0: ማወቅ አልፈልግም ለዘዋወር ካልፈልክ ምንም መረጃ ማግኘት አያስፈልገኝም ስለሌላ ክለብ አስቤ አላውቅም ሲል እንግዲህ ተጫዋች ሐሳቡን ሰጥቷል። በመጨረሻም ፈረንሳዊ ተጫዋች ፖል ፖግባ የእግር ኳስ ህይወቱን ለመቀጠል ተስፋ እንዳልቆረጠ ተገልጿል። ተጫዋቹ ነፃ ወኪል ቢሆንም ጡረታ ለመውጣት ምንም አይነት እቅድ እንደሌለውና ከጉዳቱ ለማገገም ወደ እግር ኳስ ለመመለስ ቆርቶ ተነስቷል ሲል ሊኪፕ ይዞት የወጣው መረጃ ያመላክታል። ታዲያ ለክፍል አንድ ያስኳቸው ስፖርታዊ መረጃዎች እኚህን ይመስላሉ። በክፍለት በሌሎች ስፖርታዊ መረጃዎች ዳግም የምንገናኝ ይሆናል። ስለነበረን ቆይታ አንተ አድማጮችን እጅግ አድርጌ አመሰግናለሁ።
1: እኛም እናመሰግናለን አቤል። ከብራትና ክብሯን ስንመለስ የተለያዩ መረጃዎችን የምነግራችሁ ይሆናል። በሚቀጥሉት ወራት ወቅቱን ያልጠበቀ ዝናብ ሊኖር እንደሚችል መገለጹን ሰምተናል። በኢትዮጵያ በቀን 600 ሰዎች ተላላፊ ባልሆኑ በሽታዎች ህይወታቸው ያልፋል መባሉም ተሰምቷል። በአንድ ሌሊት የ18 ዓመት ታዳጊና አክስቷን የደፈረው ግለሰብ በ17 ዓመት ጽኑ እስራት መቀጣቱንም ሰምተናል። ከውጭ የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራን ጦርነት ወደ መጨረሻው እየተቃረበ መሆኑን መግለጻቸው ተሰምቷል። በአዲሱ በሌሎችም መረጃ እንመለሳለን። ክቡራትና ክቡራን አብራችሁ ሁኑ።
2: በቆንጆ ወጣት እንስቶች ሽኖዬ ዜማ ከሩቅ ከተሰማ ክረምቱ አልፎ ወንዙ ጎሎ የተነፋፈቀው ለመተያየት በቅቶ ሰማይ በአዲስ ፀሐይ ደምቆ ምድር በአደይ አበባ ተስፋ ይዛ ፈክታ አዲስ ዓመት በልዩ ሐሴት ገብቷል ማለት ነው። ሽኖዬ ጨፍራ ማህበረሰቡ የሸለማት ወጣት የሁላችን ተምሳሌት ናት። እኛም ከማህበረሰባችን ይወጣን ሐሴታችን በሴታችን በመሆኑ ወግ ባህላችን ስንደክም ምርኩዛችን ለረጅም ጉዞ

0: ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር። ተንቀሳቃሽና ግሪድ ላይ ተለጣፊ ኤሌክትሪክ መኪና ቻርጀሮችን የመብራት ቆጣሪው በሚችለው ከ6 እስከ 32 አምፔር አምስት አማራጮች ያሉት በተጨማሪም 22 ኪሎዋት ኤሲ ፈጣን ቻርጀር አቅርበናል። በጋራሽ ስፔር ፓርት መሸጫና በዲኮር ቤቶች ስተርሊንግ ኦሪጅናል የ200 ዋስትና ያለው ኤሌክትሪክ መኪና ቻርጀር ብለው ይጠይቁ። አድራሻችን ጦር ኃይሎች ኩዊን ሱፐርማርኬት ነው፣ ኩማዲያ ፊት ለፊት ተክለ ሃይማኖት ሆስፒታል ፊት ለፊት ግሎባል ኢንሹራንስ ህንፃ አንደኛ ፎቅ ላይ። ለበለጠ መረጃ በስልክ ቁጥሮቻችን በ0940200000 ወይም በ0988881111 በተጨማሪም በ0911220555 ላይ ይደውሉ። ከዘመን ጋር ዘማኙ ህይወትን አቅላይ ስተርሊንግ ፈጣንና ምርጥ ኤሌክትሪክ መኪና ቻርጀር።
1: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: የጋለስ ምትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት ደም የሚያሞቅ ታላቅ የፎርትናይት ምሽት መስከረም 9 የትግል

0: የተለያዩ ሳይቶች ገንብቶ ኑ ጥሪት ያዙ፣ ገንዘባችሁንም ትክክለኛ ቦታው ላይ አውሉት እያለ ነው። በካሳንቺስ አያት ሳይት የገነባቸውን ቤቶች በ15% ቅድመ ክፍያ በማስታወቂያ ዋጋ ለተጠቃሚዎች እያስረከበ ነው። እናንተም ይህ ድል አያምልጣችሁ እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። አዲስ ባንክ ኮከብ 870 መሰላል ላይ ደውሉ፣ አፑን አውርዱና ተገልገሉበት። በርካታ ጉዳዮችን በቅጽበት መፈጸም ያስችላችኋል። ገንዘብ ወደ ወዳጅ ዘመድ ለመላክ፣ ወደ ኤምፔሳ፣ ወደ ቴሌብር፣ ወደ ተለያዩ ባንኮች ለማስተላለፍ ወሳኝ ነው። አሁን ደግሞ የትምህርት ቤትን ወቅት ስለሆነ ለልጆች የትምህርት ቤት ክፍያ እጅግ ምቹ ነው እና ተገልገሉበት እያለን ፕሮግራም ስፖንሰር አድርጎ እያስደመጣችሁ ነው። ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ የሚመረት ሶሲ ከንጹህ አኩሪ አተር የተዘጋጀ አመራረቱ ከእጅ ንክኪ ነጻ ከኬሚካል የጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም በፍስክም የሚበላ ዋጋው ተመጣጣኝ በሱፐር ማርኬትና በሱቅ ያገኙታል። ሶሲ ብለው ይጠይቁ ይለናል። እንደ አድማጭ አስገባዋል። ጤና ይስጥልን። ሰላም ነው አለን አለን። ማንም በለው ወንድማችን አለ ነው
1: አለን። ማንም በለው ቆየት ያለ አስተያየት ለመንገድ ትራንስፖርቶችም ከጠቀማችሁ ብዬ ነበረ።
0: እሺ፣
1: ቅድም መንገድ ዘግተው መንጃ ፍቃድ ይጠይቃሉ የተባሉ አሁን እንኳን እኔ ከራይድ ትራንስፖርት ወጥቻለሁ። ከሁለት ዓመት በፊት ራይድ ሰራ ነበርና።
0: እሺ፣ ለምን ወጣ? ተማረርክ? የተሻለ ስራ አገኘ?
1: የተሻለ ስራ አልተባለም፣ እኔ ተጠቅሜበታለሁ።
0: አይ ተማረርኩ ነው መማረር፣ መባረር ሳይሆን መማረር።
1: ተጠቅሜበት ወጥቻለሁ። ያው ትራፊኮቹና መንገድ ትራንስፖርቶቹ የታወቀ ነው፣ ቀኑን ሙሉ ስለምንነዳ እንነካካለን።
0: እሱ ነው መማረሩን ያልኩት፣ እሱ ነው። እሺ፣
1: እና እንደ አጋጣሚ ከኮካ ወደ አብነት እየሄድኩ ነበር እኔ ተሳፋሪ ጭኜ
0: ወደ ላይ። እሺ።
1: እና እዛ አብነት ጋር ከመድረስ በፊት ጫፍ ላይ ታክሲዎች ያወርዳሉ፣ ይጭናሉ። እዛ ጋር እንደ አጋጣሚ የሚያወርዱትን በሙሉ መንጃ ፍቃድ ይቀበላሉ ብዙ ጊዜ ያለው። እና አንድ ቀን ያሁን የቀኝ መስመር ይዤ ያው ቶሎ ለመመለስ እየፈጠንኩ ነበር እና እንደ አጋጣሚ ብቅ ሲል መንገድ ትራንስፖርቱ መንጃ ፍቃድ ለመቀበል በስፖኪው መታወት ማለት ነው።
0: የትራፊክ ማኔጅመንቱን
1: ትራፊክ ማኔጅመንት
0: ተቆጣጣሪውን
1: ተቆጣጣሪው አንደኛ ደርቧል መኪናው ራሱ። ይሄ
0: አንተ ነህ በስፖኪዮ መታው? እሱ ነው ስፖኪዮን የመታብህ?
1: እኔ ነኝ የመታሁት።
0: እሺ፣ ማመን
1: ግን እሱ የመኪና መንገድ ላይ ነው የቆመው
0: እኮ። እሱማ በዚህኛው ስለሚቆም በአሽከርካሪው በኩል ስለሆነ ደርቧል እሱ ራሱ።
1: ዳራ ነው ያስያዘውም አሽከርካሪውን ራሱ ማለት ነው። እንደ አጋጣሚ መታሁትኝ በስፖኪዮ። ከዛ አስቆመኝ። ያው ግርግር ተፈጠረ። ሆን ብለን የመታው ምናምን አሉ። መንጃ ፍቃዴን ሰጠኋቸው። እንደ አጋጣሚ ደግሞ መንጃ ፍቃዴ አውቶ ታክሲ 2 ይላል።
0: እሺ፣
1: አንተማ በፍትበስን በደንብ ታቀኛለህ። ሆን ብለን የመታኝ ታክሲ ትነዳ ነበር በፊት አለኝ።
0: ቂምን የተወጣብኝ አለ።
1: አዎ። እና እኔ ምን ተረዳሁኝ? አንደኛ በራሱ ጥፋት ነው የመታሁት በእርግጥ።
0: እሺ፣
1: የመኪና መንገድ ላይ ነው የቆመው። ሁለተኛ ሆን ብለው እንደሚያበሷጫቸው ታክሲ ሹፌሮቹን ያውቃሉ። ማለት በዚህ ደረጃ አደጋ ሊያደርስብኝ ይችላል ብሎ የሚያስበው ሰው ካለ የሚሰራው ስራ ትክክል አይደለም ማለት ነው።
0: ኤግዛክትሊ በቃ እኔም ሳስብ የነበረው ራስህን ብዙ ጥላት አለኝ ብለህ የምታስብ ከሆነ እየሰራ ያለው ስራ ትክክል አይደለም ማለት ነው። ሰው ሆን ብለህ እየጎዳ ነው ማለት ነው። ሰው ሆን ብለህ እያጠቃህ ነው ማለት ነው። ስለዚህ እጅህን ታገኛለህ ነው። አንድ ቀን የእሱ ግድ እኮ ነው።
1: ቃኒያ የዛን ቀን የተረዳሁት በቃ እነዚህ ሰዎች ሆን ብለው ሰው ያበሳጫል።
0: እውነት ነው ማ ነው እኮ በቃ ሰው የሆነ ጥላት እንዳለው ገብቶታል። በቃ ብዙ ሰዎች ጥርሳቸው እንደነከሱበት ገብቶታል። ትክክል ያልሆነ ስራ እየሰራ እንደሆነ ገብቶታል።
1: አሹ ይህ ልጅ በትክክል አውቋል። አሁን ዓለም ባንክ ጋር ተራስከብ እንትን ምንድን ነው ዓለም ባንክ ተመድቧል። በፊት አብነት ነበር ማየው። አሁን ዓለም ባንክ አካባቢ ያሉ ዓለም ባንክ አዲስ
0: ትራፊክ ማኔጅመንት ነው።
1: ትራፊክ ማኔጅመንት ነው።
0: ምን ግን ያኔ ምን ሆንክ? ምን ሆነ መጨረሻችሁ? መንጃ ፍቃድ ተቀበሉ?
1: ሰዓት አካባቢ ነበር ያ የተፈጠረው። እስከ 4 ሰዓት ነው። እስከ 4 ሰዓት ተኩል ቢሮ ወስደው አንገላተውኝ ምናምን ኃላፊም ጋር ገብቼ ምናምን ሳልቀጣም ብርም ሳልከፍል።
0: አይ ቆይ ለምን ወሰዱ? ምን አደረክ በሚል ወሰዱ ብዬ ነው። ገጨ ነው አደጋ ደረሰብኝ አለ። ተጎድቻለሁ አለ።
1: አዎ ላሳክም አልኩት። አይ ቢሮ ትሄዳለህ አለኝ። ያው አንገላቱኝ። ስራ
0: ቢሮ ነው እንደሚታከመው እኮ ጉዳት ከደረሰበት ወደ ሕክምና ነበር ይዘህ የምትሄደው ብዬ እኮ ነው።
1: ያው እልህ ነው የያዙት እኮ እነሱ።
0: እልህ ነው
1: እኮ በስፖኪ የሚቀብጥ ሰው እኮ እንደኛ። እኛ ደግሞ ወጣቶች ነበር ያኔ። በደንብ እንገለገላለን ብሩን ለማምጣት ትነካለህ ምናምን ያጋጥማል።
0: እሱ ያለ ነው ሲጀምር፣ እሱም ጥፋት ነው እንጂ እዛ አስፓልት እንትን መኪናና መኪና መሀል ምን ይሰራል አፍተር

0: ጋዚዞ በዛ በኩል
1: መጣውት በጎማ ድሮን ረግጮ ቢሆን የረጅም ጊዜ ጉዳት
0: እሱቶ አደጋ በማድረስም ሰው በመልጨትም ነው እሱ ሌላው
1: እንደ ተነጠቁ ይገባል። ይሄን አሁን አስተውሽ ማውራት የፈለኩትኝ ማን ለሚያስቆሙት መንገድ መዘጋጋቱ ሰዓት ነው የሚባክነው ህይወታቸው ሊያልፍ
0: የነሱም ህይወት ሊያልፍ ቻውነት ነው። እኔ ሁሌ የምለው እሱ ነው አደባባይ ላይ የሚያስቆሙ ደርበው አስቁመው እነሱ በአሽከርካሪ በኩል የሚመጡ ቁልቁለት ቦታ ላይ አስቁመው በአሽከርካሪ በኩል ራሳችሁን ረባካችሁ ጠብቁ ነው የምለው። ይሁን ሊገጩ ይችላሉ፣ ሊሞቱ ይችላሉ። አሉ እኮ የተገጩም የሞቱም እኮ አሉ ከዚህ በፊት። እነዚህም ከእነሱ ሊማሩ ይገባል። እውነት ነው። እናመሰግናለን ወንድማችን። እንግዲህ በርካታ ሀሳቦች ናቸው እየተነሱ ያሉት። አንድ ሌላ አድማጭ ልቀበል። ሰዓት አለን አይደል? ህዊ ሰዓት አለን። እሺ፣ ጤና ይስጥልን። ሰላም ነው አለን አለን። ማንም እንዳልክ ማንም በል እንዳልክ እንዳልክ ይላል እንዳልክ ይላል። እንትን ትርኮለር እኮ ነው፣ አቃጣሪ ነው። ታውቃለህ፣ አምቡላንስ ነው እንደምትይዘው እንዳልክ።
2: አዎ፣ አምቡላንስ ነው።
0: እስከን ማለት የምትይዘው ተሽከርካሪ ሁሉ ትርኮለር ላይ አለ እንዳልክ አምቡላንስ ብሎ ነው ይወጣልኝና። እንዴት ነው በእናትህ? እኔ አምቡላንስ አሽከርካሪ እስካሁን ከአውርተን አናውቅም ከአምቡላንስ አሽከርካሪ ጋር። እና እንኳን ደህና መጣህ። የምናነሳቸው አንዳንድ ነገሮችም ሊኖሩ ስለሚችሉ እንደ እናንተንም ልምድ እንድታካፍለን እንፈልጋለን በዚህ አጋጣሚ።
2: እኔ የተርላ አምቡላንስ ድራይቨር ነኝ።
0: ኦ የተርላ አምቡላንስ?
2: አዎ ተርላ አምቡላንስ።
0: ኦ የሳሚ
2: የሳሚ
0: እኮ ወንድም ሳሚ ማጅላን ወንድማችን እኮ ነው። ሳሚ ደግ ሰው፣ ደግ ሰው ሳሚ ማጅላን። እሺ ተርላ አምቡላንስ እንዴት ነው? እየሰራ ነው በደንብ?
2: አዎ እየሰራ ነው። አሁን ደግሞ እኔ ያው በመሀል እንዲስትሩ ሁሌ ስለምከታተል አሁን ቢሾፍቱ አየር መንገድ ላይ ነኝ ያለሁት። ቢሾፍቱ አየር መንገድ አዲሱ የሚሰራ የለም?
0: እሺ
2: እዛ ነው ያለሁት። ሁለት ማመሰግናቸው ገጠመኞች አሉ። አንዳንዴ ደግሞ ቅር የሚለን አላርለ መንገድ ተዘጋግቶ እንዳሉት አብነት ምናምን ላይ ያለው በቃ ቢያንስ ቢያንስ ቅድም ያለው ልጅ ትክክል ነበረ። ቢያንስ ወደ አሜን አጠቃላይ ሆስፒታል ሰው እናደርሳለን፣ ፔሸንት አለ በየቦታው፣ ከዛም አምጡ ስንባል በቃ እንደገና ደግሞ እኛ ላይም ሞኒተር ምናምን ነገር ተገጥሞላቸው ያው አምቡላንስ ውስጥ አይሲዩ በለው በቃ ያ ሁሉ ሆኖ እነሱን ለማድረስ ስንል በጣም በዘግቶ ረጋጥልም እንደ ከሰልጭነ ነው ምናምን ነገር ይላል። ካስቶ አያንሰራ እንዳለኝ አንድ ረጋጥልም እንደ ምናምን ነገር አለ። እየጻፈ ነው የመንገድ ማናጅመንት
0: ዘግቶ እየጻፈ ነው እሱ መንገድ ላይ
2: እየጻፈ ነው። አሁን ግን መንገድ ተዘግቷል እኮ ጻፈ ነው። ስለሱ አይደለም ክፈቱልኝ ነው ያልኩት አልኩኝ። ከዛም ደግሞ ቆይና አሲስት ቤት አለ እና በሩን ከፈቱ። ሲከፍት እስካሁን ምን ትሰራለህ አለኝ። እናት ናቸው በወቅቱ በጣም ታሞ በምናምፎሩ እየሄዱ የነበሩት ማለት ነው። እና ያ የሚያናድ ነው እዛ አብነት አካባቢ ላይ ያለው።
0: እባካችሁ እባካችሁ የአዲስ ከተማ ክፍለ ከተማ ትራፊክ ማኔጅመንት ጽህፈት ቤት ኃላፊዎች እባካችሁ ይህ ነገር ሰምታችሁ አስተካክሉ። እንግዲህ አምቡላንስ መንገድ እስከ መዝጋት ድረስ እኔ ምን አይነት ቅጣት እንደሚቀጡ አላውቅም። እንግዲህ
2: እና አንድ እሱ ነው። ሁለተኛ ደግሞ እንትን ላይ ለማመስገን ነው የሆነ ሹፌር ነው ታክሲ ነው ከሱሉልታ ጭኖን እየመጣ ነበረ። እኔ ተሳፍሬ ነበር በወቅቱ ወደ ስራ ለመጣው። ከዛ በኋላ እንትን ጽዮን ሆቴል የለም አዲስ ገበያን አካባቢያው ሊያስሙ እና የያዘው ሁለት ሰው ነው። የሚያሳዝኑ እናት ናቸው። ልጃቸውን ትምህርት ቤት ለማድረስ ነው እሳቸውን ልጄ እባክህ ጫነኝ፣ ሰዓት አምልጦኝ ነው ሰርቪስ አምልጦኝ ነው ምናምን ሲል በቃ ጫናቸዋል ከነ ልጆቹ ማለት ነው። እና ትርፍ ጭኗል። ትራፊክ አስቆመው። ሲያስቆመው እሱም መንገድ አጋጣሚ ተዘግቶ ነበረ። እኔ አመስግኘው ነው እሱም ዞር ትርፍ ጭነ እንደዚህ ህጻናቶች ምናምን ነገር ሲል አጋጣሚ ዞር ሲል አውቶቡሱ በረዶ ሰርቷል ትንፋሻቸው ማለት ነው። ያ ጥቅጥቅ አድርጎ ማለት
0: አድርጎታል።
2: እና እስኪ እኔን እነዚህ ናልክኝ ይህን እስኪ ይህንን ይኸው አለው። ሲያይ ደንግጦ መለሰለት። ትራ
0: እውነት ነው በቃ ስብህና ማለት ህሊና ህሊና ማለት ይሄ ነው። ለአንዱ እናት ለአንዱ እንጀራ እናት መሆን አይቻልም።
2: ትክክ ከዛ ሲያይ በቃ ይህን ሆነ እዛ አመስግኛል እና ታዝብ ያሉ ያ እንደዛ ሲሆን እኩል ነው ከላይ የሚመጣው። እንዴት ነው የእነሱስ ብዬ
0: እውነት ነው እውነት ነው።
2: እና አመሰግናቸዋለሁ። አንዳንዴ ደግሞ ሆነ እንደ በቲታይ ደርቢ አትሆኑ ሁለታችሁም እኛን ታሳቀቃላችሁ።
0: አዎ አንዳንዴ የሆነ እሳት እናስነሳለና አቧራ ይነሳል።
2: አዎ ምንም ይገጫል ብዙ ነገር አለ።
0: እውነት ነው እውነት ነው።
2: ብዙ አትሰቁን።
0: እሺ እሺ ወንድማችን እሺ ዴቭ ሰላም ዋል ሰላም ዋል። እሺ ወንድሜ እሺ እሺ። አውቶ ሲፍቲን ስታድምጡ ቆያችሁ። ተወዳጁ ብስራት ኤፍኤም 101.1 ላይ አንድ አድማጭ እሺ አንድ አድማጭ አስገባሁ። ተናስተልን
2: እንደምን አደራችሁ?
0: አለን አለን። ምን አለን እንዳ
2: ታደለ
0: እንዴት አደለ? ምን አለ እንዴት ነህ? አይገርምም። አንድ አድማጭ ልቀበል እንዴ ስላት አጋጣሚ አንተ ወንክ ታዲያ እንዴት ነህ? ሽልማቱ ገባል እንዴ? ባለፈው ኢንስፔክተር ለአንዱ የጠፋ ተወዳዳሪ ያሸነፈውን ለታደለ ምን አለ ሰጥተናል እያለኝ ነበር።
2: ያው ይደርሳል። ማይደርስ አይቀርም፣ ተቋም ነው አይደለ? ያው እንትን
0: አረ ይደርሳል እንዴ በሚገባ ምንም ጥያቄ የለውም።
2: ይደርሳል።
0: ማለዳ ፎም ገዝተህ እንግዲህ ተኛ በደንብ ጎንም አሳርፈ አርገው የድካሙን የድካሙን። እሺ
2: እሺ። ዛሬ ምንድን ነበረ አሺ? አሁን ይሄ ከጀሙ አደባባይ ከአጫሉ አደባባይ ወደ ፉሪ የሚሄደው መንገድ እስከ ኖክ ድረስ
0: እሺ
2: ከሚገባው በላይ አደገኛ መንገድ ሆኗል ማለት ነው ለእግረኞች።
0: እንዴ
2: አንደኛ ነገር በቀደም ዞር ዞር ብዬ ለማየት ሞክር ያለው መንገዱ ሙሉ ለሙሉ አልጨረሱትም። የሆነ ቦታ ላይ ክፍተት አለ፣ አላለቀም መንገዱ።
0: የእግረኛው ነው ዋናው መንገድ?
2: አረ ዋናው መንገድ ራሱ አላለቀም ተሰርቶና እሱ አላለቀም። አንደኛ ያለቀበት ቦታ ላይ ደግሞ ተሽከርካሪዎቹ ምንም ማገጃ የላቸውም። ቢጫ መስመር የለም፣ ምን የለም። መንገዱ እንዳለ ወለል ያለ ነው እና ከላይ የሚመጣውም ከታች የሚመጣውም በቃ ሁሉም መሀል ላይ ገብቶ ነው የሚሄደው እና ቀለም ያስፈልገዋል መንገዱ። በጊዜ የአንድ ቀን ፀሐይ ቢወጣ ቢቀባ ይችላል እኮ።
0: እውነት ነው። አረ ይችላል።
2: ቀላል ነገር ነው እና መንገዱ ወይ ጨርሱት ወይ ደግሞ ይዝጉት፣ በሆነ ነገር ይዝጉት። በቃ
0: መጨረሱ ኧረ መጨረሱ ነው የሚሻለው። ጨርሱት፣ መንገዱን ጨርሱት ማለት ነው የሚሻለው።
2: እግረኛ በጣም እየተጎዳ ነው። በቃ በጣም ሰው በጣም በቃ ያሳቅቃል። ብታይ አንድ 10 ደቂቃ ቆመ ብታይ ያሳቅቃል። እሺ እና የሚሰሙ ከሆነ ይህን ነገር ያስተካክሉ። ሌላው እሺ
0: እሺ፣
2: ያው ለኢንስፔክተር ጠዋት ነግሬ ነበረ እና እዛ አየር ጤና አካባቢን የምሰር ማን ነው ጀሞ ሚካኤል አካባቢን የምሰራበት ጋር አብዛኛው ተሽከርካሪ ያው መብራት እንዳያስቆመው ወይም ደግሞ መብራቱን ቶሎ ለማለት ይሮጣል። እዛ ጋር ደግሞ ያው ቀለበት መንገዱን ዘሎ የሚገቡ ሰዎች አሉና እሱን እኔ ነኝ የምከላከለው እዛ ጋር ቆሜ ማለት ነው።
0: በአየር ጤና ሳይድ ማለት ነው።
2: በአየር ጤናው ሳይድ ማለት ነው። እና አብዛኛውን ጊዜ ህግ ለማስከበር መታወቂያ የተሰጠው ሰው ኃላፊነት የተሰጠው ሰው ህግ አስከባሪ እስከሆነ ድረስ ትንሽ ትልቅ በመኪና መጣ በፓትሮል መጣ የሚባል ነገር የለም። ህግ በህግ እንደ ህጉ መከበር አለበት።
0: ኦፍኮርስ ማክበርም አለበት። ህግ አስከባሪውንም ማክበር አለበት።
2: አዎ እዛ ጋር አሁን ትናንትና አንዱ መንጭቆኝ ሲገባ አጋጣሚ የፌዴራል የስራ ኃላፊዎች በመኪና ቆሞ ነበር መብራት አስቆሟቸው። እንግዲህ ጭኖት ሄዷሉ።
0: እግረኛ ነው
2: እግረኛ ነው ጭኖት ሄዷሉ።
0: ጎሽ ደግ አደረጉ።
2: እና ሌላም ሰው ከዚህ መማር አለበት።
0: እውነት ነው ማክበር አለበት።
2: ያይ ሰው ከዚህ መማር አለበት። እና
0: እኔ እግረኛ ብቻ አይደለም አሽከርካሪዎችም ልናከብር ይገባል። የግድ ፓድ ይዞ የሚቀጣንን አካል አይደለም ማክበር ያለብን። እንደውም ማክበር ያለብን ምንም አይነት ክፍያ ሳይከፈላችሁ መንገድ ላይ ፀሐይ እየመታችሁ አቧራ እየጠጣችሁ የምታስተናግዱትን በጎ ፈቃደኞች ነው መከበር ያለባችሁ እናንተ ናችሁ በትክክል። ምክንያቱም ምንም የምትሰሩት ቢዝነስ የለም እዛ ጋር ንጹህ የህሊና ስራ ነው እየተሰራ ያለው።
2: እኔ በዚህ አጋጣሚ እሺ እነዚያ ኃላፊዎችን በጣም አመሰግናለሁ። በጣም ሪስፔክት ነው የማደርጋቸው።
0: እውነት ነው። እናመሰግናለን። ፌዴራል ፖሊስ ኃላፊዎቹ እውነት ነው። እናመሰግናለን።
2: በጣም አመሰግናቸዋለሁ። ያው እንዲሰሙ ብዬ ነው።
0: እሺ እሺ። ታዲ
2: ደግሞ እንዲማር ከዚ
0: ያው መማር አለብን ሌሎችም ነው። እናመሰግናለን። ተዲ ሰላም ዋል።
2: እሺ
0: አውቶ ሴፍቲን ስታድምጡ ቆያችሁ። ተወዳጁ ብስራት ኤፍኤም 101.1 ላይ ለዛሬ በዚሁ ይበቃናል። ብስራት ስፖርት አየር ሰዓቱ ይረከብ። እኛ የምንሰናበተው ግን የአጋሮቻችን መልእክቶች ሰምተን ነው። ፈጣሪ ህዝባችንን ከዚህ አደጋ ይጠብቅልን። በሰላም ወጥታችሁ በሰላም ግቡልን።
3: ሃሎ ሃሎ፣ ሳይታለም የተፈታ ነው።
4: ምኑ?
3: አዲስ ዓመትን በአዲስ ነገር ገድ ማለቱ።
4: ያ መንገድ
3: የኦሮሚያ ህብረት ስራ ባንክ ስራ ላይ ባዋለው አዲስ መተግበሪያ ኮፕሬሚት በአዲስ ዓመት ጥሩ ብቻ አይበቃውትም፣ የተሻለም አይሆኖትም። በኮፕሬሚት የላቀ የምንዛሬ ዋጋ ይገባውታል ብሏል። በኮፕሬሚት መተግበሪያ ከውጭ አገር ገንዘብ ካስላኩ ከገበያው የምንዛሬ ዋጋ ሁሉ በላቀ የምንዛሬ ተመን የበዓል ስጦታውን አብዝቶ መልካም ምኞቱን ከመግለጽ ባለፈ ገዶን ያሳምራል። ከአፕ ስቶር ወይም ከፕሌይ ስቶር መተግበሪያውን አውርደው ከገበያው የላቀ የምንዛሬ ዋጋ ማግኘቱን ያረጋግጡ። በኮፕሬሚት ከውጭ አገር ለበዓል የሚላክሎትን የገንዘብ ስጦታ ወደ የትኛውም ባንክ ሂሳቦ በቀጥታ ያስልኩ። የበዓል ስጦታው የኛ ደስታው የርሶ ነው። የኦሮሚያ ህብረት ስራ ባንክ።
4: በምንም የማይተካው ውድ ጤናው አይበለውና እክል ቢያጋጥመው በምርጥ ባለሙያዎችና በዘመናዊ መሳሪያዎች በተደራጀ የህክምና ተቋም በልዩ እንክብካቤ ህክምናን ማግኘት የልቦ መሻት ነው። ታዲያ የምኞቶ እንዲሳካ አንድ አንጋፋ የህክምና ማዕከል እንጠቁሙ። አሁን የምንነግረው ስለ ዘንባባ የህክምና ማዕከል ነው። ላለፉት 25 ዓመታት ለታካሚዎቹ ፈውስን በመስጠት በጤናው ዘርፍ ላይ አሻራውን እያሳረፈ ይገኛል ዘንባባ የህክምና ማዕከል። ዛሬም አንጋፋው የህክምና ማዕከላችን እውቀትን ከልምድ አጣምሮ የተለያዩ የህክምና አገልግሎቶችን በሰፊው መስጠቱን ቀጥሏል። የተሟላ የላብራቶሪና የፋርማሲ አገልግሎት፣ የ24 ሰዓት የአምቡላንስ አገልግሎትን ከበቂ የመኪና ማቆሚያ ጋር አዘጋጅቶ ይጠብቆታል። መገኛችን ጎተራ ከወንጌላዊት ህንጻ ጀርባ ናይል ኢንሹራንስ አጠገብ። ለበለጠ መረጃ በ0114431992 ወይም 93 ላይ ይደውሉልን። በእርግጥም የጤናን ጉዳይ መከታተል ተገቢ ብቻ ሳይሆን ስልጣኔም ጭምር ነው። ዘንባባ የህክምና ማዕከል።
5: አዲስ ዓመት ሲመጣ ለውጥና እድገት ይታሰባል። የህልምና ምኞት ፍቺ በጥረትና ትጋት ይታጀባል። ለየለቱ ብርታት ደግሞ ምቹ መኝታ ሊኖር ይገባል። ለአዲስ ዓመት መኝታ አዲስ የምቾት ስጦታ። በአዲሱ ዓመት ሲዘይዱ አዲስ እንቅልፍ ይቀይሩ። እያንዳንዱን ማለዳውን በማለዳ ፎም ያሳምሩ። የሌትና ቀን ጥምረትን ማለዳ ፎም ያግባባል። በማለዳ ፎም ፍራሾች የእንቅልፍ ማር ይቆረጣል። በብሩህ የማለዳ ንጋት ቀኑን በንቃትና በትጋት። መልካም አዲስ ዓመት። ማለዳ ፎም የሚገባውት ምቾት።
6: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
7: መንጃ ፍቃዱ ለምን በኪስ ይቀመጣል? ልጆ በኩራት የመኪና መሪ ይጨብጣል። ሰርቼ ልለወጥ ላለ ወርቃማ እድል አለ። ፒክ ድራይቨርስ ማዕከል በክቡር የሹፍርና ሙያ ከተሰማሩ ብቃቱን በተጨማሪ ሥልጠና ያዳብሩ። በፒክ ድራይቨርስ ሥልጠና ማዕከል በርካታ ሾፌሮች ቦታቸውን ይዘዋል። ጅማሪያችንን ምክንያት በማድረግ ቀድሞ የመጡ በነጻ ተጋብዘዋል። ከእርሶ የሚጠበቀው መንጃ ፍቃዱን ይዘው መምጣት ብቻ ነው። በተጨማሪም ለግልም ሆነ ለኩባንያው ታማኝ ሾፌር ለምትፈልጉ፣ በጠባዩ የታረቀ የሹፍርና ንግና ደንብ ጠንቅቆ ያወቀ ምስጉን አሽከርካሪ ስለምናቀርብሎ ሐሳብ አይግባው። ቦሌ ቡልቡላ 93 ማዞሪያ ያገኙናል። ለዝርዝር መረጃ በ8250 ወይንም በ0948440044 ይደውሉ። በተጨማሪ የብቃት ሥልጠና አዲስ ሕይወት ጎዳና ፒክ ድራይቨርስ ማዕከል።
8: ምቹና ቀልጣፋ ጉዞ ይፈልጋሉ? እንግዲያውስ ሊትል አለሎ ከሊትል ጋር አብረው ሲሰሩ ትርፋማነቱ እየተረጋገጠ ነው።
9: ሊትል በሀገራችን የሜትር ታክሲ ትራንስፖርት አገልግሎት ዘርፍ በብዙዎች ዘንድ ተመራጭ ሆነ አስተማማኝነቱ የተመሰከረለት ለአጠቃቀም ምቹና ዘመናዊ የጉዞ መተግበሪያም
8: ከ400 በላይ ለሚሆኑ ድርጅቶች የሜትር ታክሲ ትራንስፖርት አገልግሎትን ቀዳሚና ተመራጭ አቅራቢ በመሆናችን ለሜትር ታክሲ አሽከርካሪዎች አስተማማኝና ቀጣይነት ያለው የሥራ ዕድልን አመቻችተናል።
9: የሊትል ቤተሰብ በመሆን ለሜትር ታክሲ አሽከርካሪዎች የተዘጋጁ ልዩ ጥቅማጥቅሞችን፣ ዕለታዊና ሳምንታዊ ቦነሶችን ከአነስተኛ ኮሚሽን ጋር ያግኙም። ዛሬውኑ የሊትል አጋር በመሆን የሥራ ሕይወቶንም ያዘምኑ።
8: ታዲያ ምን ይጠብቃሉ? 7933 ላይ በመደወል ይመዝገቡ። ጉዞውን በሊትል ያስጀምሩ። ሊትል

0: ዓመት ሲመጣ ልባችን በተስፋና በደስታ ይሞላል። ከአዲሱ ዓመት ጋር ታድሰን የልብ ሐሳባችንን ለመሙላት በተስፋ እንነሳለን። ሐሳባችንም ስሜታችንም ሁሉ አዲስ አዲስ ይላል። አዲስ ባንክም በአዲስ ዓመት የደንበኞቹን ፍላጎት ይሞላና በደስታችሁ ላይ ሐሴት ይጨምር። ወዳጅ ዘመዶቻችሁ ለበዓሉ ድምቀት ከያሉበት ሆነው የውጭ ሀገራት ገንዘብ ልከውላችሁ ከአዲስ ባንክ ስትቀበሉና ወይም የውጭ ሀገራት ገንዘቦችን ስትመነዝሩ ባንካችን ጉርሻ አዘጋጅቶ በፈጣን መስተንግዶ አስደስቶ ይሸኛችኋል። የበዓል ግብይታችሁን በአዲስ ባንክ ዲጂታል ባንኪንግ አማራጮች በማድረግ ሕይወትን ቀለል ሊያድርጓት። መልካም አዲስ ዓመት! This bank le sikito yetamale bayallo bet welcome
1: ahmet bale hello kodinge kaji motichi betam ni rabin evet nesh limta
2: weyni ani ni rabin minim mal serawum gin ne
3: እንዲ ይሄ ሁሉ ምግብ ይያለነው አልሰራው ማለት አንቺ ከደውልሽልኝ በኋላ ነው ሰራሁት። በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
2: የምታዩ በሙሉ ሶስ ሶያ ነው። በቀዝቃዛው ውሃ 5 ደቂቃ ተፈዝፈያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
3: ጥብሱ ቀይወጡ ክትፎም ሶስ ሶያ ነው።
2: አዎ ላበሳሰልም በጣም ቀላል ነው።
3: ወይኔ ሶሲ እንዲ እንደሆነ አላቀም። ደሞ ሲጣፍጥ
2: በዛ ላይ በፕሮቲን የበለጸገ ነው።
3: እሺ የት ነው ማገኘው?
2: በየሱቁና ሱፐርማርኬት ታገኛለሽ። ከፈለግሽ በደቃቁም በአንኳሩ
3: ባለሱቅ ሶሲ ሶያ ስጠኝ
4: አለ። በድቃቁ ባንኳሩ
3: ሁለቱንም አይነት ስጠኝ።
5: ክፍላክ ቁጥብ ብድር በካቻ ብድር ቁጠባ ኢንሹራንስና ሐዋላን በአንድ መተግበሪያ በስልኮ ብቻ ካቻ ብቻ። ሁሉንም አገልግሎቶች በቅጽበት በሰከንዶች ብቻ ካቻ ብቻ። ከሁሉምና ወደ ሁሉም የፋይናንስ ተቋማት ገንዘብ መላክ ሆነ መቀበል በሁሉም ሲም ካርድ ካቻ ብቻ። መተግበሪያውን ከፕሌይ ስቶር ወይም ከአፕ ስቶር አውርደው ወይም ቢያሻው ኮከብ 677 መሰላልን ስልኮ ላይ ተከታታይ አድርገው በፋይዳ ቁጥሮ ይመዝገቡ። ክፍላክ ቁጥብ ብድር በካቻ። ለበለጠ መረጃ 9964 ላይ ደውሉ። ካቻ ካቻ ብቻ።
6: ካቦድ ኮሜርሻል ለንግድ ተመራጭ በሆኑ ቦታዎች በመገናኛ ካዛንችስና ሽሮ ሜዳ እየገነባን ነው። በ2018 ልዩ የሽያጭ ኤክስፖ በማዘጋጀት በርካታ ነጋዴዎችን የንግድ ሱቅ ባለቤት አድርገናል። እንዲሁም ለደንበኞቻችን 2 የኤሌክትሪክ መኪናና ተጨማሪ 8 ልዩ ሽልማቶችን በመሸለም አብሮነታችንን አጠናክረናል። ለኢንቨስትመንትም ሆነ ለንግድ ተመራጭ በሆኑ በእነዚህ ቦታዎች እስከ 35% በሚደርስ ቅናሽ ገዝተው የስኬት ጉዞ ከካቦድ ጋር ይጀምሩ። ለበለጠ መረጃ በ6227 ይደውሉ። መልካም አዲስ ዓመት!
7: በሚጣፍጥ ሆነ በሚያቃጥል ምግብ ጥግብ ሲሉ ሁሌ የሚያሰኘው ቀስቀሳ ሰበናፕ ነው። እያንዳንዱ ጠብታ መንፈስን አድሶ አንጀት ያረሳል። ከስኳር ነፃ የሆነ ጸዴ የሎሚ ጣዕም እየተጎነጨን ቀናችንን እናሳምር። ፕስ እድስ ጣዕሙ የሎሚ እርካታው ገራሚ ሰበናፕ።

0: ዘምሪዶ
1: አውቶሴፍ
2: ከከፍተኛ ወጪና ላስፈላጊ ጊዜ ብክነት ለንገላግለው ታይም ጂፕሰምን ይዘንሎት መጥተናል። ለገንባታው በትስራ ስለ ታይም ጂፕሰም ሳይውቁ በፍጹም እንዳይወስኑ። ምክንያቱም የታይም ጂፕሰም ምርቶች ልዩ የሚያደርጋቸው በኢትዮጵያ የጥራትና ደረጃዎች ሰርቲፊኬት ያለው ኤክስፖርት ስታንዳርድ ያሟላ መሆኑ፣ በሚሸፍነው ካሬ ብዛት ከፍተኛ መሆኑ፣ በነጻቱ ወደር የማይገኝለት የራሳችን ኳሪ በፋብሪካችን በቅርብ ርቀት ያለን በመሆኑ ዋጋችን ተመጣጣኝና ተመራጭ ያደርገናል። ታይም ጂፕሰም የሚያመርታቸው ምርቶችም ፕራይም ኮት በቀጥታ በብሎኬትና ኮንክሪት ላይ ተሰርቶ ግንባታውን ለቀለም ዝግጁ ስለሚያደርግ አላስፈላጊ የሲሚንቶ ያሸዋ ወጪ ብሎም የጊዜ ብክነት ይገላግሎታል። እንዲሁም የቻክና ቅርጻ ቅርጽ ምርቶቹም ልዩ ናቸው። አድራሻ ችን ቦሌ ማተሚያ ጀርባ ኢትዮ ቤስት ሪል ስቴት አምስተኛ ፎቅ። ለበለጠ መረጃ በ0943575757 ወይም በ6774 አጭር መስመር ይደውሉልን። ታይም ጂፕሰም የግንባታው ውበት።
3: እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አራ ፍጠሩ። እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራሶ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: ብስራት የኢትዮጵያውያን ኩራት።
7: ብስራት ስፖርት። ብስራት ስፖርት። ብስራት ኤፍኤም 101.1 ከመንሱር አብዱልቀኒ ጋር በመተባበር ብስራት ስፖርት።
8: ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ አድማጮቻችን፣ የዕለተ አርብ የብስራት ስፖርት ፕሮግራማችን ተጀምሯል። ቆይታውን እስከ 5 ሰዓት ድረስ ያደርጋል። የብስራት ስፖርት ዋና አዘጋጅ መንሱር አብዱልቀኒ፣ የፕሮግራም መሪ እኔም ዘላለም ሙላቱ። አድማጮች እናንተም እስከ ፕሮግራማችን ፍጻሜ በያላችሁበት አብራችሁን ቆዩ።
9: ባንካችን አቢሲኒያ ከየትኛውም አገር በየትኛውም ጊዜ የፈለጉትን ዕቃ ለመግዛት ካሰቡ፣ እንዲሁም የትምህርትም ሆነ መዝናኛ ክፍያዎችን መፈጸም ከፈለጉ የባንካችንን ዓለም አቀፍ ቪዛ ካርድ መጠቀም እንደሚችሉ ለእናንተ ለውድ ደንበኞቹ ለማስታወስ ይወዳል። በተጨማሪም ወደ ቅርንጫፍ መሄድ ሳያስፈልጉ የባንካችንን የአፖሎ መተግበሪያ ተጠቅመው የውጭ ምንዛሪ ሂሳብ ሲከፍቱ ወዲያውኑ የዓለም አቀፍ ቪዛ ካርድ በቨርቹዋል መልኩ ማግኘት ይችላሉ። ካርዶትን ተጠቅመው የፈለጉትን ዓለም አቀፍ ክፍያዎችን ይከውኑ። ይህንን ዓለም አቀፍ አገልግሎት ወይንም አቢሲኒያ ርሚት በተመለከተ ተጨማሪ መረጃ ከፈለጉ በሁሉም ቅርንጫፎቻችን ማግኘት ይችላሉ። አቢሲኒያ የሁሉም ምርጫ። ክረምቱ ደርሷል። ታዳጊዎች ወደ ስፖርት ሜዳ የሚያቀኑበት፣ የነገ ጀግኖች ዛሬ የሚገነቡበት ወሳኝ ጊዜ። በዚህ ወቅት ዋናው ስፖርት ለእግር ኳስ ፕሮጀክቶችና አካዳሚዎች ልዩ የክረምት ፓኬጅ አዘጋጅቷል። በራሳችሁ የቀለምና ዲዛይን ምርጫ የተሰሩ ከፍተኛ ጥራትና ምቾት ያላቸው መለያዮች፣ ነፃ የልምምድ ቢብስ፣ ኳስና የአሰልጣኞች ፖሎን ጨምሮ ልዩ ልዩ ተጨማሪ ስጦታዎች ያበረክትላችኋል። ኑ የነገ ጀግኖችን ዛሬ በጋራ እንገንባ ሲልም ጥሪውን ያቀርብላችኋል። ክረምቱን በስፖርት ሜዳውን በዋናው ትጥቅ ከዋናው ለፕሮጀክትና አካዳሚው የስፖርት ትጥቅ ለማዘዝ 8289 ወይም 0901-83-6858 ላይ ደውሉ። ዋናው ወደፊት።
0: ለጋራ አጠቃላይ ሆስፒታል ላብራቶሪያችን የአይኤስ 189-2012 መስፈርት በማሟላቱ በክሊኒካል ኬሚስትሪ እና ሄማቶሎጂ ምርመራ ከኢትዮጵያ አገልግሎት ሰጪ የጥራት ሰርተፍኬት ታገኘ። በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የቆዳ፣ የጉበት፣ የእንቅርትና የአንገት በላይ ሕክምና፣ የማህንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና፣ ወደ ውጭ ሀገር ለሚጓዙ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአር ማሽን በመታገዝ የህብለ ሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የይንታ ክፍሎች፣ የማዋለድ አገልግሎትና ክትባት፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ። ይደውሉ 0118 54 9952። የጤናው አጋር ለጋራ አጠቃላይ ሆስፒታል።
9: ሀያቶች ነን። የመኖሪያ ቤትን ችግር በህብረት ሰርተን ለመወጣት ግዙፍ አቅም በጅተን የጋራ ጥበብና ብልሃትን አክለን ይቻላልን ያበሰርን ዛሬም እንደ ትላንቱ ታምነን ከቀድሞም ዘምነን ወደ ላቀ ምዕራፍ ጉዞ የጀመርነው ለኑሮና ለንግድ ምርጥ አካባቢ በካዛንቺስ አያት አዲስ መኖሪያን እየገነባን ነው። በትዝታና በፓርኮች በተከበበው በዓለም አቀፍ ተቋማት አጠገብ የውብ ከተማችን እምብርት ካዛንቺስ በአዲሱ የካዛንቺስ አያት መንደር ኑሮ እንዲጀምሩ ቤቶችን በ15% ቅድመ ክፍያ በማስታወቂያ ዋጋ ለሽያጭ አቅርበናል። ለሶስት አስርት ዓመታት በሪል ስቴት ግንባታ ላይ አንጋፋና ግንባር ቀደም የሆነው አያት ሪል ስቴት ከካዛንቺስ በተጨማሪ በአያት በሲኤምሲና በቤሌር አካባቢ የሚገኙ ለኑሮና ለሥራው ምቹ የሆኑት ዘመናዊ አፓርትመንቶችና በቀን ከ50,000 በላይ ጎብኚዎችን የሚያስተናግደው አያት ግራንድ ሞል ላይ የሚገኙ የንግድ ሱቆች ላይ እስከ 25% የሚደርስ የበዓል ቅናሽ አዘጋጅቷል። ለተጨማሪ መረጃ 22 ጌታውን በሻ ህንፃ 3ኛ ፎቅ፣ ቦሌ መድኃኒዓለም አውሎ ቢዝነስ ሴንተር 3ኛ ፎቅ፣ ካዛንቺ ሲቲ ሴንተር 1ኛ ፎቅ፣ ራስ ሆቴል 1ኛ ፎቅ፣ አያት የገበያ ማዕከል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ሌቬንዝ ታወር 5ኛ ፎቅ የሚገኙ የሽያጭ ቢሮዎቻችን ይጎብኙ። በአጭር የስልክ መስመር በ7760 ወይም በ0977-60-60-60 ላይ ይደውሉ። አያት ዞሮ መግቢያዬ።
10: ቴሌብር የብስራት ስፖርት አጋራችን ነው። ቴሌብር ሱፐር አፕን አውርዶ መጠቀም እጅግ ቀላል ነው። በቴሌብር ሱፐር አፕ ለግብይት መክፈል፣ ወራዊ የአገልግሎት ክፍያዎችን መፈጸም፣ ገንዘብ መላክና መቀበል፣ በዘመን ገበያ ባሉበት መሸመት፣ የተለያዩ አጋር ድርጅቶች ሚኒ መተግበሪያ መጠቀም፣ ከውጭ አገራት ሐዋላ መቀበል፣ አነስተኛ ብድርና ቁጠባ አገልግሎት እንዲሁም ሌሎች በርካታ አገልግሎቶችን ያገኛሉ። መተግበሪያውን አሁኑኑ ከፕሌይ ስቶር ወይንም አፕ ስቶር አውርደው በመጠቀም ሕይወትዎን ያቅልሉ። ቴሌብርን አውርደን ስናስጀምር እንዲህ ነን። ቴሌብር እጅግ ፈጣን፣ ቀላል፣ ምቹና አስተማማኝ። ቴሌብር።
0: ሶሲ ሶያ በፕሮማሲዶር ኢትዮጵያ ፉድስ ማኑፋክቸሪንግ አክሲዮን ማኅበር የተመረተ ሶሲ ሶያ ከንጹህ አኩሪ አተር የተመረተ አመራረቱም ከእጅ ንክኪና ከኬሚካል እየጸዳ በ15 ደቂቃ ውስጥ የሚደርስ በፈለጉት የምግብ አይነት መሰራት የሚችል በጾምም ሆነ በፍስክ ጊዜ ሊበላ የሚችል በደቃቅና በአንኳር በማንኛውም ቦታ የሚገኝ በሱቅና በሱፐርማርኬት ዋጋው ተመጣጣኝ፣ ምርቱ ተፈጥሯዊና ለምግብነት ደህንነቱ የተጠበቀ መሆኑን የተረጋገጠ በአይኤስኦ የምግብ ደህንነት ስርዓት የተረጋገጠ በተመሳሳይ ምርት ወይንም ተመሳስለው በመጡ እንዳይሸወዱ። ሶሲ ሶያ
9: ኤዲተር ኢነርጂ ድሪንክ በማለዳ ህይወትን ለማሸነፍ ሩጫ ላይ ኖት፣ ረጅም መንገድ አሽከርክረ ለመድረስ ትንሽ ቀርቷል። ተማሪዎች ጥሩ ውጤት ለማምጣት ረጅም ሰዓት እያጠናችሁ ነው። አታቆሙ። ተጨማሪ ጉልበትና ተጨማሪ ኃይል አለ። የፕሬዲተር ኢነርጂ መጠጥ ነገን ለሚገነቡ ሰራተኞች፣ አንድ ተጨማሪ ሰዓት ለሚፈልጉ ተማሪዎች፣ አንድ ተጨማሪ ኪሎ ሜትር ለሚሄዱ አሽከርካሪዎች የፕሬዲተር ኢነርጂ መጠጥ ጉልበት ይሆናል። የፕሬዲተር ኢነርጂ በራሳችን ውስጥ በራስ የመተማመንና የስኬት የአኗኗር ዘይቤ ምሳሌ ነው። ለደንበኞቹ ታማኝ ፕሬዲተር ኢነርጂ መጠጥ ለስፖርትም ቅርብ በመሆኑ የእንግሊዙ ታላቅ የእግር ኳስ ክለብ የቼልሲ አጋር በመሆን እየሰራ ይገኛል። በእውነተኛ ጉልበት በሁሉም ሱፐርማርኬቶችና ሱቆች ያገኙታል። በኢስት አፍሪካ ቦትሊንግ የተመረተ በጥራቱ የሚተማመኑበት ፕሬዲተር የኢነርጂ መጠጥ ፕሬዲተር። ከአምስት ዓመታት በላይ ደንበኞቹን በታማኝነትና በቅልጥፍና ሲያገለግል የቆየው ዲጂታል እቁብ ዛሬም አቅምና ፍላጎትን ያገናዘቡ እቁቦችን በማንኛውም ሰዓት በሁሉም ቦታ ለሁሉም ሰው ተደራሽ እያደረገ ይገኛል። በከተማው እምብርት ካሳንችስ ላይ የሚገኘው ዲጂታል እቁብ ለነጋዴዎች፣ ለሹፌሮች እንዲሁም ለሰራተኞች የሚሆኑ ዕለታዊ፣ ሳምንታዊና ወርሃዊ የእቁብ አይነቶችን ከዘጠኝ በላይ የክፍያ መንገዶች ጋር በማቅረብ በርካቶችን ተጠቃሚ በማድረግ ላይ ይገኛል። እርሶም የዲጂታል እቁብ መተግበሪያን በማውረድ የመረጡትን የእቁብ አይነት አሁኑኑ ይጀምሩ። በቴሌብር፣ በሲኢቢ ብር ፕላስ፣ በዳሽን ሱፐር አፕ እንዲሁም ኤምፔሳ ላይም ታገኙታላችሁ። ለበለጠ መረጃ 6091 ላይ ይደውሉ። ልዩነታችን ዋስትናችን። ዲጂታል እቁብ። በአዲሱ የእግር ኳስ ሲዘን እንደ ሁሌው እንደለመድነው የሚያስደምመን ኳስ በዲኤስቲቪ ሱፐር ስፖርት ነው። ታላላቅ የዓለማችን ሊጎች፣ የዋንጫና የማጣሪያ ጨዋታዎችን በያለንበት በየቤታችን በዲኤስቲቪ። ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዘን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲኤስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ሻምፒየንስ ሊግ፣ ኤፍኤ ካፕና ሌሎች ታላላቅ ሊጎችን በቀጥታ በዲኤስቲቪ እንመልከት። በልዩ ቅናሽ ዲኮደር በ999 ብር ብቻ ዲኤስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም። ዲኤስቲቪ ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5 በመቶ ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም ቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎት አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91 በመቶ ትርፍ ማከፋፈል የቻለ ሲሆን እስከ 25 በመቶ የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባ አገልግሎትም ለእርሶ አቅርቧል። በቄራ፣ ጀሞ፣ መገናኛና ቱሉ ዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎች ቅርንጫፎችን በመክፈት እርሶን ለማገልገል እየሠራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ሥራ ማህበር።

ይህን ፕሮግራም ለሚያደምጡ ሁሉ ሰላምና ጤና ተመኘሁኝ። ክቡራትና ክቡራን አድማጮቻችን እንደምን አረፈዳችሁ? ከእነዚህ አጋሮቻችን ጋር በትብብር ብስራት ስፖርት የአርብ መስከረም 8 ቀን 2019 ፕሮግራሙን ይዞ ቀርቧል። ዘላለም ሙላቱን አመሰግናለሁ። የአጋሮቻችንን መልእክቶች ስላቀረበልን በእነርሱ ድጋፍ ነው ፕሮግራም ለህዝብ የሚቀርበውና በምርቶቻቸውና በአገልግሎቶቻቸው እንድትጠቀሙ አበረታታችኋለሁ። እንዴት ናችሁ? ዛሬ ትኩረታችን እስቲ ወደ ስፔን ላሊጋ እናዙር። በፕሪሚየር ሊግ ላይ ብዙ ቆይተናልና ሰሞኑን አንድ አብይ ልዩ ትኩረት ሊሰጠው የሚገባ ጉዳይ ከወደ ካታሎኒያ ስፔን እያየን ነው። ራሲንግ ሳንታንደርን በሰባት ጎል ሲያሸንፍ ባርሰሎና 6.74 ኤክስጂ በማስመዝገብ በላሊጋው የአንድ ጨዋታ ኤክስጂን ሪከርድን ጨብጧል። ስድስቱንም የሊጉን ጨዋታዎች ሁሉ ሲያሸንፍ 28 ጎሎችን አስቆጥሯል። ቻምፒየንስ ሊግን ከጨመረን በሰባት ጨዋታ 33 ጎሎች ማለት ነው። በጨዋታ በአማካይ 4.71 ጎል እያስቆጠረ ይህንን የውድድር ዘመን ጀምሯል። በካምፕ ኑ ምን እየተካሄደ ነው ያለው? ሃንሲ ፍሊክ የዘመኑን ምርጥ ቡድን እያሳዩን ይሆን ወይ? ማንስ ያቆማቸዋል? ይሄ ነው ርዕሳችን የመጀመሪያው። በላሊጋ በዚህ ጉዳይ ላይ ሰፋ ያለ ሰዓት ከወሰድኩኝ በኋላ ከዚያ ደግሞ የሴኡታን ኬዝ እስቲ እናነሳለን። በሜንላንድ አፍሪካ በተባለው አህጉር ደሴቶቹን ሳይጨምር ማለት ነው፣ በአፍሪካ አፈር ላይ ስፔን ግዛት አላት። ያቺ ትንሽ ግዛት ታዲያ ከሞሮኮ አጠገብ ነው የምትገኘው። በስደተኞች ጎርፍ በአንድ ጊዜ ተጥለቅልቃ ኢኮኖሚያዊ ማህበራዊ ቀውስ ውስጥ ገባች እና ይህ ጉዳይ በስፔን ላሊጋም ትኩረት ተደርጎበት በስፔን ፍርድ ቤቶችም ክርክር ሲከናወንበት የቆየ ሆኖ በስፔን እግር ኳስ ላይ ታዲያ ለሴኡታ ህዝብ፣ ለሴኡታ ግዛት፣ ለዚች ራስ ገዝ ክልል ከጎኗንን የሚል መልእክት ለማስተላለፍ በተደረገው ሙከራ ሶስት ተጫዋቾች ልበልሽ፣ ቪኒሲየስ ጁኒየር፣ ኪሊያን ኤምባፔ እና ኢብራሂማ ኮናቴ ኦልሞስት በተቃውሞ በሚመስል መልክ ቲሸርታቸውን መልእክቱ ያረፈበትን ሸሚዝ አጥፈው ታይተዋል። በኋላም ሲያወልቁም ታይተዋል። ይሄ ትልቅ አነጋጋሪ ነገር ፈጥሯል። ሰሞኑን የፉትቦል ፖለቲካና እግር ኳስ፣ ማህበረሰባዊ ጉዳዮችና እግር ኳስ፣ ሰብአዊ ጉዳዮችና እግር ኳስ፣ እነዚህ ሁሉ ኢንተርሴክት ያደረጉበት ቦታ ነው። ጥቂት ብዬበት ነው ከስቱዲዮ የምወጣው። በመጀመሪያ ግን ወደ ባርሴሎና ፊታችን ማዞር አለብን። የጎል ማሽን ሃንሲ ፍሊክ እንዲህ አይነት ቡድን ይዞ መጡ። በጣም ያስፈራል። ባርሴሎና እስካሁን ከበድ ያለ ተጋጣሚ አልገጠመውም። የስ ሊሆን ይችላል፣ ግን ደግሞ ያስታውቃል አንድ ቡድን ምን አይነት ብርቱ ኃያል ጎል አስቆጣይ፣ ተከላካዮችን ደርማሽ፣ አተራማሽ፣ ያለቀለት የጎል እድል በብዛት የሚፈጥር ከፍ ያለ የጎል ጥራት የጎል እድል ከፍ ያለ ጥራት ያላቸው የጎል እድሎችን የሚፈጥር እና በርከት ያሉ ጎል አስቆጣሪዎችን እያሳየን የሚቀጥል ይመስላል ባርሴሎና። እና አስገራሚው ቡድን እንዴት ተገነባ? የጎል ማሽን ድንቁ ባርሳ የሚል ርዕስ በፕሮግራማችን የመጀመሪያ ክፍል ይዤ እቀርባለሁ። በቴሌግራም ቻነላችን ላይ ዛሬ ጠዋት እንዳሳወቅ ናችሁ የፕሮግራሙ አዘጋጅ እኔ መንሱር አብዱል ቀኒ ነኝ። ቴክኒሻናችን ደግሞ ህይወት አሰፋ ከኔ ጋር እስከ ፕሮግራሙ ፍጻሜ ድረስ እዚህ ብስራት ኤፍኤም 101.1 በቅሎ ቤት አካባቢ ከሚገኘው ስቱዲዮ በቀጥታ እያደመጣችሁን ትገኛላችሁ። በመላው ዓለም በመንሱር አብዱል ቀኒ ኦፊሻል ዩቲዩብ ቻነል በኩል እያደመጣችሁን ትገኛላችሁ። ከ610,000 ላቅ ያሉ ሰብስክራይበርስ ባሉት ቻነላችን እንግዲህ በአራት ዓመት ባልሞላ ጊዜ ውስጥ ከ101 ሚሊየን በላይ ቪው አግኝቷል። በጣም እናመሰግናለን ሰፊው የዚህ ቻነል ቤተሰብ አባል ስለሆናችሁ። ያልሆናችሁም ፕሮግራም የምታዳምጡ ካላችሁ ሰብስክራይብ አድርጋችሁ እንድትቀላቀሉ ከትልቅ አክብሮት ጋር ትጠየቃላችሁ። አሊያም ቤተሰብ ከሆናችሁ ላይክ፣ ሼር ማድረጋችሁን አትዘንጉ። ባርሳ ምን እያሳየን ነው? የጎሉ መዓት፣ የጎል ፈጠራው ብዛት፣ ጥራት ያለው ጨዋታ፣ ውበት፣ አዝናኝነትን ሁሉን ጨምሮ በካምፕ ኖ ስቴዲየም አስደናቂ ትርኢት እየተመለከት እንገኛለን። እስቲ እንየው።

ፉትቦል ክለብ ባርሴሎና የስፔንም በክልልም ካየ ነው የካታሎኒያ ኩራት ነው። ስፔንም ሪያል ማድሪድ አላት፣ ባርሴሎናም እንዲሁ። ባርሳዎች ደግሞ ይበልጥ በካታሎኒያ በካታላንነታቸው እንዲገለጹ እንዲጠቀሱ ይፈልጋሉ። ከእግር ኳስም በላይ በሚለው መፈክራቸው ስር ይሄ ክለብ ሁል ጊዜም ውጤታማ ሆኖ በሜዳ ላይ እንዲታይ ከትልልቅ አውሮፓዊ ጉምቶች ጋርም ተፎካካሪነቱ በልጦ ይወጣ ዘንድ ሁልጊዜም በአጭር ጊዜም በረጅም ጊዜም የተገነባ ቡድን እንዲሆን ልዩ ትኩረት የሚደረግበት ነው እና አሁን ከዛ ከፋይናንሱ ፈተና ገና እየወጣ እያገገመ ባለበት ሰዓት ሙሉ ለሙሉ ራሱን አላላቀቀም። ከዚያ ግን ቢያንስ ካምፕ ኑ እየደረሰለት ይገኛል። ሙሉ ለሙሉ ስቴዲየሙ ሲከፈት ደግሞ ስራ ላይ ሲውል አስቡት። ባርሰሎና ከአንድ ቢሊየን ዩሮ በላይ ገቢ የሚያገኝ ሁለተኛው ክለብ ይሆናል ተብሎ ይጠበቃል። ያለው ፖቴንሻል እጅግ ድልብ ነው። በመላው ዓለምም ያለው ደጋፊ ቁጥር እንዲሁና ይሄ ለካታላን ወይም ለስፔናውያን ወይም ደግሞ ለመላው ዓለም ባርሰሎናን ለሚደግፉ ኩራት የመሆኑን ምልክት አስጠብቆ መቀጠል አለበት ነው። ሁልጊዜም በውጤታማነቱ የማይደራደር ሁልጊዜም ለትልልቅ ክብሮች የሚተጋ ቡድን ነው እና ዘንድሮም ታዲያ በአስገራሚ ቡድን መጥቷል። ጀርመናዊ ሃንሲ ፍሊክ የያዙት ባርሰሎና ይለያል። በ2025-26 የውድድር ዘመን ባለፈው ሲዝን በ8 ነጥብ ልዩነት ሻምፒዮን ሆነ። ከዚያ 8 ተጫዋቾቹ የዓለም ሻምፒዮን ሆኑለት። በስፔን ብሔራዊ ቡድን ውስጥ 6ቱ የባርሰሎና ተጫዋቾች ናቸው በዓለም ዋንጫው ፍጻሜ ላይ የተጫወቱት። የፍጻሜው ጎል አስቆጣሪ ብቸኛዋን የድል ጎል ያስቆጠረው ፌራን ቶሬስ ከባርሳ ነው። ከዚያ በኋላ ወደ ፓሪስ ሳን ጀርማን የተዘዋወረው። እርሱ ቢወጣም ሌላ የዓለም ሻምፒዮን የባሰውን ባሎንዶር አሸናፊ ሮድሪን አስፈረሙ። ስለ ማጥቃት ፍጥነትና ኢንቴንሲቲ በማሰብ እነ ማርከስ ረሽፎርድን ወደ እናት ክለባቸው የመለሱት ባርሳዎች አንቶኒ ጎርደንንና ካሪም አዴሚን አስፈረሙ። ዩሊያን አልቫሬዝን ለማግኘት በሕዝብ ግንኙነት መስክ ጦር ሰብቀው ሲፋለሙ ቆይተው በመጨረሻ በአትሌቲኮ ማድሪድ ተሸንፈው አርጀንቲናዊ አጥቂም እዚያው ሜትሮፖሊታኖ ይቀጥል ዘንድ መስኮቱ ሲዘጋ ተረጋገጠ። ግን ሁኬርስ አልቫሬዝ ባይኖርስ ባርሳ መች ጎል አጠረው? አልቫሬዝ መጣ አልመጣ አንድ ትልቅ ተጫዋች መቀላቀል ሊሆን ይችላል። አሁን ግን የካታሎኑ ቡድን ግን እያሳየን ያለው ነገር አልቫሬዝን ወይም በአልቫሬዝ ቦታ ላይ ተጫዋች የለም፣ በእርሱ ቦታ ላይ ንጹህ 9 ቁጥር መተካት አለበት በአልቫሬዝ ፕሮፋይል ልክ ለሚሉት ሁሉ ለጊዜው እንግዲህ አፋቸውን ያስያዘ መላ ነው ይዞ የመጣው ባርሳ። አልቫሬዝ መጣ አልመጣ የካታሎኑ የጎል ማሽን ይበልጥ ከመሳል ይልቅ አልነጠፈም፣ ይበልጥ ስል ነው የሆነው። ዘንድሮ 7 ተጋጣሚዎቻቸው ላይ 33 ጎሎች ነው ያስቆጠሩት። በጨዋታ በአማካይ ከወሰድ ነው 4.71 ጎል ማለት ነው። እንዴት አይነት የጎል ማሽን ነው ይሄ! በየጨዋታው በሚያሳዩት ብቃት፣ በሚያመርቷቸው ጎሎች፣ በሚፈጥሯቸው የጎል እድሎች ባርሳዎች አይናገሩት እንጂ ማን ነው የሚያቆመን የሚል መልእክት የሚያስተላልፉ ይመስላል። እርግጥ ማን ነው የሚያቆማቸው? ራፊኒያን ላሚን ያማልን ማን ነው የሚያቆሙ? ሁለቱ ተጫዋቾች ብቻ 19 ጎል አላቸው፣ 7 አሲስት በሁሉም ውድድሮች ላይ በድምሩ 26 ጎሎች ላይ ቀጥተኛ ተሳትፎ አላቸው። አዲሶቹ ጎርደንና አዴሚም እንደዚሁ በ9 የጎል ተሳትፎ እስካሁን ድረስ ጉዟቸውን አጀማመራቸውን አሳምሩ። ዓለም ከሬሲንግ ሳንታንደር 7-2 ከመረምረማቸው በፊትም በእነዚህ ወጣቶች ላይ ትኩረት ማድረጉን ጀምሯል ኦልሬዲ።
በዛ ጨዋታ ላይ ግን 7 ሲያስቆጥሩ ሳንታንደር ላይ ውድ አድማጮች ወደ 6.7 ገደማ ነው ኤክስጂ ያስመዘገቡት። ይሄ ኤክስፔክትድ ጎል ከፍ ያለ የጎል እድልን የመፍጠር የጎል መቆጠር ያለበትን ጎል ሊጠቁም የሚችል ነው አይደል? 6.65 7 ጎል ግን አስቆጥረዋል። በመጠኑ ከኤክስጂያቸውም በላይ ነው ያመረቱት ማለት ነው። ግን በአንድ ጨዋታ ላይ ይሄን ያህል ኤክስፔክትድ ጎል ይሄን ያህል ከፍ ያለ ጎል መሆን የሚችል የጎል እድል በመፍጠር ረገድ በስፔን ላሊጋ እንደዚህ አይነቱ ሜትሪክስ ስራ ላይ ከመዋሉ በፊት ያለውን ጊዜ ባንጨምር እንኳን አሁን ከሆነ በኋላ ባለው ጊዜ በአንድ ጨዋታ ይሄን ያህል ኤክስጂ ተመዝግቦ አያውቅም። ከፍተኛ ሃይስት ኤክስጂ ፐር ጌም ለባርሰሎና በሬሲንግ ሳንታንደር ላይ የታየው። ነገ ከሴቪያ ጋር ይጫወታል ባርሳ። አሁን እንግዲህ ሴቪያ አሁን በደረጃ 5ኛ ደረጃ ላይ ነው የሚገኘው በስፔን ላሊጋ በወቅታዊ ቴብል። እስካሁን አሁን ይኸው የባርሰሎና እንደዚህ አይነት የጎል ዝናብ የሚመለከቱ አንዳንድ ተከራካሪዎች አሉ። እስካሁን ድረስ ከባድ ቡድን ስላልገጠመው ነው የሚል ምክንያታቸው ደግሞ የተሻለው ቡድን እስካሁን ከገጠሙት አትሌቲኮ ቢልባኦ ነው። በዓለም የክለቦች ራንኪንግ 69ኛ ደረጃ ላይ የሚገኝ ክለብ ነው እና አትሌቲኮ ቢልባኦም ነው አሁን እስካሁን ድረስ ባርሳን ከገጠሙት ከአራት ጎል ያነሰ የተቆጠረበት። በደረጃ በአንጻራዊነት ከሌሎቹ ከፍ ያለው ቡድን ሲሆን ባርሳ ከአራት በታች ነው ያስቆጠረው። የተቀሩት ከዛ በታች ስለሆኑ በብቃት 4-5-6-7 ባርሳ ቢያስቆጥር አይገርምም ይላሉ። ግን ይሄ ነገር የሆነ ነገር ጠቋሚ ሊሆን ይችላል። በአንድ በኩል ስታዩት የስ በትልልቅ ቡድኖች በተሻሉ ቡድኖች መፈተን አለበት። ግን ትልልቆቹ የምንላቸው ክለቦች ሁልጊዜ እንደዚህ እንላለን እንዲህ አይነት ተከታታይ ውጤታማነት ሲያሳዩ የሆነ ሰበብ ልንፈልግ እንችላለን። ግን ባይሆን ብለን አንጠይቅም። ተመልከቱ ሰሞኑን ማንቸስተር ዩናይትድ እየደረሰበት ያለው ትችት ወቀሳው በስቶበታል። የስ ማንቸስተር ሲቲ ትልቅ ነው፣ በደርቢው ተሸንፏል። አንድ ምክንያት እርሱ ነው። ግን መጀመሪያ እንደውም ያሸነፈው ሃል ሲቲ ነው፣ ከታች የመጣው ነው። ብራይተንም ብታዩ ከማን ዩናይትድ በታች ነው በደረጃ ባለፈው ሲዝን ያጠናቀቀው ከኤፍ ኤ ካፕ ከካራባው ካፕ ውጭ አደረው። እና ትልልቆቹ ትልልቅ የምንላቸው ቡድኖች አነስ ያሉ ተጋጣሚዎችን ሲያሸንፉ ደጋግመው አይ ተጋጣሚው ትንሽ ነው እንላለን። እና ለዛ ብቃት ከፍ ያለ እውቅና ለመስጠት እንቸገራለን። ነገር ግን በትንሾቹ ቡድኖች በሚሸነፉበት ጊዜ የሚፈጠረው ኔጌቲቭ ሄድላይን ስታዩ ነው ያኔ ትንንሾቹንም ማሸነፍ ቀላል ነገር እንዳልሆነ የምንረዳው። ያውም ወጥ በሆነ ብቃት ማለት ነው።

ተጃጁት ቆይታቹ ፍሬውን መቅመስ እንዴት አይነት ጣፋጭ ስራ ታጋሽ አልሆነ ይሄን ሊሰራ ይችላል ፉትቦል ይሄን ትግስት ይጠይቃል እኛ ያልቻልነው ይሄንን ነው ውድ ቤተሰቦች እኛ ኢትዮጵያን በእግር ኳስ ያልቻልነው ይሄንን አንታገስም እርግጥ የባለሙያ ችግር አለብን የስ ደረጃ በደረጃ የአካዳሚዎች ጥራት ችግር አለብን እኔ አሁን ከባርሰሎና ጋር ላነጻጽሩ አይደለም አይ ከላማሲያ ጋር ትልልቆቹን እንኳን ለማነጻጽር ይከብዳል ጥቂቶች ናቸው የሚነጻጽሩት በአለም አቀፍ ደረጃ እንኳን ግን ሐሳቡን እንውሰድ ካልን በመርህ ደረጃ ልጆችን በብዛት መልምሎ አሰልጥኖ አብቅቶ ለወግ ማረግ ለፕሮፌሽናል ደረጃ ማድረስ በቃ የሌለ ትግስት ነው የሚጠይቀው እንደዚህ አይነቱ ታጋሽነት እኛ ጋር የለም ይሄን አፌን ሞልቼ እናገራለሁ እኛ ዛሬ ዘርተን ዛሬውን እንዲበቅል ዛሬውን እንድናጭር ነው የምንፈልገው ፉትቦል ደግሞ እንደዚህ ላሉት ችኩሎች ቦታ የለውም ስለዚህ በደረጃ 150 ምናምን እኛ ትቀመጣለህ በቃ በራይ ቡድን ወሬ ብቻ ነው የሚተርፈ ወይም ደግሞ ይሄ 25 30 ተጫዋቾች ቲዝና በቃ እነዚህ ልጆች 2036ቱ የአፍሪካ ዋንጫ ብሔራዊ ቡድን አካል ናቸው ያኔ ዋንጫውን ያመጣሉ ትላል አይሆንም ከሚሊዮኖች አንድ ፕሮፌሽናል በሚኮንበት መስክ ላይ ጥራት ያላቸው ተጫዋቾችን በብዛት ለማፍራት እግስት ስትራቴጂ ክትትል እውቀት ሊፈስባቸው ይገባል እና ቁጥራቸው በትንሽ ሆኖ አይደለም ግን ሀገር አቀፍ በጣም ሰፋፊ ስራዎች ከተሰሩ ነው እንግዲህ ፑሉን ስታሰፉት ነው ምክንያቱም ብዙዎቹ 16 17 18 አካባቢ ተቃጥለው ይጠፋሉ ያንን የእድሜ ድልድይ መሻገር ለብዙዎች በጣም ከባድ ነው ብዙዎች የሚራገፉት እዛ ጋር ጥቂቶች ናቸው የታደሉቱ የበረቱቱ የተጉቱ ያንን ድልድይ ተሻግረው ሙሉ ፕሮፌሽናል የሚሆኑት ከሚሊዮን አንድ እና ስለዚህ በትዕግስት ፑሉን ካላሰፋ አይሆንም ከዚያ በፊት ደግሞ እንደው ፓሽን ያለውን ልጅ ሁሉ ሰብስበ በማጫወት እኮ አይደለም ተሰጦ ያለውን በመምረጥ በመለየት ነው ስራው የሚጀምር በዚህ በኩል ያው የትልልቅ ቡድን አሰልጣኞች የማይችሉት ስራ ነው ይሄ ትልልቆቹ አይችሉትም ለዚያ ተብሎ የተሰሩ ለዚያ የተዘጋጁ መልማዮች አሉ ለዚህ አይን ያላቸው ከዚያ ደግሞ እነርሱም በእድሜ ልክ በእድሜ ምንድነው በእድሜ ደረጃ የሚያሰለጥኑ ባለሙያዎች ደግሞ አሉ ዋናዎቹ የባርሰሎና ሃንሲ ፍሊክ ሊሰሩት አይችሉም ይሄን በነገራችን ላይ ሃንሲ ፍሊክ ከፍ ባለ ደረጃ በአዋቂዎች ሌቭል ማለት ነው ብቃት ያላቸው ተጫዋቾችን ኮርዲኔት ነው የሚያደርጉት የአካዳሚ አሰልጣኝ አይደሉም እሳቸው ምናልባት የአካዳሚ ባክግራውንድ ካላቸው የስ የተወሰነውን ስራ ለመስራት ብቃት ሊኖራቸው ይችላል ብዙዎቹ ግን የኢሊት አሰልጣኞች እና የአካዳሚ አሰልጣኞች የአካዳሚ መልማዮች እና የኢሊት ተጫዋቾች መልማዮች ልዩነት አላቸው ለየቅል ነው ስራቸው የተለያየ ብቃት ነው የሚጠይቀው እና ላማሲያ እንደዚህ ላለው ስራ የፕላኔታችን አንዱ ትልቅ ማሳያ ሞዴል ነው ስለዚህ ያው አሁንም ዋናው ቡድን እንደዚህ ባለ ጎል አዝናቢነት ትልልቆቹን የአውሮፓ ክለቦች ሊያስፈራ በሚችል ፐርፎርማንስ ዘንድሮን ሲጀምር የቡድኑን ተጫዋቾች ያሰባሰበው 500 ሚሊዮን ዩሮ ባልሞላ ገንዘብ ነው ይያልኳችሁ እድሜ ለአካዳሚው የተቀረውን ሞላ እና ደግሞ አካዳሚ ተጫዋቾችን እንደው መሙላት አለብህ ስለተባለ ዋናው ቡድን ሞልቶ እኮ አይደለም በውጤታማነት ራፊንሃን መግዛት ያማልን ማሳደግ አስፈልጋል ለጎርደን ገንዘብ ማውጣት ለኤስፓርት ደግሞ ያን ኮትኩቶ ማውጣት አስፈልጋል ሚዛኑን መጠበቅ ያስፈልጋል አንድ ቡድን አንድ ክለብ ተጫዋች መግዛት የለበትም አይባልም በዚህ ዘመን

0: የሚያስገርመው ነገር ነው መሰላችሁ? በጣም የሚያስገርመው ዋናው አውድ ምንድነው? የርእሴ የጎል ማሽን ነው። ድንቁ ባርሴሎና ጎል ያመርታል። ይሄ አዲሱ ሲዝን ከመጀመሩ በፊት ግን አንድን አጥቂ ለመግዛት ያደረገው ጥረት ባርሴሎና መስኮቱ ሲዘጋ ይሄን አጥቂ ዩሊያን አልቫሬዝን ካጣ የጎል ድርቅ ሊመታው ይችላል የሚል ግምት የሚያሳድር ነበር። ለአልቫሬዝ የነበራቸው ጉጉት በአደባባይ እኮ ኮንትራት ያለውን ተጫዋች ለኛ ይጫወታል ለኛ ይፈርማል ይሄ ፍላጎት አለው ልቀቁት ይያሉ ከአትሌቲኮ ማድሪድ ጋር እኮ የህዝብ ግንኙነት ጦርነት ውስጥ ገብተው ቆይቷል። አርሰናል የበይ ተበልካሽ ሆኖ ዳር ላይ ሲጠባበቅ የነበረበትን ጊዜ እናስታውሳለን። አልቫሬዝ እዛው ቆየ። አትሌቲኮች በፍጹም ለላሊጋው ቀጥተኛ ተፎካካሪ አንሸጥም በሚለው አቋማቸው ጽኑ። ግን ሁዋን ላፖርታ በተከታታይ ሲሰጡት ከነበረው መግለጫ ሁኔታዎቹን በቅርብ ስትከታተሉ አትሌቲኮቹም አንለቅም ብለው የገመድ ጉተታውን እንዳይሸነፉ ጥረት ሲያደርጉ እንዴ አልቫሬዝ ምን ያህል ቢያስፈልጋቸው ነው ባርሳ እንደዚህ የተጉት? ምን ያህል ጎል አስቆጣሪ ቢጠማቸው ነው ለአልቫሬዝ ይሄን ያህል ርቀት ሺህ ማይሎች ወደፊት የተጓዙት ብላችሁ ትጠይቃላችሁ። ግን አልቫሬዝ አልሄደም ወደ ካምፕ ነው። ልክ መስኮቱ ሲዘጋ ላሊጋው ሲጀመርና በኋላም በቃ አልቫሬዝ እንደማይገባ ወደ መረጋገጡ ሲመጣ በቃ ባርሳ ችግር ውስጥ ይገባል የሚል እምነት ነበር። እነ ላሚን ያማል የት ሄደው? ራፊንሃስ በፎልስ ናይን የት ሄዶ? የሁለቱን ተጫዋቾች ጉዳይ ለብቻ ማየት ያስፈልጋል። አውዱ የጎል ጉዳይ ስለሆነ ሁለቱ ናቸው ብዙ ጎል እያስቆጠሩ ያሉት ከስብስብ ውስጥ። ያማል እድሜ ልምድ ጨምሮ ፊዚካሊቲን ከፍ አድርጎ መጥቷል። ይሄ ልጅ ስንት ፕሮግራሞች ሰርተንበታል፣ ስንት የውይይት ነጥቦች ተፈጥሮበታል። ዓለም ዋንጫ ላይ ለስፔን፣ በክለብ እግር ኳስ ለባርሴሎና፣ ገና በጨቅላ እድሜው እንበል በጮርቃነቱ ነው ልበል ጨቅላ እንኳን በጣም ህፃን ነው። በጮርቃነቱ ገና ወደ ጉርምስናው ሲገባ ነው እኮ ዝናን የጨበጠው። 50 ሲኒየር ጎሎችን ለማስቆጠር በባርሴሎና ታሪክ በእድሜ ትንሹ ተጫዋች መባሉን ታስታውሳላችሁ። ኦገስት ወር ላይ ከራዮ ቫይካኖ ጋር ሲጫወቱ ሁለት ጎል ሲያስቆጥር 19 ዓመት ከ49 ቀናት በባርሴሎና በዚህ እድሜ 50 ለዋናው ቡድን ጎል ያስቆጠረ ተጫዋች ታይቶ አይታወቅም። ከዚያ ቀደም ብሎ በኦክቶበር 2023 በላሊጋው ላይ ጎል ያስቆጠረ በእድሜ ትንሹ ልጅ ተብሎ በሪከርድነት ተመዝግቦለታል። በነገራችን ላይ ኪሊያን ኤምባፔ 50 ጎል ሲደርስ 19 ዓመት ከ241 ቀናት ነበር። ሊዮኔል ሜሲ 21፣ ክሪስቲያኖ ሮናልዶ 22 ዓመታቸው ነበር። እርሊንግ ሃላንድንም ከጠቀሳችሁ እንደውም እሱ ያንገር ሆኖ ነው በ20 ዓመቱ ነው 50 የአዋቂዎች ቡድን ጎል ላይ ደረሰው። እንግዲህ እነዚህ የነጥብ ጨዋታዎች ላይ የተመዘገቡ ጎሎች ናቸው። ይሄ ልጅ ግን እንደዚያ ለማድረግ አጭር ጊዜ ነው ያስፈለገው። በ16 ዓመቱ ከፍ ባለ ፕሮፌሽናል ደረጃ ላይ መጫወት የቻለ አሁን ወደ 19 ይሄደ ባለበት ሰዓት ላይ የበለጠ ብርቱ ሆኖ መጥቷል። የዘንድሮ የላሚን ያማል ልዩ ጥንካሬ ምን መሰላችሁ? ስካውቶች እንደሚሉት ጨዋታዎችን ስትመለከቱም ይህን ማስረጃ ማግኘት ትችላላችሁ። የጎሉን የሚቆጠርበትን መንገድ ቫራይቲውን አስፍቷል። ተመሳሳይ አይደሉም ጎሎቹ፣ ይለያያሉ። የተለያዩ አይነት የጎል አይነቶች ያስቆጥራል። በፖዚሽን በአፈጻጸም ጎሉ ከተቆጠረ ከጎሉ ርቀት አንጻር ወይ የቆመ ኳስ ክፍት ጨዋታ በሚለው ካየን ግራ ቀኝ መሃል ፍጹም ቅጣት ምት ሳጥን እስከ ፍጹም ቅጣት ምት ሳጥን ውጪ እዛ ጎል አፋፍ ላይ በጣም ርቆ በሁሉም አይነት ካያችሁ ተመሳሳይ አይደለም፣ ልዩነት አለው። እንዳምን አይደለም እንዳለፉት ዓመታት አለ። በተለመደው የግራ ሃፍ ስፔስ ላይ የሚያስቆጥራቸው ጎሎች ይበዙ ነበር። በቅጣት ምታውን አስቆጥሯል፣ ከመሃል አስቆጥሯል፣ ከተከላካዮች ጀርባ እንደ ስትራይከር ሮጦ አስቆጥሯል፣ ከበስተግራ በኩልም አስቆጥሯል፣ ከጎል አፋፍ ላይ አስቆጥሯል። ይበልጥ ምንድን ነው የማይገመት ሆኖን የመጣው ያማል እና ምናልባት ይሄ ባርሴሎና አልቫሬዝን የማጣቱ ትሩፋት ሊሆን ይችላል። አልቫሬዝን በማጣታቸው ምክንያት ሃንሲ ፍሊክ መፍትሄን ያበጃጁት አንድ ራፊናን ፎልስ ናይን አድርጎ ማጫወት፣ ሁለተኛ ራፊና በፎልስ ናይን በ99 ቁጥር ሲጫወት ደግሞ ቦታውን ለቆ ስለሚወጣ ከርሱ ጋር በዙሪያ የተሰለፉ ተጫዋቾች ደግሞ የርሱን ቦታ እየሸፈኑ ራሳቸውን ወደ ጎል አስቆጣሪነት እንዲቀይሩ ማድረግ የሚል ነው። ራፊና ሌላ ሌቭል ላይ ነው ያለው። አልቫሬዝን ሲፈልግ የቆየው ባርሴሎና አርጀንቲናውን ሲያጣ ለፊት መስመር ጎል አስቆጣሪዎች ስጋት ያዘጋጀው ተጫዋች ከስብስብ ውስጥ ራፊና ነው። በኋላ ጋብርኤል ጄሱስን ገዝቷል። ጋብርኤል ጄሱስ ግን በፕሪሚየር ሊጉ አርሰናል በደንብ በሚናቀው ራሱ አውት ኤንዳው 9 ቁጥር አይደለም። እሱም ፕሮፋይሉ የንጹህ 9 ቁጥር የሌቫንዶቭስኪያዊ አይደለም። እና እዚህ ጋር ታክቲካል ሐሳብ ያስፈልጋል። እነዚህን ፊት መስመር ላይ የሚጫወቱ ተጫዋቾችን ለማቀናጀትና ከነርሱ በቂ ጎልና በቂ አሲስት ለማግኘት ሐሳብ ያስፈልጋል። ፍሊክ የሰሩት ስራ ይሄ ነው። አልቫሬዝን ቢያገኙ ኖሮ አልቫሬዝን እዚህ ስብስብ ውስጥ ቢቀላቅሉ ሜይቢ ይሄ እንደዚህ አይነቱ ታክቲክ የጎል መጠኑ ባይሆን እንኳን እንዲህ አይነቱ ታክቲክ ላንመለከተው እንችል ነበር ብዬ አስባለሁ። እና ራፊናን ለተመለከተ አልቫሬዝ ለምን ይላል። እኔ አልቫሬዝን ማጣጣል አይደለም፣ በጣም ከሚያደንቁት አንዱ ነኝ። እንደውም አርሰናል አልቫሬዝን ቢያስፈርም ኖሮ ብያለሁ ከዚህ በፊት። አለቀ፣ ጨዋታዎችን ሁሌ 1-0 ይጀምር ነበር ገና ፊሽካ ከመነፋቱ በፊት። በስነ ልቦና ማለት የበለጠ አስፈሪ ቡድን ይሆን ነበር። ቪኒን አግኝቶ ቢሆን ኖሮ እሱ ተውት። እሱ ለባሎን ዶር የቀረበ ተጫዋች ነው። ይሄም ቢሆን የዓለም ሻምፒዮን ፕሪሚየር ሊግን በደንብ የሚያውቅ እና ዝቅ ማድረግ አይደለም። አልቫሬዝ መጣ አልመጣ ስላችሁ ዝቅ በማድረግ አትዩት፣ እንደዛ አይደለም። ቢመጣም ባይመጣም መፍትሄ አላቸው። ቢመጣም ባይመጣም የጎል ድርቅ አልመታውም ባርሳ ነው። ቢመጣም ባይመጣም እንዲያውም የበለጠ ካሰበው በላይ እያስቆጠረ ነው ባርሳ ነው። ፊት መስመሩን ይበልጥ ስል አድርጎታል። ያለ አውት ኤንድ አውት 9 ቁጥር አስቡ። ተነጣይ አጥቂ ሳይኖረው ቀስቱ ጫፉ ሳይሾል ይሸረክታል፣ ተጋጣሚዎችን ይሸረካክታል። ይሄ የሆነው በራፊኒያ ምክንያት ነው። አሁን በአውሮፓ 5 ታላላቅ ሊጎች ላይ ካያችሁ በጨዋታ በአማካይ ኦፕታ እንደሚለው በጨዋታ በአማካይ ጎል በማስቆጠር ባርሴሎናን የሚያክለው የለም። አሁን በዚህ ሰዓት 4.71 ጎል ፐር ጌም በአማካይ ወደ 5 ጎል ገደማ ያስቆጥራል ማለት ነው። ሁለተኛው ማነው? ፍራይበርግ ነው ኦፕታ የሚለው በሶስት ጨዋታ 3.3 ጎል በጨዋታ። ከዛ ኢንተር ሚላን 3.2፣ ብራይተን 3.2። ርቀቱ ኒውት ባርሳ 4.7 በጣም ብዙ ነው። ያውም ሮበርት ሌቫንዶቭስኪ እና ፌራን ቶሬስን የመሳሰሉ አጥቂዎችን ለቆ ሸጦ ሲያበቃ ባርሳ በሰባቱ ጨዋታዎች በሁሉም ውድድሮች ላይ በአምስቱ ቢያንስ 5 አስቆጥሯል። ቢያንስ 5 ጎል 7 አስቆጥሯል አይደለ? ቢያንስ ካልን አትሊስት እያለን ቢያንስ 5 እና ይሄ በጣም አስደናቂ የጎል ስታቲስቲክስ ነው። በላሊጋው በ6 ጨዋታ 28 ጎሎች ነው ያገባው። ከሁለተኛው ሪያል ማድሪድ ጋር የ11 ጎል ልዩነት አለው። ከወዲሁ የ11 ጎል ዲፍረንስ አይደለም እላቸው፣ የ11 አገባ በሚለው ይሄ ሁሉ የሆነው ራፊና እንደ አጥቂ እየተጫወተ አይደለም። ኦፕታ እንደሚለው ዘንድሮ ራፊና ከ549 ደቂቃዎች ለባርሴሎና ከተጫወተባቸው 91% ያህሉን በ9 ቁጥር ቦታ ላይ ነው የተጫወተው። 9 ስላችሁ እንግዲህ በፎልስ ናይን ማለት ነው። 91% 2% ደግሞ ተደራቢ አጥቂ ነው። 7% ደግሞ የቀኝ ክንፍ አጥቂ ሆኖ ነው ከ549 ደቂቃዎች ውስጥ ኃላፊነቱን የተወጣ። 91% እንግዲህ የአንበሳውን ድርሻ የያዘው የዘንድሮ የራፊና ቦታ ፊት የቡድኑ ጫፍ ላይ ነው። አምና ግን ካየነው ተመልከቱ፣ አምና አንድም 10% እንኳን 5% እንኳን አይደርስም እዛ ቦታ ላይ ተጫወተበት። አምና 2193 ደቂቃዎችን ለባርሴሎና ሲጫወት 68%ን በግራ ክንፍ 13%ን በተደራቢ አጥቂነት በመሃል 17%ን ከቀኝ ክንፍ ነው የተጫወተው። ከ2193 አያችሁ ከ2193 ደቂቃዎች እዚህ ግባ የሚባልም ቦታ የለውም። 9 ቁጥር ቦታ ላይ ተጫወተበት ኪሴ ዘንድሮ ግን 91% ምን አይ ራሱን የቻለ ፓራዳይም ሺፍት ነው። ራሱን ወደ ፊት አጥቂነት እንዲቀይር በሃንሲ ፍሊክ የተሰጠውን ግዳጅ እንዴት እየተወጣ እንደሆነ ስታዩ ደግሞ የጎሉ መጠን ከወዲሁ 11 ደርሷል። አያችሁ ሌላ አይነት አመለካከት ነው እዚህ ፊት መስመር ላይ ያለው ማለት ነው። ጎርደን እንኳን በላሊጋው ላይ 4 አሲስት አለው። በዚህ በኩልም ካያችሁ በአውሮፓ 5 ታላላቅ ሊጎች ውስጥ የጎርደን 4 አሲስት እስካሁን ባለው ሰዓት እስካሁን ባለው በተደረጉ ጨዋታዎች አንደኛ ነው ከሌሎች ተጫዋቾች ጋር። ፓውሎ ዲባላ ከሮማ፣ ሃቪ ሄርናንዴስ ከኤስፓኒዮል በተመሳሳይ 4 አሲስት አድርጓል። ጎርደን አዲሱ ፈራሚ እንኳን በሊጉ ላይ ብቻ አለውን ከወሰደ እንደዚህ ባለ የአሲስት ታሪክ ውስጥ ነው ያለው። ፌርሚን ሎፔዝ 4 ጎሎች አሉት። ካሪም አዴሚ 3 አስቆጥሯል። ጄሱስ ከወዲሁ ኳስና መረብን አገናኝቷል። ናአምና 95 ጎሎችን ያስቆጠረው ባርሰሎና ዘንድሮ ከአውሮፓ ታላላቅ 5 ሊጎች የላቀውን የበዛውን ጎል ያስቆጠረ ቡድን ሆኗል። አምና 95 ያስቆጥር እኮ በአውሮፓ ደረጃ ባየር ሙኒክ ይቀድመው ነበር። 122 ጎሎች ነው ያገባው የቨንሰን ኮምፓኒ ባየርን ባለፈው ሲዝን። እና ከሃንሲ ፍሊክ መምጣት በኋላም ባለው የጎል ሬትም ካየነው ያሁኑ ይለያል። ፍሊክ 124 ጨዋታዎችን መርቷል በአሰልጣኝነት በባርሴሎና። ነው 351 124 ጎሎች አይደል? ወደ ብቻ እዚህ ጋር ቆይ ቁጥሩን አምታትቸው ከሆነ አላውቅም ይቅርታ አርጉልኝ፣ ግን እርግጠኛ መነግራችሁ በጨዋታ በአማካይ 2.8 ጎል ያስቆጠሩ ነው እስከዚህኛው ሲዝን ድረስ የመጡት የፍሊክ ልጆች ማለት ነው በአማካይ። ዘንድሮ ግን 4.7 ካጀማመሩ። ኦኬ ሳምፕል የወሰድነው ሳምፕል አጭር ሊሆን ይችላል ጥቂት ጨዋታዎች ስለተደረጉ ቢሆንም ስላጀማመሩ ነው ወሬያችን። አጨራረሳቸው ልዩ የሚሆንበት ምክንያት ምንድነው ብሎ መጠየቅም ያስፈልጋል። እዚህ ጋር ተፈጥሯዊ ጎል አስቆጣሪዎች ጎል ማስቆጠር ቀዳሚ ስራቸው ነው አጥቂዎች ሳይኖሩ ጎሎችን በብዛት ያስቆጠረ ነው። ራፊና የክንፍ ተጫዋች ነው። ጎል ከርሱ የሚጠበቅ ቢኖርም በክንፍ ተጫዋችነቱ እንኳን ግን እንደ ፊት መስመር 9 ቁጥር ጎል አስቆጣሪዎች ግን እንደው ጎል ሃንተርስ ምትሉት አይነት አልነበሩ። እና ይሄ ባርሳ ውድ አድማጮች ከፍ ያለ ጥራት ያለው የጎል ድል በመፍጠር ድንቅ ቡድን ከሌሎች የሚለየው እዚህ ለምሳሌ ሪያል ማድሪድን ተመልከቱ። በንጽጽር ካየ ነው እንደ ኦፕታ መረጃ ሪያል ማድሪድ እስካሁን ድረስ 124 የጎል ሙከራዎች ነው የሞከረው። እስካሁን በተከናወኑት የሲዝኑ ጅማሬ ጨዋታዎች 124 ባርሴሎና 126 የሚበልጠው በሁለት የጎል ሙከራ ብቻ ነው። ግን ተቆጠረ በሚለው ካየን የ11 ጎል ልዩነት አላቸው በመሐከላ። ያ ማለት የባርሴሎና ፊኒሽንግ ልዩ ነው አይምሬ ነው ማለት ነው የፊት መስመሩ ጎል የማስቆጠር ብቃት። በአጠቃላይ በሁሉ ውድድሮች ኮንቨርሽን ሬቱ ወደ 22.2% ነው። ባርሳ በአውሮፓ ሁለተኛው የላቀው ኮንቨርሽን ሬት ወይም የጎል ድል ወደ ጎል የመቀየር ብቃት ነው በዚህ ሰዓት። በቡንደስሊጋ አሁን አዳጊው ኤልቨስበርግ የተባለው ክለብ ነው አሁን እዚህ ጋር በአንደኝነት የተጠቀሰው። እሱም 30 የጎል ሙከራዎች ነው የሞከረው እስካሁን። ያስቆጠራቸው ጎሎችን ከታየን ወደ 27% አካባቢ ኮንቨርሽን ሬቱ። የጎል ሙከራው ቁጥር ትንሽ ነው፣ ለዛ ነው የኮንቨርሽን ሬቱን በጣም ከፍ ያደረገው። ባርሴሎና ብዙ ይሞክራል መቶ 26 ሙከራዎች ከዚህ ውስጥ 22.2% እድልን ወደ ጎል የመቀየር ብቃት በጣም ብዙ ጎሎችን እንደሚያስገኝ ግልጽ ነው። ሃይ ኳሊቲ ቻንስስ ከፍ ያለ ጥራት ያላቸው ጎል እድሎችን በመፍጠር አሁን የሚወዳደረው የለም ይሄ ባርሳ። እስካሁን ድረስ በኤክስጂ እንኳን ካየነው ወደ 25.1 አስመዝግቧል። 25 ጎል ማስቆጠር ነበረበት ማለት ነው እስካሁን። ሪያል ማድሪድን ካየን 18 ገደማ ነው። እና እንደዚህ ያለ ታምር ነው ያሳየን ያለው። ራፊናን ብቻ ጎል ሙከራዎቹ ምን ያህል ወደ ጎል ይቀየራሉ ሚሊዮን ኮሰድን በኮንቨርሽን ሬት ይለካሉ አይደለ? ያጥቂዎች ጎል የማስቆጠር ብቃት 3 ፍጹም ቅጣት ምቶች ስላሉ 42.9 43% አካባቢ በጣም ብዙ ነው። 43% ውድ አድማጮች በኮንቨርሽን ሬት ግን ፍጹም ቅጣት ምቱን እናውጣው ካለን እንኳን ነን ፔናልቲ ሾት ኮንቨርሽን ብቻ ካየን 38% ነው። በጣም ብዙ ነው 38%። በጣም ብዙ እንደዚህ ያለውን ባርሴሎና ነው ፍሊክ ያሳዩን ያሉት። ይሄ ቡድን እንግዲህ ከበድ ያለ ተጋጣሚ እስኪያገኝ ነው ለሚሉት ደግሞ ቢያንስ ቢያንስ አሁን በቅርብ ጨዋታዎች ትልቅ ተጋጣሚ የለውም አይደለ? ገና ኦክቶበር ላይ ነው ሪያል ማድሪድን የሚያገኘው። በዚሁ ከቀጠለ ደግሞ ከሪያል ማድሪድ ጋር የሚኖረው ጨዋታ በጣም አጓጊ ይሆናል ማለት ነው። ሪያሎችም በዚሁ ከቀጠሉ ያው መቼም ክላሲኮ ምንም ሆነ ምን ሁሌም አጓጊ ነው። ነገር ግን እንደዚህ ያለው ብቃት ላይ የሚገኝ ቡድን ሲሆን ደግሞ ምን ያህል ጎል ያስቆጥርበት ይሆን ይያልን እንድንጠብቅ ሊያረገን ይችላል። ግን ሪያል ማድሪድም የዋዛ ስላል ሆነ ዛጋ ፉክክሩ የበለጠ ሊያጓጓን ይችላል ማለት ነው። ነጋራ ሰዓት ላይ ከሴቪያ ጋር ይጫወታል ባርሴሎና። ሲንከታተሏለን ሰሞኑን በቻምፒየንስ ሊግ። አሁን እንግዲህ ከዚህ ሳምንት በኋላ ኢንተርናሽናል ብሬክ ነው። የብሔራዊ ቡድን ጨዋታዎች ረፍት ስለሚኖር የክለብ እግር ኳስ ትንሽ ጋብ ይላል። ከዛ በኋላ ነው ስለ ባርሴሎና ግጥሚያዎች መነጋገር የሚቻለው። ነገ ግን ከስካሁኖቹ ተጋጣሚዎች በንጽጽር ካየነው ጠንከር ያለውን ሴቪያን ከሜዳ ወጥቶ ይገጥማል ባርሴሎና። ስንት ጎል ያስቆጥር ይሆን?
1: የእድሜ አሻራ በዘመን ሰሌዳ ላይ ይነደፋል። ዘመን በተፈጥሮ ውደት በዘመን ይታደሳል። የጨለመው በአዲስ የተስፋ ብርሃን ይፈካል። ተሰናብቶ የሚሄደው አዲስ በሚመጣው ይተካል። በወቅት የደበዘዘው በወቅት ዳግም ያበራል። በወቅት የደፈረሰው ዳግም በወቅት ይጠራል። በጊዜ የጠወለገው በጊዜ ይለመልማል። አብቦ አሽቶ ያፈራው ፍሬው ለዘር ተበትኖ ቡቃያው ዳግም ያብባል። አዎ አሮጌው ዘመን ክረምት አልፎ በመስከረም አዲስ ዘመን ይጠባል። እንኳን ለአዲሱ ዘመን አደረሳችሁ። አቢሲኒያ የሁሉም ምርጫ።
2: አዲስ ዓመት መጣ። እንደገና ለመጀመር፣ እንደገና ለመሞከር፣ እንደገና ለማሸነፍ። ምናልባት ያለፈው ዓመት ቀላል አልነበር ይሆናል። ምናልባት ያሰብከው ሁሉ አልተሳካም ይሆናል። ግን ተስፋ አትቁረጥ፣ ምክንያቱም ዛሬም እድሉ በእጅህ ነው። ሕልምህን እንደገና ያዝ፣ ተነሳ፣ ሞክር፣ ጠንክረህ ሥራ። ምክንያቱም ዋና መሆን ሌሎችን መከተል አይደለም፣ ራስህን ማመን ነው፣ የራስህን መንገድ መከተል ነው። 2019 ምን ይሆን? የሕልምህ ዓመት፣ የጥረትህ ዓመት፣ የድልህ ዓመት ይሆናል። 2019 ይሄ ነው ዋናው፣ የሚመጣውም ዋናው። በአፍሪካውያን ለአፍሪካ የተሠራ ሜድ ኦፍ አፍሪካ። ዋናው የስፖርት አልባሳት ብራንድ መልካም አዲስ ዓመት ይመኝላችኋል።
3: ለ የጋር ጠቅላላ ሆስፒታል በስፔሻሊስት ሐኪሞቹ አጠቃላይ የውስጥ ደዌ፣ የልብ፣ የአይን፣ የቆዳ፣ የጉበት፣ የእንቅርትና ከአንገት በላይ ሕክምና፣ የመሃንነት ምርመራ፣ የቅድመ ካንሰር ምርመራና ሕክምና ላብራቶሪያችን የአይሱ 15189 2022 መስፈርት በማሟላቱ በክሊኒካል ኬሚስትሪና ሄማቶሎጂ ምርመራ ከኢትዮጵያ ዕውቅና አገልግሎት ሰጪ የጥራት ሰርተፊኬት ያለው ውጭ ሀገር ለመሄዱ የጤና ምርመራ፣ የኩላሊት ጠጠር ሕክምና፣ የአጥንት ስብራትና ቀዶ ሕክምና፣ በሲአርም ማሽን በመታገዝ የብለሰረሰርና የጭንቅላት ሕክምና፣ የፀጉር ንቅለ ተከላ፣ የነፍሰ ጡር ክትትል፣ ማዋለድና ክትባት፣ የጨቅላ ሕፃናት ማቆያ፣ የቤተሰብ ምጣኔ፣ የጽኑ ህሙማን የመኝታ ክፍሎች፣ የፋርማሲና 24 ሰዓት የድንገተኛ አገልግሎት፣ ለድርጅቶችም የዱቤ አገልግሎት እንሰጣለን። አድራሻ ልደታ ቤተ ክርስቲያን አጠገብ፣ ይደውሉ 0115 579705። የጤናው አጋር ለጋር ጠቅላላ ሆስፒታል።
4: በዕለት ተዕለቱ ጣውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
5: ሄሎ ጓደኛዬ፣ ከጂም ወጥቼ በጣም ነው የራበኝ። እቤት ነሽ? ልምጣ?
6: ወይኔ እኔ ነው የራበኝ፣ ምንም አልሰራውም ግን ነኝ።
7: እንዴ ይሄ ሁሉ ምግብ እያለ ነው አልሰራውም ያልሽ?
6: አንቺ ከደወልሽልኝ በኋላ ነው የሰራሁት።
7: በ15 ደቂቃ ውስጥ ይሄ ሁሉ አይነት እንዴት ሰራሹ?
6: የምታዩ በሙሉ ሶስት ሶያ ነው። በቀዝቃዛ ውሃ ለአምስት ደቂቃ ትዘፈዝፊያለሽ። ከዛ ዘይትና ሽንኩርት አቁላልቶ ማብሰል ብቻ።
7: ጥብሱም፣ ቀይ ወጡም፣ ክትፎም ሶስት ሶያ ነው።
6: አዎ ላበሳሰልም በጣም ቀላል ነው።
7: ወይኔ ሶሲ እንዲህ እንደሆነ አላውቅም። ደግሞ ሲጣፍጥ፣
6: በዛ ላይ በፕሮቲን የበለጸገ ነው።
7: እሺ የት ነው የማገኘው?
6: በየሱቁና ሱፐር ማርኬት ታገኘዋለሽ። ከፈለግሽ በደቃቁም በአንኳሩ
7: ባለሱቅ።
8: ሶሲ ሶያ ስጠኝ
9: አለ። በደቃቁ በአንኳሩ
7: ሁለቱንም አይነት ስጠኝ።
10: የየቀን ውሏችሁና ይላችሁን ለማደስ የሚያስፈልጋችሁ አንድ ነገር ፕሬዳተር። ፕሬዳተር ኃይለ ሰጪ መጠጥ ስራችሁን በትጋትና በንቃት ለማከናወን የበለጠ አቅም ይሰጣል። ከዝነኛው ጎልድ ስትራይክ ጣዕሙ ጋር ዓለም አቀፉ ፕሬዳተር ወደ ገበያ ተመልሶ መጥቷል። በሁሉም መሸጫ ቦታዎች አገኙታል። ፕሬዳተር ብቸኛው የቼልሲ ክለብ ኃይለ ሰጪ መጠጥ አጋር። በልጠን እንገኝ።
11: ምድር በክረምት በረከት ረስርሳ የተፈጥሮ ውበቷን በልምላሜ አድሳ የተስፋ ምልክቷን አደይ አበባን ነስንሳ በድንቅ የተፈጥሮ ትስስር የዘመን ለውጥ ስታበስር በስልጣኔ ድልድይነት በዓለም መስኮትነት መጪውን ጊዜ እየተለመ አዲስ ዓመትን እያቀለመ ምቹ አሰራርን ለተቋማት ዘርግቶ ቢዝነስን ለማሳለጥ ሁሉን አድርሶና አመቻችቶ ከዘመን ዘመን ተሻጋሪ ሁሌም ብስራት ነጋሪ እንኳን አደረሳችሁ። አንድ ሆኖ በሁሉም ዘርፍ ውስጥ ያለ አቅሙን እያሳደገ ሁሉንም ማተለቅ የቻለ የፋይናንስ ዝውውርን የግብይት ስርዓቱንና የክፍያ ዘዴን ያደላደለ ሸመታን ከዘመን አዋዶ የአገር ገበያን በመዳፍ ያዋለ ዘመንን በተስፋ አብስሮ ቃሉን በተግባር አክብሮ የረዥም ዘመን ባለውለታ የሀገርና ወገን አለኝታ እንኳን አደረሳችሁ። የሰላም ፍቅርና ስኬት ብሩህ አዲስ ዓመት ይሁንልዎት። ኢትዮ ቴሌኮም።
12: እንኳን ለአዲሱ ዓመት አደረሰን። ዲጂታል እቁብ ላለፉት 5 ዓመታት ጥራትን ከቅልጥፍና አጣምሮ ብዙዎችን ከዓለማቸው በማገናኘቱ የላቀ ክብር ይሰማዋል። ዲጂታል ቆብ ዛሬም አቅምና ፍላጎትን በእጅጉ ያገናዘቡ ዘመናዊ የቁብ አይነቶችን ከ9 በላይ የክፍያ አማራጮች ጋር በልዩነት አቅርበዋል። ለነጋዴዎች፣ ለሾፌሮች፣ ለሰራተኞች ዕለታዊ፣ ሳምንታዊና ወርሃዊ እቁብ መጣል ይቻላል። በዲጂታል ካሉበት ሆነው ስራውን እየከወኑም ሆነ በእረፍቶ ጊዜ ስልኮን ያውጡና አሁኑኑ ህልሞን እውን የሚያደርጉበትን እቁብ ይጀምሩ። ዲጂታል እቁብ መተግበሪያውን ያውርዱ፣ አሊያም በቴሌ ብር፣ ሲቢኢ ብር ፕላስ፣ ዳሽን ሱፐር አፕ እና ኤምፔሳ ላይ ያገኙታል። ለበለጠ መረጃ ወደ 6091 ይደውሉ። ልዩነታችን ዋስትናችን፣ ዲጂታል እቁባችን። መልካም አዲስ ዓመት።
8: ገና ፊሽካው ሲነፋ ኳስ ትሾራለች፣ ተመልካቹን ቁጭ ብድግ ታደርጋለች። በአዲሱ የእግር ኳስ ሲዝን በኳስ የሚራቀቁ እግሮችን፣ ግብ አዳኝ አጥቂዎችን በዲስቲቪ ሱፐር ስፖርት እናያለን። ገና የእንግሊዝ ፕሪምየር ሊግ፣ ላሊጋ፣ ሴሪያ፣ የአውሮፓ ቻምፒዮንስ ሊግ፣ ኤፍኤ ካፕ እና ሌሎች ታላላቅ ሊጎችን በቀጥታ በሜዳ ፓኬጅ እንመልከት። በልዩ ቅናሽ የዲስቲቪ ዲኮደር በ999 ብር ብቻ። ዲስቲቪ እናስገባ፣ የአገልግሎት ክፍያችንን እንፈጽም።
13: ሄኖሲስ ይለያል የምንለው በምክንያት ነው። እንዴት ካሉ ከሚያበድረው ላይ ብቻ ከ14.5% ጀምሮ በዝቅተኛ ወለድ ለመኪና እስከ 10 ሚሊዮን፣ ለቤት እስከ 16 ሚሊዮን፣ ለንግድ እስከ 3 ሚሊዮን ብር የብድር አገልግሎት ከመስጠቱን ባሻገር ያለምንም የቅድመ ቁጠባና በዜሮ የቆይታ ጊዜ ፈጣን የብድር አገልግሎትን አመቻችቷል። ሄኖሲስ ለአባላቱ በ2018 የበጀት ዓመት በሼር መጠን 91% ትርፍ ማካፈል የቻለ ሲሆን እስከ 25% የወለድ ትርፍ የሚያስገኝ የጊዜ ገደብ ቁጠባም አገልግሎትም ለእርሶ አቅርቧል። በቄራ ጀሞ መገናኛና ቱሉዲምቱ ቅርንጫፎች ሲኖሩት በቀጣይ በሜክሲኮ አየር ጤናና ሌሎችም ቅርንጫፎች ለመክፈት እርሶን ለማገልገል እየሰራ ይገኛል። ብዙዎችን የመኪናና የንግድ ባለቤት ያደረገውን ሄኖሲስን በመቀላቀል የነገ ስኬቶን ዛሬ ይጀምሩ። ይቆጥቡ፣ የተሻለ አቅም ይፍጠሩ። ለበለጠ መረጃ በ6671 ይደውሉ። ሄኖሲስ የገንዘብ ቁጠባና ብድር ህብረት ስራ ማህበር ነው።

0: ከብስራት ኤፍኤም 101.1 ሬዲዮ ጋር ነው ያላችሁት። ፕሮግራሙ ደግሞ ብስራት ስፖርት ነው። አዘጋጁ እኔ መንሱር አብዱልቀኒ ነኝ። ቴክኒሻናችን ደግሞ ህይወት አሰፋ ከኔ ጋር ናት። ከአጋሮቻችን መልእክቶች ተመልሰናል። ዛሬ ፊታችን ሁሉ ወደ ላሊጋው እናዙር ብለን ሁለት ርዕሶች መርጠን ነበር። አንዱን ሰፋ ያለውን የባርሰሎናን ጎል የማምረት ብቃት ወቅታዊ ሁኔታውን መረመርን። ይሄኛው ደግሞ ወደ ሪያል ማድሪድ ዞር ይልና እግር ኳስና ፖለቲካ የተጋጩበትን ቦታ አሳያቸዋለሁ። ማክሰኞ ምሽት ነው። ሪያል ማድሪድ ከኤልቼ ጋር በነበረው ጨዋታ ላይ በኤልቼ ክለብ ጥያቄ በስፔን ላሊጋ ተቀባይነት በማግኘቱ ምክንያት ሁለቱ ቡድኖች ወደ ሜዳ ለጨዋታ ከመጀመራቸው በፊት ወደ ሜዳ እንደገቡ መልእክቶች የተጻፉባቸውን ነጭ ቲሸርቶችን እንዲለብሱ ተደረገ። በቲሸርቶቻቸው ላይ ቶዶስ ሴሞስ ካባላስ ይላል። በደንብ ካነበብኩት እንግዲህ ስፓኒሹ ሁላችንም ሴኡታውያንን ይላል። ሶስት ተጫዋቾች ግን ሳይለብሱ አልገቡም፣ ለብሰው ገብተው ቲሸርቱ ግን ራሳቸው ላይ መልእክቱን እንደጻፈ እንዲቆይ አልፈለጉ። በመጀመሪያ መልእክቱ እንዳይታይ ወደ ላይ አጠፉት፣ ተደርድረው ገና ጨዋታ ከመጨባበጣቸው በፊት። ከዚያ ደግሞ በመጨባበጥ ሂደት ላይ ያሉ ኪሊያን ኤምባፔ ደግሞ ቲሸርቱን አውልቆ ከላዩ ላይ በማሊያው ቀረ አውልቆ በእጆቹ ይዞ ከሌሎቹ ቀድሞ አውልቆ የሆነ ጀስቸር ሲያሳይ ነበር። ይሄ ጉዳይ በአውሮፓ የስፖርት ሚዲያዎች ብቻ ሳይሆን የፖለቲካ ሚዲያዎችም ሳይቀር ልዩ ትኩረት አገኘ። ከጨዋታው በኋላ ብዙ ዘገባዎች ተሰሩበት። ምንድን ነበረ ምክንያቱ? ምንድን ነው ሴኡታውያን ማለት? እኛ የሴኡታ ዜጎች ነን የሚለው መልእክት በራሱ ምንድን ነው? በዚህ በሜንላንድ አፍሪካ ውድ አድማጮች ደሴቶችን ሳይጨምር ባሉ የአፍሪካ ምድር ላይ ጫፍ ሰሜናዊ ጫፍ ከሞሮኮ ግዛት ጋር በተያያዘ በሜዲትራኒያን ባህር ዳርቻ ጫፍ ላይ አንዲት ኤንክሌቭ አለች። ይህ ልሳነ ምድር ሰርጥ ነገር የሆነ ባህረ ገብ ነገር ናት። ሶስት አራተኛ ዙሪያዋ በባህር የተከበበ ነው፣ ግን የተቀረ የኋለኛ አካሏ ከሞሮኮ ጋር የተጣበቀ ነው። ከዚያ የሜዲትራኒያን ባህር አለ። ከሜዲትራኒያን ባህር 17 ኪሎ ሜትር ባሻገር ስፔን አለች፣ ሜንላንድ ስፔን አለ። ይሄ እንግዲህ በመካከል የጂብራልታር ሰርጥ የሚባለው መቼም አሁን ዘመኑ የጂኦግራፊካል ቾክ ፖይንትስ ሆኗል አደለ? አሁን እዛ መካከለኛ ምስራቅ እስራኤልና አሜሪካ ከኢራን ጋር ጦርነት በገጠሙበት ጊዜ የሆርሙዝ ሰርጥ ተብሎ ብዙ ነዳጅ የሚወጣበትን የባህር በር አለች የሆነች ቀዳዳ መሽሎኪያ፣ ኢራኖች እሱን ዘግተናል ብሎ ብዙ ዝግብ ተነስቶ ነበር። አሁን ደግሞ በየመን ሁቲስ ደግሞ እዚህ ባብኤል መንደብ የሚባል ሌላ ሰርጥ አለ እዚያ ምስራቅ አፍሪካ ጅቡቲና የመን መካከል። እሱም ሌላ የፖለቲካ ትኩሳት፣ ሌላ ፍላሽ ፖይንት ሆኗል። አሁን ይሄኛው የፖለቲካ ችግር የለበትም። እንደዚህ አይነት የጦርነት ያለመግባባት ችግር የለበትም። አውሮፓና አፍሪካ የሚገናኙበት ቦታ ሆኖ በመካከል ግን ጠባብ የባህር ኮሪደር አለ፣ አትላንቲክ ውቅያኖስና ሜዲትራኒያን የሚገናኙበት። ያ ማለት እቺ የባህረ ገብ ምድር ሴኡታ ወደ አውሮፓ ለመሻገር ለአፍሪካውያን እንደ መንደርደሪያ ልታገለግል የምትችል ለአውሮፓ ቅርብ የሆነች የአፍሪካ አካል ናት ማለት ነው። በመካከል ጠባብ የባህር ኮሪደር ብቻ ነው ያለው እና ግን የሚገርማችሁ ከሞሮኮ ጋር ተጣብቃ ትሰራ እንጂ በተፈጥሮ በጂኦግራፊ ሴኡታ የስፔን አውቶኖመስ ወይም ራስ ገዝ ግዛት የት ነው የምትገኘው? በአፍሪካ ምድር ላይ ከማን ጋር ተጣብቃ ነው ያለችው? ከሞሮኮ ጋር። ሞሮኮ ሰኡታ ይገባኛል የሚል ጥያቄ ነበርት እነን ያዙልኝ አሁን ማውራው ስለ ፉትቦል አይደለም እስካሁን ግን እነ ኪሊያን ኤምባፔና ቪኒሲየስ ጁኒየር እና ኢብራሂማ ኮናቴ ሶስቱም አንድ የሚያረጋቸው ነገር ምንድነው ሁለቱ ፈረንሳያውያን ናቸው አንዱ ብራዚላዊ ነው በዜግነት ሶስቱም አንድ አይነት አይደሉም አንድ የሚያረጋቸው ሪያል ማድሪድ ተጫዋችነታቸው ቢሆንም ሶስቱም ግን ጥቁሮች ናቸው እና በሴኡታ አሁን ሰሞኑን ከበድ ያለ የስደተኞች የፍልሰተኞች ቀውስ ገጥመዋል ከሞሮኮ ግዛት 80,000 የሚሆኑ አፍሪካውያን ስደተኞች ይህንን ድንበር ጥሰው ወደ ሴኡታ ገብተዋል ጁላይ መጨረሻ ላይ በእኛ ነሐሴ መጀመሪያ አካባቢ 80,000 ስደተኛ በአንድ ጊዜ በጣም ጠባብ የስፔን አካል ናት ተብለ በስፔን አስተዳደር ስር ያለች ግዛት ውስጥ መግባት ማለት ነው ወደ ሸንገን ስቴት ገባ ማለት ነው የሸንገን ቪዛ የሸንገን ሀገራት ቪዛ ፈረንሳይም ጀርመንም ስፔንም እንደሚያስገባው ሌሎችም ጋር እንደሚያስገባው ሁሉ ወደ ሴኡታ ከገባችሁ አውሮፓ ገባችሁ ማለት ነው ምንም እንኳን አካሏ አፍሪካዊ ቢሆን ስለዚህ 80,000 ስደተኞች ጠባብ በሆነች ግዛት ውስጥ ተጥለቅልቀው ሲገቡ ሀገሪቷ በከባድ ማህበራዊና ኢኮኖሚያዊ ቀውስ ውስጥ ገባች ለዚህ ሁሉ ዜጋ ያውም ደግሞ እንደው ለሰባይ መብት ቅድሚያ የሚሰጥ ሀገር ኃላፊነት የሚሰማው መንግስት ያለው ሀገር ነው ስፔን ማለት ስደተኞች ወደ ግዛቱ ከገቡ እንደው አቀማጥሎ ባያኖራቸው እንኳን ቢያንስ ሰባይ መብታቸው መሰረታዊ ሰባይ መብታቸውን ይጠብቃል 80,000ን ምን ታድርግ ሴኡታ ቼ በሬ ግንባር መታከል ግዛት ከባድ የመሰረተ ልማት መጨናነቅ ነው የተፈጠረው እና የሴኡታ ስፔናውያን ጭንቅ ውስጥ ባሉበት ሰዓት ላይ የስፔን ላ ሊጋ እንደተባለው በኤልቼ ጥያቄና በሪያል ማድሪድ መስማማት ከጨዋታው በፊት ይሄንን ማህበራዊ መልእክት ለማስተላለፍ ነጭ ቲሸርት መልእክቱ የተጻፈበት ነጭ ቲሸርት ለብሰው ተጫዋቾች እንዲገቡ አደረገ ያ ነው እንግዲህ ቶዶስ ሶሞስ ካባያስ የሚል ጽሑፍ የታየበት ሁላችንም ሴኡታውያንን ሁላችንም የሴኡታ ዜጎች ነን ሴኡታ የሚል ቃል አይታየኝም እዚህ ጋር ግን አይ ቲንክ የሴኡታ ነዋሪዎች ካባላስ ይባላሉ መሰለኝ ሳባላስ ኦር ቻባላስ ስፓኒሽ የምታውቁ በደንብ ታነቡታላችሁ ግን መልእክቱ እንደተተረጎመው ሁላችንም የሴኡታ ዜጎች ነን ማለት የሴኡታውያን መከራ የሴኡታውያን ፈተና እኛም እንጋራለን ከጎናቸው ነን የሚል ኤምባፔ ቪኒሲየስ ኮናቴ ኖ አሉ ለብሰዋል እኮ መልበስ አጠፉት ግን ዓለም በሚያዩ ሰዓት ላይ አጠፉትና እንዴ ምንድን ነው የሚያደርጉት ተብለው ተጠየቁ ለዛ ጥያቄ በኋላ መልስ ሰጥተዋል ኪሊያን ኤምባፔ አስ ለተባለው የማድሪድ ጋዜጣ በሰጠው ቃለ ምልልስ ላይ የጠቀሰው ምን መሰላችሁ? ለምን ለሴኡታውያን ብቻ? የሰባይ መብት ጉዳይ ከሆነ የአጋርነት ጉዳይ ከሆነ ለአንደኛው ፈተና ለገጠመው አብርሃም ቆማለን ማለት ብቻ ሳይሆን ለሌላኛው እኩል መቆም ያስፈልጋል በበኩሌ አለ ቪኒ ለሴኡታውያን ክብር አለኝ እነርሱን አልጠላም የሴኡታውያንም መከራ ይስማኛል ነገር ግን የስደተኞቹም ጭምር አለ የስደተኞቹም ጭምር አሁን እኮ ከ80ሹ ወደ 30ሹ ያህል ወደ ሞሮኮ ተመልሰዋል በፈቃደኝነት የተቀረውን ግን ምን ያርጓቸው አውሮፓ በከባድ ፍልሰተኞች መጨናነቅ እንዲ ባለቀው ውስጥ ነው እየዳከረች አለች። በአፍሪካ በአህጉራችን ባለው የኢኮኖሚ የሰላም ጦት የኢኮኖሚ ማሽቆልቆል የስራ ድል እጥረት ወጣቶች ሁሉ የተሻለ ህይወት ለማግኘት ወደ አውሮፓ ይፈልሳሉ አይደል? እና ቪኒ ሚሉት ምን ነው የሜዲትራኒያን አሳ ራት የሆኑትን ረሳቸዋቸው ወደ አውሮፓ የተሻለ ህይወት ፍለጋ ለመሻገር በሚያደርጉት ጥረት በህገወጥ አዘዋዋሪዎችም ቢሆን በተጨናነቁ ታንኳዎች ላይ ያንን ባህር ለማቋረጥ በሚደረገው ሙከራ ብዙዎች ሰጥመው የውሃ ሽታ ሆነው ውሃ በልቷቸዋል። እነርሱ ሰዎች አይደሉ ወይ? ከሆነ ለሁሉም አለበለዚያ መርጠን ማዘን የለብንም ነው የነ ቪኒ አቋም። ቪኒሲየስን ደግሞ ታውቁታላችሁ። በዚሁ በሪያል ማድሪድ ተጫዋችነቱ በስፔን ስቴዲየሞች የበዛ የዘረኝነት ጥቃት የደረሰበት ተጫዋች ቢኖር እርሱ ነው። በስፔን እግር ኳስ ተማሯል ከተባለ እርሱ ሰሞኑን ጎል እያስቆጠረም ጥረት እያረገም የሚያፏጩበት የሚቃወሙትን ሪያል ማድሪድ ደጋፊዎች እነርሱም ብቻ አይጠቅስም መቼም። በዋነኛነት በስፔን እግር ኳስ ውስጥ በስፔን የተለያዩ ስቴዲየሞች ቪኒ ጁኒየር በተጫወተበት በአብዛኛው ማለት ይቻላል የተቃራኒ ደጋፊዎች ስለ እርሱ ጥሩ አመለካከት የላቸውም። እሱን ለማብሸቅ በቆዳው በተፈጥሮ ይመጡበታል። እርሱ ደግሞ ብስጭቱ እዚያ ጋር ነው የበለጠ ፕሮቮክድ የሚሆን እና ብዙ ብዙ ብዙ ርዕሰ ጉዳዮች ተፈጥረዋል። በቪኒሲየስ ጁኒየር የዘረኝነት ሰለባነት በአዳዊነት ማለት ነው እንዲሰማው ያደርጉታል። ይሄ አግላይነት ደግሞ መሆን የለበትም ብሎ ኤምባፔ እና የእርሱን አቋም የሚደግፉ ስፖርታዊ ተቋማት፣ ማህበራት፣ ብዙሃን ተጫዋቾች ከእርሱ ጎን ቆመዋል። እና ይሄ ስደተኛ ጠልነት ወይም ደግሞ አግላይነት ወይም የቆዳ ዘረኝነት በእግር ኳስ ውስጥ ቦታ የላቸውም እየተባለ ለምን ለሴኡታ ብቻ በስደተኞች ስለተጨናነቀችና እንደዛ አይነት ማህበራዊ ቀውስ ስለገጠማት ጠባቡ ሀገር መከራ ውስጥ ስለገባች ለስፔናውያኑ እዛ ለሚኖሩት ብቻ ነው ወይ መታሰብ ያለበት? ስደተኞች ውስጥ ወደው ነው ወይ? አስቡ፣ ከዛ በኋላ እኮ ወደ አውሮፓ እንሻገር ሲሉ ባህር ይበላቸዋል። ደግሞ ብዙዎቹ ጥቂቶቹ ነው የሚደርሱት። ስለዚህ የፈረንሳይ ብሔራዊ ቡድኑ አምበል ኤምባፔ፣ የብራዚሉ ኮከብ ቪኒሲየስ ማሊያቸውን አወለቁ ከኤልቼ ተጫዋቾች ጋር ከመጨባበጣቸው በፊት እና ምክንያታቸውን ተናገሩ። በፍጹም ሴኡታውያን መጥላት አይደለም፣ ግን መከራ ለገጠማቸው ሁሉ እኩል ሐዘኔታን መግለጽ ይኖርብናል ከሚል ነው። በነገራችን ላይ የስፔን መንግስት ከሞሮኮ ጋር አንዳንድ አለመግባባቶች አሉት ፖለቲካዊ። ይሄ ነገር ወደ 2030 ዓለም ዋንጫ ወደዛም መዘዝ የሳበ ይመስላል። የት ነው ፍጻሜው መከናወን ያለበት በሚል ሲከራከሩ መቆየታቸው ይታወቃል። ግን ሌሎች ፖለቲካዊ ምክንያቶች አሏቸው እና ከሞሮኮ ወደ ሴኡታ ድንበሩን ተሻግረው 80ዎቹ ስደተኞች እንዲገቡ ያደረገው የሞሮኮ መንግስት ነው በትብብር የሚል ወቀሳ አለው ከስፔን መንግስት። የሞሮኮ ፖሊሶች የድንበር ጠባቂዎች ፈቅደውላቸው ነው መንገድ አሳይተዋቸው ነው እየተባለ በስፔኖች በኩል የሚነሳ ነገር አለ። እና በዚህ ምክንያት እንዲያውም ምንድን ነው በዚያ ማክሰኞ እኮ የሪያል ቤቲሱ ተጫዋች የሞሮኮ ተጫዋች ማን ነው የሞሮኮ ክንፍ ተጫዋች ኤዝ አብዴ የተባለው ይህንን ቲሸርት ለብሶ ገብቶ ነበር እና ወቀሳ ገጥሞታል። ለምን እንደዚህ ይቅርታ መጠየቅ አለብህ ምናምን ተብሎ እና እሱ ግን ይቅርታ አልጠይቅም ሲል ነበር። ብቻ የሞሮኮ ተጫዋቾችም አንዳንድ ጉዳዮችም እዚህ ውስጥ ፖለቲካዊ መልክ ይዘዋል። ስለዚህ እነ ቪኒ እዚህ ውስጥ እኛ የለንበትም በሚል ከሆነ እኩል እንዘን ለስደተኞቹም ያለ ምክንያት እዚህ አልመጡም ያለ ምክንያት አስጠጉን አላሉም ለነርሱ ምንዘን ባህር ለሚበላቸው ምንዘን ከዛ ደግሞ ለሰኡታውያን ምንዘን እንደዛ ከሆነ እንተባበራለን በሚል እንደዚህ አለ ነገር የማክሰኞ ምሽቱን ጨዋታ ከመጀመሩ በፊት ፖለቲካዊ ርዕስ ሰጥቶት ነበር በጥቂቱ ይሄን ልበላችሁ ብዬ ነው የዛሬ እንግዲህ በባርሴሎናና በሪያል ማድሪድ ጉዳዮች ላይ ያተኮረውን ፕሮግራም በዚሁ ላብቃ የፕሪሚየር ሊግ ተጽዕኖ ከፍ ያለ ስለሆነ ፕሪሚየር ሊግ ቡድኖች ላይ ብዙ ማተኮራችን የታወቀ ነው አይደል እንደዚህ ያልንስ የስፔን ላሊጋን ጉዳዮችንም የግድ እናነሳ ዘንድ የሁለቱ ክለቦች ተወዳጅነት ተጽዕኖ ፈጣሪነት ይመራናልና እንዲሁ ያልን ቀጥራል
1: ውድ አድማጮቻችን የዛሬው ብስራት ስፖርት ተጠናቋል አብረናችሁ የቆየነው የፕሮግራሙ ዋና አዘጋጅ መንሱር አብዱል ቀኒ የፕሮግራመሪ እኔም ዘላለም ሙላቱ መልካም ቀን ብስራት ስፖርት

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን

ተመልሼ መርከብ ውስጥ ልግባና ተመልሼ እመጣለሁ ብላ ፍቃድ ጠየቀች። አረ ባክሽን ታይ ምናም ቢሏት ግዴላችሁን በቃ 3 ደቂቃ ስጡኝ ተመልሼ የሰመጠች ወዳለችው ታይታኒክ መርከብ ውስጥ መግባት ፈልጋለሁ አለች። እንግዲህ እንዲካልሽ ግቢ ይሉና ይፈቅዱላታል ለዚህ ሴት ማለት ነው። ከዛ ወላች ሴት አስፈላጊ የሆነው ነገር ላይ ቀድሚ የሚሰጠው ነገር ላይ የማተኮር ጥበብ የገባት ስለነበረች ተታ ስለመጣችው ስለ ብሩ ስለ ወርቁ ስለ ዳይመንዱ አልነበረም ስትጨነቅ የነበረው። እነዚህ ወርቅና ዳይመንዶች ህይወቷን ታትርፍ አታትርፍ እርግጠኛ ባልሆነችበት ጊዜ ያላቸው ዋጋ ይቀንሳል አድማጮች። ሌላ ቦታ ቢሆን ዋጋቸው ተፈላጊነታቸው ከፍ እንደሚለው። እቺ ሴት ግን 3 ደቂቃ ጠይቃ ተመልሳ የሰመጠች ወዳለችው ታይታኒክ መርከብ ገብታ ይዛ የወጣችው ብርቱካኖችን ነው። ብርቱካን ነው ይዛ የወጣችው። እንግዲህ ያ ሁሉ ጌጣጌጧ ንብረቷ የማን የመሳሰለው ነገር ሳያጓጓት ማለት ነው እና ብርቱካኖችን ይዛ ተመለሰች ማለት ነው። ይሄን ያደረገችበት ምክንያት ብርቱካኖቿ የሞትና የህይወት ጉዳይ ላይ ህይወቷን ሊወስኑ እንደሚችሉ እርግጠኛ ነበረች ማለት ነው። ያ የጀልባ ጉዞ ምን ያህል ጊዜ እንደሚፈጅ ጨዋማ በሆነው ባህር ውስጥ ውሃ ቢጠማት ቢርባት ህይወቷን የምታቆይበትን ነገር ነው ቅድሜ የሰጠችው ማለት ነው። ወርቅና ብሩ መርከቧ ጀልባዋ ብትሰምጥ ወይ የሆነ ጉዳት ቢደርስባት እንደማያተርፏት ስለገባት በህይወቷ ውስጥ በጣም ቀዳሚ ነው ብላ ያሰበችው ብርቱካን ይዞ መመለስ ነበር እና አሁንኛ ውጭ ሆነን ስናስበው ብርቱካንን የህይወቷ ቀዳሚ ነገር ማድረጓ እች ሴት ትክክል ናት ወይ ብለን ልናስብ እንችላለን። ግን ደግሞ ብዙ ጊዜ የኑሮን ግብግብ ስንጋፈጥ ቀድሞ የነበረውን የማድረግ ዝንባሌ አለን አብዛኞቻችን። ስለዚህ ለምሳሌ ቶሎ ቶሎ የሚጠይቀንን ሰው አሁን በፕሮግራማችን አረ ስጦታ የበዓል የለም ወይ እንዲያትሰጡንም ወይ ለሚሉ ሰዎች ከስር ከስር እነሱን የማየት ነገር ሊኖር ይችላል በአብዛኛው ማለት ነው። ግን ደግሞ ጊዜያችንን ሁኔታዎችን በአግባቡ የመጠቀም ልማድን ስናዳብር በጣም አጣዳፊ ከሆነውና አስፈላጊ ከሆነው ነገር መካከል ቅድሚያ የሚገባውን የመምረጥ ልማድ የመምረጥ ዝንባሌ ውስጥ እንገባለን እና እች ሴት ከጌጣጌጦቿ ይልቅ ብርቱካንን ይዛ በዛ በጀልባ ጉዞዋ ላይ መሄዷ ምን ያህል አስፈላጊ የሆኑ ነገሮች ቅድሚያ ልንሰጣቸው የሚገቡ ነገሮች በሕይወታችን ውስጥ እንዳሉ አንዱ ማሳያ ሆኖ የሚጠቀስ ታሪክ ነው እና በጣም አስፈላጊ ነገር አለ፣ በጣም አጣዳፊ ነገር አለ፣ በጣም አስፈላጊ ሆኖ ደግሞ ብዙ የማያጣድፍ አለ። በሁለተኛ ደረጃ ልናደርገው የምንችለው ማለት ነው። ብዙም የማያስፈልግና ብዙም የማያጣድፍ ብዙም የማያስፈልግ ሆኖ የሚያጣድፈንም ነገር ሊኖር ይችላልና እንዲህ አይነት ነገሮች በሚኖሩበት ጊዜ በህይወት ውስጥ ቅድሚያ ለሚሰጣቸው ወይም ደግሞ ማተኮር ላለብን ነገሮች ምን ያህል ትኩረት መስጠት አስፈላጊ እንደሆነ የሚያሳይ ታሪክ ነው። ስለኛ ፋሽን ነውበት ፕሮግራም በተወዳጁ ጣቢያ ወደ እናንተ እየደረሰ ይገኛል። ዳሽን ባንክ ለአዲሱ ዓመት መልካም ዜና ይዞላችሁ መጥቷል። በዳሽን ሱፐር አፕ በቀን ውስጥ የገንዘብ የማስተላለፍ የጊዜ ገደብ የጊዜ መጠን የገንዘቡ የማስተላለፍ መጠን ገደብ የለውም። በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር ድረስ በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ የምትችሉበትን አማራጭ ይዞ መጥቷል። ከዳሽን ባንክ ጋር ከሚሰሩ የኋላ አስተላላፊ ድርጅቶች በኩል የተላከሎትን ገንዘብ ሲቀበሉ ስትዘረዝሩ ተወዳዳሪ ከሆነ የውጭ ምንዛሬ ተመን በተጨማሪ የ10% ጉርሻ የሚያበረክትላችሁ ዳሽን ባንክ የዚህ ፕሮግራማችን የክብር ስፖንሰር ነው። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ያፍና የጥርስ ጤናችሁን ይጠብቃል። ባቢ ስፔሻሊቲ የጥርስ ህክምና ክሊኒክ 5 ቅርንጫፎች አሉት። ከአምስቱ ወደ ቀረባችሁ ጎራ ብላችሁ ጥርሳችሁን መታጠብ፣ ከወለቀ በወለቀበት ቦታ ማስተከል፣ ያበቃቀል ችግር ካለ በብሬስ ብራኬት ማስተካከል፣ እንደዚሁም ደግሞ የዚርኮኒያ አገልግሎትን በባቢ ስፔሻሊቲ የጥርስ ህክምና ክሊኒክ ማግኘት ትችላላችሁ። የጥርስ እጥበት ስጦታ አለኝ እጄ ላይ። ቀጣዩ ሳምንት በዓል ስለሆነ ሞቅ ሞቅ አርገ ነው ስጦታዎቹን እናደርሳለን። ባቢ ቦሌ ሚካኤል ድሪምቪው ገስታው ሳጠገብ ሲኤምሲ ፀሐይ ሪል ስቴት ፊት ለፊት ጅጋዮ ዲባባ ህንፃ ላይ ጀሞ አንደኛ በር ደሊና ሞል ቤተል ቢጫ ፎቅ ልደታ ፍርድ ቤት ፊት ለፊት የማርያም ህንፃ ላይ ይገኛል። ባቢ የፕሮግራሙ አጋር ስለሆነ በጣም አመሰግናለሁ። ማለዳፎም የዚህ ፕሮግራማችን ሌላው አጋር ነው። ለእኛ የሚገባንን ምቾት የፍራሽ ጥራት ያላቸውን ዘመናዊ ቴክኖሎጂን በመጠቀም እያመረተ ይገኛል። ማለዳ ኮምፎርት ፕላስ 4 የምቾት ንብርብሮች ያሉት እሹሩሩ ብሎ ጥሩ እንቅልፍ እንድናገኝ የሚያደርግ ነው። ማለዳ ጋሻ ኤፍአር ማትረስ ደግሞ ከስፖንጁ በተለየ የእሳት አደጋን በከፍተኛ ሁኔታ የሚቋቋም ነው። ለበዓል የ5 የ5

5000 ብር ስጦታ ሲያበረክትልን ነበር በዛሬ ፕሮግራም። መሲ ከጀሞ መሲ የናቷ ልጅ የ5000 ብር የዶሮ መግዣ ስጦታ አበረክትላታለሁ ማለት ነው። ስልክሽን አስተላልፋለሁ ከማለዳፎ ሚደወልልሻል። መሲ የናቷ ልጅ የፕሮግራማችን ቋሚ ደጋፊ ናት። ስለዚህ የእንቁጣጣሽ ዶሮ ቢያመልጣት ለመስቀል ለዶሮ የሚሆነውን ስጦታ ለሷ አበረክታለሁ። ማለዳፎም ለስጦታው ደግሞ በአድማጮች ስም እንደዚሁ በድጋሚ ምስጋና የማቀርብ ፈልጋለሁ። ስቶክላንድ ብራንድ አልባሳት በየቀኑ 5 አድማጮች የአልባሳት ስጦታዎችን ሲያገኙ ነበር ዛሬ ዘለውና ከሰኞ ጀምሮ ደግሞ ለተወሰኑ አድማጮች ይሄንን ስጦታ አበረክታለሁ። ስቶክላንድ ብራንድ አልባሳት በኢትዮጵያ ገበያ ዓለም ላይ ታዋቂ የሆኑ ሰዎች እምዋቡ ሚዘንጡበትን አልባሳት ይዞላችሁ ቀርቧል። እጅግ በተመጣጣኝ ዋጋ ጎሮ የሽንጻ ምድር ቤት ላይ ዘፍመሽ ሽንጻ እንደዚሁም ደግሞ ሜክሲኮ ደብረ ወርቅ ሽንጻ 3ኛ ፎቅ ላይ ይገኛል። ስቶክላንድ ብራንድ አልባሳት ሊቫይስ ኤችኤንዴም ዛራ ዘ ቺልድረን ፕሌስ ሌሎች ዓለም ላይ በጣም የታወቁ ብራንድ አልባሳትን እጅግ በተመጣጣኝ ዋጋ ታገኛላችሁ። በጅምላ ማከፋፈል ለምትፈልጉም እንደዚሁ በ0911 575257 57 ላይ ስቶክላንድ ብራንድ አልባሳት ብላችሁ እንድትደውሉ ግብዣ ቀርቦላችኋል። ሶሲ ሶያ በ15 ደቂቃ ለፍስክም ለጾም ጊዜም በቀላሉ የሚደርስ ነው። ከጅንክኪና ከኬሚካል ነፃ ሆኖ በፕሮማሲዶር ኢትዮጵያ የምግብ ማምረቻ ኢንዱስትሪስ ተቀነባብሮ ለኢትዮጵያ ገበያ የቀረበ ነው። ምርቱ ተፈጥሯዊና ለምግብ ደህንነቱ የተጠበቀ መሆኑ የተረጋገጠ ነው። ሶሲ ሶያ ይህንን ፕሮግራማችንን ስፖንሰር አድርጓል። ስለ ቅንጦት ስታስቡ መቼስ የልብስ መዓዛ ሸጋ ነው አይደለም? በጥሩ ሳሙና ልብስ ከታጠበ በኋላ እንዳይጨማደድ ለማ

0: ወዝወዝ አዲስን እያደመጣችሁ ነው። ተወዳጁ ብስራት ኤፍኤም 101.1 ላይ ቆይታችሁ ይቀጥላል። የግድግዳ ሰዓታችን ይላል እንቀጥላለን። ለማንኛውም አስተያየት፣ ጥያቄ ወይም የድምፅ መልእክት ዲጄ ኪንግስተን የሚለውን የቴሌግራም ቻናል ይቀላቀሉን፣ ሀሳቡንም ያካፍሉን። አዋሽ ባንክ ለመላው ኢትዮጵያውያን እንኳን ለአዲሱ ዓመት በሰላም አደረሳችሁ እያለ መልካም ምኞቱን ይገልጻል። የበዓል ግብይት ሲሆን በአዋሽ ባንክ ሲፈጽሙ ይሸለማሉ። በተመረጡ ሱፐርማርኬቶች፣ ካፌዎችና ሬስቶራንቶች በአዋሽ ብር ፕሮ ኪዋር ኮድ ወይም በአዋሽ ካርድ በፖስ ማሽን ሲከፍሉ የ7% ወይም 7% ተመላሽ ያገኛሉ። አዋሽ ባንክ ለሁላችንም ቅርብ የሆነ የልብ አጋር። መልካም አዲስ ዓመት አዋሽ ባንክ ለተሻለ ህይወት።
1: ለሰላሳ ዓመታት በታማኝነት የዘለቀው አያት በውቧ ካሳንችስ በፓርኮችና ዓለም አቀፍ ተቋማት አጠገብ የሚገነቡ ውብ መኖሪያዎችን በ15% ቅድመ ክፍያ ለሽያጭ አቅርቧል። ከዚህ በተጨማሪ በአያት ሴምሲና ቤለራ

0: አፓርትመንቶች እንዲሁም በአያት ግራንድ ሞል ሱቆች ላይ እስከ 25% ልዩ ቅናሽ አዘጋጅቷል። ለበለጠ መረዳት የሽያጭ ቢሮዎቻቸውን ጎብኝት አድርጉ። ቦሌ አውሎ ቢዝነስ ሴንተር፣ ካሳንቺ ሲቲ ሴንተር፣ ራስ ሆቴል፣ ሲኤምሲ ዋናው መስሪያ ቤት፣ መስቀል ፍላወር፣ ለቤንዝ ታወር እና አያት የገበያ ማዕከሎቻቸውን ጎብኝት አድርጓቸው። በአጭር የስልክ መስመር በ7760 ወይም በ0977-6060 ላይ ደወል አድርጉ። አያት ዞሮ መግቢያ።
1: በአዲስ ዓመት አዲስ ቤት። ስድስተኛው ታላቁ የሪል ስቴት ኤክስፖ ሊጀመር ጥቂት ቀናት ቀርተውታል። ከመስከረም 8 እስከ መስከረም 10 በተንጣለለው ጊዮን ሆቴል
0: ከ30 በላይ ሪል ስቴቶች ከዚህ ቀደም ያልታዩ ትልልቅ የበዓል ቅናሾች፣ ቀላል የክፍያ አማራጭና ለዲያስፖራዎች የተለዩ እድሎች ይዘው ይጠብቆታል። ከልጆች መዝናኛ ጋር ለጠቅላላው ቤተሰብ የሚስማማ ቦታ ተዘጋጅቷል። ለበለጠ መረጃ በ0911628859 ወይም በ0923799133 ላይ ደወል አድርጉ። ከመስከረም 8 እስከ 10 በጊዮን ሆቴል አይቀርም። ስድስተኛው ታላቁ የሪል ስቴት ኤክስፖ ሊጀመር ጥቂት ቀናት ነው የቀሩት።
1: የ13 ወር ሰንቺው የዘመን መለወጫ ስንቆ እንቁጣጣሽ አዲስ ዓመትን ስንቀበል ከ13 ወር ሰንቺፕስ ጋር ይሆን የዓመቱን አዲስ ምዕራፍ በደስታና በድምቀት የምንጋራበት ውብ አብሮነት ከ13 ወር ሰንቺፕስ ጋር። መልካም አዲስ ዓመት ይሆንልን። የ13 ወር ሰንቺፕስ ከምንጊዜውም በላይ አብሯችሁ ይሆን። መልካም አዲስ ዓመት። የ13 ወር ሰንቺፕስ ሰንቺፕስ። አጋሮቻችንን በጅምላ እናመሰግናለን። ደግመን በወጣ የተካ እንላለን።
0: ይስጣችሁ ብለናል።
1: ትኩስ ሙዚቃ
0: እስቲ እንስማ።
1: ማክስራ ዘመድ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ

0: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻዎትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮ እና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን። እንደ ተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
1: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ጆሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
2: ዓመት እስከ ዓመት ሽክ ልክክ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ትምህርታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። አማር መዋብ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌክስ
3: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠኑ እንደዛ ስለቀስ እቃዎች እንዳይበላሽ።
4: አባ እማ ወዴት ልንሄድ ነው?
5: እንዴ ጎረቤቴ ወዴት ነው?
3: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም፣ ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።
6: ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወዝ ወ

0: ፕሮግራሙ ወዝወዝ አዲስ ነው። ጣቢያው ደግሞ ተወዳጁ በስራት ኤፍኤም 101.1 ተማሪ ከተመር ሰራተኛ ከስራ ረፍ የሚልበት ቅዳሜን ይዞ እንደ ተናፍቆ የሚወጣ ተናፍቆ የሚመጣ የሳምንቱ የመጨረሻ የስራ ቀናችን መጭተመጫለሽ
1: አርብ ነው
0: ወዝወዝ ነው። ምንም ማረግ አይቻለም። ጆሮን አድናቅፎ የሚጥል አዝናኝ ፕሮግራም
1: እንቅፋት
0: ሬዲዮ አሁን ይደመጣል። በዛሬ እንቅፋት ሬዲዮ መስከረም የመስከረውን ይቀርባል። መስከረም እንቅፋት ሬዲዮ ወዝወዝ አዲስ
2: እንቅፋት ሬዲዮ ጆሮና ደናቅፎ የሚጥል አዝናኝ ሬዲዮ ፕሮግራም እንቅፋት ወዝወዝ አዲስ

ግንቦት ሰዓት ሰኔ ውሃ ነው። የኢትዮጵያ ምድር በሳትና በውሃ ሳትጠመቅ እረፍትና ልምላሜዋን አታጋራም። ከግንቦት ማብቂያ እስከ መስከረም መጀመሪያ ሶስት ወር ብቻ ቢሆንም እስኪጠባ መጠበቁ ሶስት ዓመት ያስመስለዋል። የመከራ አንዱ ቀን እንደ ዘላለም ነው። እግሮቹም በብረት ሰንሰለት ከብደዋል። ደስታ ግን ክንፍ እንጂ እግር የለውም። ግንቦት ድርቅና ብክነት ነው። መስከረም እረፍትና ልምላሜ። ወራት መኳንንት ቢሆኑ መስከረም ንጉሥ ነው። መስከረም ደጅ ያስጠናል። ደጁን ካልከፈተ ፊት ከነሳ ጥቅምትን ማየት አይቻልም። 12ቱን ወር እንደምንም ተንፏቆ የደረሰ 5ና 6 ቀን ጨምሮ ደጅ ይጠናል። ራሱንና ጓዳውን እንዲያዘገጃጅ ይገደዳል። ይህን ያለ ርቀት ተጉዘው ለጥቂት ከደጅ የሚቀሯሉ። የሰኔ ጎርፍ ጠርጎ ወሰዳቸው የተባሉ ነፍስና ስጋቸውን በጥርሳቸው አንጠልጥለው የሐምሌን የነሐሴን ሙላት ተሻገሩ። ሌላው ዳር ቆሞ የደረሱለትንና ያልደረሱለትን ምኞቶቹን ይከልሳል፣ ያመላልሳል። ሆያ ሆዬ ይላል፣ ሙሉውን ይጎረድማል። መስከረም ሳይታሰብ እንደ ሞት ብቅ ይላል። እንዳላስጠበቀ ሌቱን ገስግሶ ከተፍ ይላል። ያለፈውን ዘመን አስረጅቶ ቀብሮ አዲስ ሕይወት አዲስ ተስፋ ደግሶ ይቀበላል። ሕይወት እነሆ ይላል። መስከረም እንቁጣጣሽ እንቁጣጣሽ ይላል። ጉዝጓዝ ሳር ትኩስ ቡና ይሸታል። እንኳን ደህና መጣሽ፣ ዓመት ዓመት ያምጣሽ፣ እዮሃ አበባዬ፣ መስከረም ጠባዬ፣ መስከረም ሲጠባ ወደ አገሬ ልግባ።

የግንቦት ሕፃናት ብይና አፈር ያቦናሉ፣ አፈር ያፍሳሉ፣ ንፍሮና ቆሎ ያፍሳሉ፣ ጠግበው ቋቅ ይላሉ። የመስከረም ሕፃናት እሸት እሸት ይሸታሉ፣ ያስገሳሉ፣ ቀኪያቸውን ሰው አፍ ላይ ያስላሉ፣ አበባ ይስላሉ፣ አደይ አበባ ይለቅማሉ፣ ወረቀት ያቀልማሉ፣ ለክርስትና አባታቸው፣ ለክርስትና እናታቸው፣ ለሚወዱት አያታቸው፣ ለሚያቀብጣቸው፣ ላጎታቸው፣ ላክስታቸው፣ ለጎረቤታቸው ያበረክታሉ። ስሙን ይለቅማሉ፣ ሜንታ ከረሜላ ይመጠምጣሉ፣ በደስታ ከረሜላ ይሰክራሉ፣ ቼራ ላይ ይኮረሽማሉ፣ ጮርናቅ ያላመጣሉ፣ ይሳሳቃሉ፣ እንደ ተርብ ይሯሯጣሉ፣ ግንባር ለግንባር ተላትመው ይላቀሳሉ፣ ይንከባለላሉ፣ ይንቦጫረቃሉ፣ ስሙንያቸውን ደጋግመው ይቆጥራሉ። ከሸመቱት ወዲህ ፍራንኮ ማቃጨሉ ለምን እንደቀነሰ በጥርጣሬ ያሰላሉ። ከሐምሌና ከነሐሴ ጎርፍ የተረፉ ይሰባሰባሉ። በየቤቱ በየቤተ ክርስቲያኑ ይሰባሰባሉ። በየአደባባዩ ይጨፍራሉ፣ አክንትፍ ያበዛሉ፣ ይገባበዛሉ፣ ይጎራረሳሉ፣ በሞቅታ ይንገዳግዳሉ፣ ይደጋግፋሉ፣ ሰላምታ ይሰጣጣሉ፣ ተስፋ እንደ ማይጉም ይቀባበላሉ። መስከረም ደስታ ነው፣ ልምላሜ ነው፣ ንጹሕ አየር ነው፣ ጤና ነው፣ ንቁ እርጥብ ፀሐይ ነው፣ ሰማያዊ ሰማይ ነው፣ የተባዘተ ጥጥ ብሩህ ደመና ነው። ብርሃንም እንደ ዝናብ በታጨደ መስክ ላይ በምድርም ላይ እንደሚንጠባጠብ ጠብታ ነው። የሚካበድ የአድማሳት ጥቁር ብልኮ ወልቆ እንቅልፍ የሚያስይዝ የሰላምና የሲሳይ ዝናብ ነው። ሰማይ የሚሰነጥቅ ጋራ የሚንድ የነጎድጓድ ድምፅ በወፎች ዝማሬ ሲተካ ነው። የደስታ ጅራፍ የሚያስነጭ የገደል ማሚቶ ኮለል ብሎ የወጣበት ጤዛ የሚያስመርቅ

ደጁን አንኳክተው ለከፈተላቸው መስከረም ግብዣው ብዙ ነው። ድግሱ የጦፈ የጋመ በቆሎ ሸጥብስ ቅቤ ልውስ አንጮቴና ቡነቀላ ትኩስ አልቦና ቅቤ በረካ በ12 የጉራጌ መስቀል በ16 ደመራ በ17 ለተቀረነው መስቀል ጠፍቶ የከረመው የሚገኝበት እሳትና አመድ የተስማማበት ግንቦት በፀሐይ እሳት ያቦነነውን መስከረም በደመና እሳት አብርዶ ያሳርገዋል። በ18 ተማሪ ልብሱን አጥቦ ተስፋ ፍለጋ እውቀትን ፍለጋ ደብተሩን ይዞ ይራመዳል። ከጳጉሜ ጳጉሜን ወይም ቋግሜን መስከረም እስኪሸኝ የአገር ሰላምታ እንደ በረቅ እንደ ነጎድጓድ ከቅርብና ከርቀት ይንጎደጎዳል። እንደ ምንጭ ውሃ እንደ ጅረት ይጎደጎዳል። እንኳን አደረሰ እንኳን አደረሰሽ አሜን እንኳን አብሮ አደረሰን ይመስገነው ክብሩ ይስፋ ይባላል። መስከረም የወሮች ሁሉ ንጉሥ ነው። የኢትዮጵያ ክልሎች፣ ወረዳዎች፣ አደባባዮች፣ ቀዮችና ጓዳዎች ይዘጋጁ። ከሩቅ እጅ ይንሱ፣ ከቅርብ እጅ ይንሱ። የሰላም እሳት ያጋዩ፣ ያደፈውንና ያረጀውን ያቃጥሉ። የመስከረም እሳት የመስቀሉ እሳት ተውሳኩን ያጋይ፣ የአጋንንትን መንጋ ያክስም። የተስፋ ችቦ ይብራ፣ በአንድነት ሆ ይበሉ። የደስታ ሆታቸውን ሸለቆ ሸንተረሩ ጋራና ፈፋው ተቀብሎ ያስተጋባ። ምን ነው ተሽኮረመምሽ እንደ መስቀል ወፍ የጠፍ ተሽከረምሽ ይባባሉ። እዮሃ አበባዬ መስከረም ጠባዬ፣ መስከረም ሲጠባ አደጅ ሲፈነዳ እንኳን ሰው ዘመዱን ይጠይቃል ባዳ። ለተቀረው ዓለም አዲስ ዓመት ጥር ነው፣ ለእኛ አዲስ መስከረም ነው። የሰላምና የምሕረት ዓመት ይሁንልን። ጸሐፊ ምትኩ አዲሱ።

0: ጥሩ ነገር ደስ ይላል። በጣም ጥሩ ነገር ደግሞ በጣም ደስ ይላል። አለ አይደል? ልክ እንደ ኮንፈርት ያለ ልብስ ታጥቦ መጽዳቱ ብቻ በቂ ነው ብዬ አላምንም። ልዩ ልስላሴና ቅንጡ መዓዛ እንዲላበስ ፈልጋለሁ። ለዛ ነው እኛ ቤት ልብስ ታጥቦ ሲያልቅ በኮንፈርት ማለስለሻ የሚለቀለቀው። ኮንፈርት ለቀናት የሚቆይ ልስላሴ ከቅንጡ መዓዛ ጋር ያላብሰዋል። ኮንፈርት ቅንጡ መዓዛ ለመቶ ሰዓታት።
1: ተመልሰናል። ሰዓቱ አልቋል። ማይኩን የምንዘጋበት ሰዓት ላይ ደርሰናል። የዛሬው ፕሮግራማችን በዚያ በቃ። ምን ማድረግ ይቻላል? ራዲዮ ከፍታችሁ ወዝወዝ ስላላችሁ እናመሰግናለን። ማሂ ኪንጎ ሰላሚናና ፓስት ቤት ፕሮዳክሽን ከቴክኒክ ክፍሉ ጋር አብረናችሁ ቆይተናል። ሰኞ ዕለት በአዲስ ስሜት እንገናኛለን። ጨዋታው ፈረሰ፣
2: ዳቦ ተቆረሰ።
1: ቻው ቻው ቻው። አዲስ አበባ
3: ሰዓቱ የምርቃት ነው። ቀናችሁ ይቅና፣ ዘመናችሁ ይመር። ከባንካችን አዋሽ ጋር በአዲስ ዓመት ያሰባችሁት ይሳካ። ያዙ ምርቃት። ለበዓሉ ሲገበያዩ በአዲስ አበባ እንዲሁም ሌሎች ከተሞች በተመረጡ ካፌዎች፣ ሬስቶራንቶች፣ ሱፐርማርኬቶች ያሻወትን እየሸመቱ ከጳጉሜ 1 እስከ መስከረም 26 በሚቆየው ተመላሽ ምርቃት ይንበሽበሹ። የአዋሽ ባንክን ኪዋር ተጠቅመው በአዋሽ ብር ፕሮ እና በአዋሽ ባንክ ፖስ ማሽኖች በአዋሽ ካርዶ ክፍያ ሲፈጽሙ ከከፈሉት ላይ ተመላሽ ይደርሶታል። እስከ 7% ምርቃት ባንካችን አዋሽ ጀባ ይሎታል። ያዙ ምርቃት። እንደ ተንበሸበሽን አዲስ ዘመን ያዝልቀን። እንደ ተመራረቅን ዓመት ያድርሰን። መልካም አዲስ ዓመት። አዋሽ ባንክ።
4: በዕለት ተዕለት ውጣ ውረድ ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሴምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት ዞሮ መግቢያ።
5: ዓመት እስከ ዓመት ሽክ ልክክ ወቅት የማይቀይረው ውበት በአዲስ ዘመን በውብ ምድር የመስከረም አዴ ሲያልፍ ጥቅምትን በጋቢ ሽክ በየማዕዘኑ ውበትና ባህል ሲናኝ ፈገግታችን ከወቅት ወቅት ሲያስተባ ጸደይና መጸው ድረስ ደስታችን ሲጋባ በባህል ልብሳችን ክረምት ከበጋ በምትወጣው በደማቅ ፀሐያችን የሁሉ ውበት የሁሉ ትዝታ እንዳማረበት የትም ብንሄድ ልባችን ያለበት ቤት በየጌጣችን ሽክ እንላለን። ማማር፣ መዋብ፣ መድመቅ 13 ወር ሙሉ ከሰንቺፕስ ጋር ሽክ ማለት ነው። ሰንቺፕስ አዲስ ልብስ ከሌስ
6: እስኪ እስኪ ጫነው ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት ፍጥነት አራ ፍጠኑ።
7: እንደዛ ስልቀስ እቃዎች እንዳይበላሽ።
8: አባ እማ ወዴት ልንሄድ ነው?
9: እንዴ ጎረቤቴ ወዴት ነው?
6: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራሶ ቤት ሊገባ አላሰቡም? ያ ቀን ሩቅ አይደለም። ያወቀ ተጠቅ

0: አቻዎቻቸው ጋር ያደረጉትን ጨዋታ ያለ ግብ 0-0 በሆናቸው ውጤት አጠናቋል። ታዲያ ሁለቱም ቡድኖች መርባቸውን ሲያስደፍሩ ነው የወጡት። ይህ ውጤት በምድብ ሀ መሪዋ ታንዛኒያ በሶስት ነጥብ የበለጠ ምድቡን እንድታስቀጥል መሪነቷን እንድታስቀጥል አስችሏታል። ኢትዮጵያ በአንድ ነጥብ ሁለተኛ ናት። እንደዚሁ ደግሞ ሩዋንዳ በአንድ ነጥብ በሶስት እየገበዳ ሶስተኛ ደረጃ ላይ ተቀምጣለች። ከጨዋታ በኋላ ሴታቸውን የሰጡት አሜሪካዊ ኢትዮጵያ ብሔራዊ ቡድን አሰልጣኝ ቤንጃሚን ዚመር ቡድናቸው በውድድሩ ካሉት ሁሉ በእድሜ ትንሹ መሆኑን አስታውሰው በመጀመሪያ ጨዋታ ግብ ሲያስተናግዱ ነጥብ መጋራት ለቀጣዩ ፍልሚያ ትልቅ የስነ ልቦና ስንቅ እንደሚሆን ተናግረዋል። የሩዋንዳው አሰልጣኝ አንድሬ ካሳ ምቦንጎ በበኩላቸው ማሸነፍ ፈልጎ እንደነበር ገልጸው ነገር ግን የኢትዮጵያ ወጣቶች የገነቡት የተከላካይ መስመር ብረት ሆኖ እንደጠበቃቸውና በቀላሉ ሊሰበር እንዳልቻለ አሰልጣኙ አስተያየታቸውን ሰጥቷል። የታንዛኒያ የስፖርት ሚዲያዎችም እንግዲህ የኢትዮጵያን የተከላካይ ክፍል ጥንካሬ በእጅጉ ሲያወድሱ ነበር በትናንትናው ዕለት። እናም የወጣቶቹ ቀይ ቀበሮች ቀጣይ ዕጣ ፈንታ በመጪው ቅዳሜ ምሽት 2 ሰዓት ከአዘጋጇ ታንዛኒያ ጋር በሚደረገው ፍልሚያ የሚወሰን ይሆናል። ኢትዮጵያ ወደ ግማሽ ፍጻሜ ለማለፍ ማሸነፍ ግዴታዋ ሲሆን፣ አቻ መውጣት አማራጯን እድል ለመጠቀም በር የሚከፍትላትም ይሆናል። በነገው ዕለት እንግዲህ ከአዘጋጇ ታንዛኒያ ጋር የምታደርገው ጨዋታ በእጅጉ የሚጠበቅ ነው የሚሆነው። ሌላኛው በሀገር ውስጥ የምንመለከተው ጉዳይ እንግዲህ የ2019 ዓ.ም የኢትዮጵያ ፕሪሚየር ሊግ መርሃ ግብር ዕጣ ማውጣት ስነ ስርዓት በትናንትናው ዕለት ተከናውኗል። ትናንትና ምሽት ይፋ ተደርጓል። ገና በሊጉ ማለዳ 3 ታላላቅ የደርቢ ፍልሚያዎችን በሁለተኛ ሳምንት እንድንመለከት መንገድን የጠረገ መርሃ ግብር አወጣጥ ነበር። ትናንትና በዕጣ ማውጣት ስነ ስርዓቱ ላይ ይፋ የሆነው የዘንድሮ የውድድር ዘመን ከመስከረም 29 እስከ ግንቦት 30 ባለው ጊዜ ውስጥ በ7 የተለያዩ ከተሞች ለማከናወን እቅድ ተይዞለታል። የሊጉ የደረጃ ሰንጠረዥና የተመልካች ፍሰት ከወዲሁ ከሚያሞቁት 5 የደርቢ ጨዋታዎች መካከል በኢትዮጵያ በጣም በትልቅ ደርቢነቱ የሚታወቀው በትልቅ ፉክክሩ የሚታወቀው በደጋፊዎቻቸው የሚታወቁት ቅዱስ ጊዮርጊስና ኢትዮጵያ ቡና ገና በሁለተኛው ሳምንት እንግዲህ በሸገር ደርቢ ጨዋታዎችን የሚያደርግ ይሆናል። ይህም እንግዲህ ብዙዎችን ትኩረት የሳበ ጨዋታ ነው። በዚሁ ሳምንት አዳማ ከተማ ከሸገር ከተማ እንዲሁ ወላይታ ዲቻ ከሀዲያ ሆሳዕና ከተማ ጋር በአዳማና ሆሳዕና የሚያደርጓቸው የደርቢ ጨዋታዎች የሊጉን መክፈቻ ሳምንት እጅግ አሳታፊ ያደርጉታል ተብሎ ተገምቷል። ቀሪዎቹ ደርቢዎች ሐዋሳ ከተማ ከሲዳማ ቡና በ4ኛው ሳምንት፣ ፋሲል ከተማ ከባህር ዳር ከተማ ደግሞ በ5ኛው ሳምንት ይገናኛሉ። ግን የብዙዎቹን ዋና ትኩረት የሳበው ደግሞ ኢትዮጵያ ቡና እንደዚሁ ከቅዱስ ጊዮርጊስ የሚያደርጉት የተጠባቂ ጨዋታ ነው። ይህ ጨዋታ እንግዲህ በጉጉት ከሚጠበቁ ጨዋታዎች መካከል ነው። ሚኪ፣ ወደ ውጭ መረጃዎቻችን እንልፍ። እንግዲህ ቅድሚያ የምናደርገው ዛሬ ምሽት 5 ሰዓት ላይ በግሪንዊች ኮሚኒቲ ስቴዲየም የሚደረገውን የለንደን ደርቢ ጨዋታ ነው። ብሬንትፎርድ እንደዚሁ ከቼልሲ ጨዋታቸውን የሚያደርጉ ይሆናል። እጅግ በጣም ተጠባቂ ጨዋታ ነው። ቼልሲ አጀማመሩ እጅግ በጣም መልካም ነበር። ከዛ በአርሰናል ሽንፈት ገጠመው። ከዛ በኋላ ደግሞ እንደዚሁ ከሃል ሲቲ ጋር ነጥብ ተጋራ። የቻፊ አሎንሶ ቡድን በቻፊ አሎንሶ ስር እንደውም ጥሩ የሚባል የሜዳ ላይ እንቅስቃሴን እያሳየ ይገኛል። ግን የዛሬ ሳምንት ስናነሳው እንደነበረው ነው ሚኪ፣ የፊት መስመሩ እጅግ በጣም አስደናቂ ነው። ነገር ግን ከኋላ እየተመለከትን ያለ ነው የተከላካይ መስመሩ እጅግ በጣም ሽፋን የማይሰጠው በጣም የሚያፈስ አይነት ሆኖ እየተመለከትን እንገኛለን። ከብሬንትፎርድ ጋር ነው የሚያደርጉት። ጠንካራ ነው ብሬንትፎርድ እናውቃለን። በተለይም ደግሞ በሽግግር ወቅት የሚያደርሷቸው ጥቃቶች እጅግ በጣም የሰሉ ናቸው። በዚህ ውድድር ዘመን ካደርጓቸው 4 የፕሪሚየር ሊግ ጨዋታዎች አንዱን ነው ማሸነፍ የቻሉት። በ3ቱ ነጥብ ተጋርተዋል። እንግዲህ ሌላ ሁለተኛ ድል ለማግኘት ዛሬ ምሽት በሜዳቸው ከቻፊ አሎንሶ ቡድን ጋር የኬዝ አንድሪውስ ቡድን ጨዋታውን የሚያደርግ ይሆናልና ይህ ጨዋታ እጅግ በጣም ተጠባቂ ነው።
1: በጣም በትክክል ቼልሲ በአንድ ጊዜ በጣም ጥሩ ብዙ ጥሩ ነገር እና በጣም የሚያሳጉ ነገሮችም የሚያሳይ ቡድን ነው። እንደምታስታውሰው ከ15 ቀን በፊት ባለፈው ሳምንት በዓል ስለነበረ ስንመጣ ቼልሲ አልተሸነፈም ነበር ያኔ እና እያወራን ነበር ካስታወስክ፣ 5 የፕሪሚየር ሊግ ጨዋታዎችን መጀመሪያ ማሸነፍ የሚሰጠውን ፖዚቲቪቲ ስናወራ ነበር እና ከዛ በኋላ የነበሩትን ጨዋታዎች ሁለቱንም ማሸነፍ አልቻለም። በአርሰናል ተሸንፏል። የሚጠበቅ ነው በእርግጥ ኤምሬትስ ላይ የሃል ሲቲው ትንሽ በጣም የሚያስደነግጠው በተለይ የመሩም ስለነበረ ማለት ነው። ግን እንዳልኩት ነው ቼልሲ በጣም ብዙ ጥሩ ነገር አለው። ከፊት ያሉ ተጫዋቾች ብዙ ጎል ያስቆጥራሉ። ኮኦርዲኔትድ ሆነዋል፣ በደንብ ተዋህደዋል። ሰምተህ ከሆነ አላውቅም፣ ጄፒ ሞርጋን ብለዋቸዋል 3ቱ ተጫዋቾች ሲያሳውን ቢቢሲ ኤምኤስኤን እንደዚህ እንደሚባል ጄፒ ሞርጋን ብለዋቸዋል። እና ጄፒ ሞርጋኖች በጣም ጥሩ ሆነዋል። ምንም እንኳን በዚህኛው ጨዋታ ጃው ፔድሮ ይሰለፋል ተብሎ ባይጠበቅም ማለት ነው በጉዳት ምክንያት፣ ግን ከኋላ ደግሞ ያፈሳል እንዳየኸው ነው። በተለይ እየመራ መቆየት አይችልም። በሊድስ እኮ 6-3 ነው የሚያሸንፈው፣ 4-3 ነው የሚያሸንፈው ጨዋታዎች
0: ግን የሚያስቆጥር ቡድን ነው ግን ደግሞ ያንን ማስጠበቅ የሚችል ቡድን አይደለም። አርሰናል ላይ መቆ ወደ ወግ ማስቆጠር ይቻላል፣ ግን ያንን ውጤት አስጠብቆ መቀጠል የሚችል ቡድን በተለይም ጠንካራ የተከላካይ ክፍል እየተመለከትን አይደለም።
1: ማው ማጥቃቱ በጣም ፕሮሚሲንግ ነው። ከፊት ያሉ ተጫዋቾች እያንዳንዱ ተጫዋች ዴሊቨር እያደረገ ነው። ተቀይሮ የሚመጡት ተጫዋቾች በጣም ጥሩ ናቸው። ለምሳሌ ዌልቤክ ተቀይሮ እየገባ ጎል ማስቆጠር ጀምሯል። ኤስቴቫው ጎል ያስቆጥር እንጂ ሲገባ ጥሩ ኢንፍሉዌንስ እየፈጠረ ያለ ተጫዋች ነው። እና ጀማሪዎቹ ሶስቱ ተጫዋቾች ደግሞ እንደምናውቀው ነው ባለፈው

0: ምን ታክቲክ ቀይሯል። በ343 ነበር ሲጫወት የነበረው ከሃል ሲቲ ጋር። በ442 ነበር የተጫወተው ግን በ4231 ነበር የተጫወተው ግን እንዲያም ሆኖ አልተሳካም ነበረ። ግን ያው የቼልሲን ጉዳይ ስናነሳ የጊዜም ጉዳይ ይመስለኛል ምናልባት ማለት ነው። ምክንያቱም አንድ ቡድን ብዙ ተጫዋቾችን በአንድ ጊዜ የሚያስፈርም ከሆነና ከዛ ደግሞ አዲስ አሰልጣኝ የሚያመጣ ከሆነ ከዛ ደግሞ ባለፉት የውድድር ዓመታት የነበረውም የቡድኑ የምልመላ ሂደት በአጠቃላይ ከቼልሲ ጋር ይቅርታ ከቼልሲ ጋር የነበሩ ተጫዋቾች በጠቅላላ ነው ወጣቶች ናቸው የነበረውም ታውቃለህ እንግዲህ ምልመላ ሂደታቸውን የነ ቦሊን ምናምን በኋላ ላይ እናንሷል እንደውም የቦሊን መረጃ ግን ወጣት ተጫዋቾች ከዛ ደግሞ አዲስ አሰልጣኝ ከዛ ደግሞ ባለፉት 2-3 ሲዝኖች መጥፎ ዴቨሎፕ እያደረገ የነበረ ቡድን ሲሆን አስቸጋሪ ይሆናል በአንድ ጊዜ ፐርፎርም ለማድረግ። ጊዜ የሚፈታው ይመስለኛል። ቻቪ አሎንሶ ቡድን የአውሮፓ ውድድሮች የሉበትም። ስለዚህ
1: በደንብ እየተዋሃደ እየተዋቀረ ሲመጣ በጣም ጥራታቸው እጅግ በጣም ከፍ ያለ ተጫዋቾች ያሉበት ቡድን ነው። ይህ የቼልሲ ቡድን አሰልጣኝ ቻቪ አሎንሶ ደግሞ በጥራት የሚታማ አሰልጣኝ አይደለም። ቡድን መስራት እንደሚችል፣ ቡድን ውጤታማ ማድረግ እንደሚችል በቫየር ሊቨርኩሰን ተመልክተናል። እና በሪያል ማድሪድ ጅማሮ ጥሩ ነበር። ነገር ግን በሪያል ማድሪድ አለ የሆነ የራሱ የሆነ የሪያል ማድሪዳዊ መንፈስ አለ። በመልበሻ ቤት ውስጥ እንደዚሁም በሜዳ ላይ በዚህ ውድድር ዘመን እንኳ ገና ሩቅ ሳይጓዙ ተጫዋቾቻቸው ላይ ተቃውሞ ሲያሰሙ ሰምተናል አይደል? በተለይ ከኢንተር ጋር በነበረው ጨዋታ ቪኒሺ ጁኒየር ላይ ተቃውሞ ሲያሰሙ ስንመለከት ነበርና ማድሪድ የራሱ የሆነ ነገር ያለው ቡድን ነው። በማድሪድ ጅማሩ መልካም ነበር። ኋላ ኋላ የመልበሻ ቤቱ ከእጁ የወጣ እየመጣ ኋላ በስምምነት ላይ ነው የለቀቀው። የአሰልጣኙ ብቃት የአሰልጣኙ ችሎታ የሚያጠያይቅ አይደለም። ቡድኑ በሱ ስር ከሆነ በቼልሲ ቤት እጅግ በጣም ድንቅ ስራ ሊሰራ የሚችል አሰልጣኝ ነው። ዛሬ የሚያገኙት ተጋጣሚ ግን እንደዚሁ ቀላል ሊያልፉት የሚችሉት ተጋጣሚ አይደለም። ብሬንትፎርድ እጅግ በጣም አስደናቂ ቡድን ነው። ዘንድሮ ምንም አልተሸነፈም። ምንም እንኳ ሶስቱን ባቻ ውጤት ቢያጠናቀቅም የመክፈቻው ጨዋታ ከብሬንትፎርድ በጣም ብዙ እንድንጠብቅ ያደረገን ነበር። ሚኪ ታስታውስ እንደሆነ ቶትናም ስፐርስ 3-0 ያሸነፉበት ጨዋታ ነበርና ሙሉ ለሙሉ በሚባል ደረጃ የጨዋታ ብልጫ ነበራቸው። በጣም ድንቅ እንቅስቃሴ ነበር ሜዳ ላይ ሲያስመለክቱን የነበረው። እንደዚሁ ባሳለፍነው ሳምንት ከቦርንማውዝ ጋር የነበራቸው ጨዋታን ብትመለከተው እጅግ በጣም ድንቅ የሚባል ሁለቱም ወደፊት ተጠግተው መጫወት የሚወዱ የቆሙ ኳሶችን በአግባቡ የሚጠ ጠቀም እንደነ ሚካኤል ካዮዲ አይነት ተጫዋቾች ያሉት የመልስ ውርወራዎችን ወደ ግብነት መቀየር የሚችል ቡድን ነው። በሽግግር ወቅት በጣም ጥሩ እንቅስቃሴ የሚያሳየው ቡድን ነው። ዛሬ ደግሞ በሜዳቸው ነው የሚጫወቱት። ንቦቹ ደግሞ በሜዳቸው ሲጫወቱ በደንብ ይናደፋሉ እና ይህንን ነው ዛሬ ቻቪ አሎንሶ የሚገጥመው።
0: ከዛ ደግሞ ማታ ነው የምሽት ጨዋታው ሲሆኑ እነ ፈረንጆቹ አንደር ዘ ላይት የሚሏቸው አሉ። በምሽት ጨዋታው ሲሆን በጣም አስቸጋሪ፣ ምክንያቱም አትሞስፌሩ ሁሉ በደጋፊው መካከል ያለው ሁሉ ይነሳል እና ለቼልሲ በጣም አደገኛ ይመስለኛል። ግን ብሬንፎርድን ሳስምድ መሰለህ ማስበው እኔ ብሬንፎርድ የሆነ የእንግሊዝ ፕሪሚየር ሊግ መልክ ይመስለኛል፣ ፌስ ኦፍ ይመስለኛል። ሁሉም ነገር አለው የእንግሊዝ ፕሪሚየር ሊግ የሚፈልገው ነገር ሁሉ። ቅድም አንተ ስታነሳ ነበረው ካዮዴን ረጃጅም የጆር ወራዎችን መወርወር የሚችል ፊዚካሊቲ ያላቸው ተጫዋቾች፣ ቴክኒካል አቢሊቲ ያላቸው ተጫዋቾች ናቸው። የመጀመሪያው ጨዋታ ላይ በጣም ጥሩ ተጫውተው ነበር ካስታውስ ከቶተናም በኋላ ግን ከዛ በኋላ አቻ ነው እየወጡ ያሉት። የመጀመሪያው ጨዋታ ላይ ማማዱ ሳንጋሪ መቼ ማረሰው የሚያሳየኝም 34 ሚሊዮን ፓውንድ
1: መስኮት ምንድን ነው ወርቅ አገኙ ብንል ማማዱ ሳንጋሪ እጅግ በጣም ድንቅ ፈራሚ ነው። ለኬዛ ድሮስ ምናልባት ትልልቆቹ ቡድኖች እንዴት አልተመለከቱትም የምትለው አይነት ተጫዋች። ለምሳሌ ማንቸስተር ዩናይትድ እንዴት ይህን ልጅ ሳይመለከተው አለ?
0: አማካኝ ይፈልጋል ሲያስስ ነበር። ሎንስ ውስጥ
1: ሳንቶስን አንዳንዶች እና ሳቢ ያነሱታል። ለመለከምና ምናልባት አንድሬ ሳንቶስን ከማስፈረም ይልቅ ሳንጋሪ ማስፈረም የተሻለ ይሆን ነበር የሚሉ ሰዎች አሉና ደግሞም ያንን በጣም ጥሩ እንቅስቃሴ እያስመለከተን እያሳየን ያለው
0: ቻሌንጅ ነው። እንግዲህ ዛሬ ለቻቪ አሎንሶ ሁለት ጨዋታ ማሸነፍ አልቻለም። ሶስተኛ ጨዋታ ማሸነፍ የማይችል ከሆነ ፕሬዠር ይመጣል። ከዚህ በፊትም ተናግሬዋለሁ፣ ባየር ሊቨርኩሰን ላይ ፕሬዠር አልነበረም። ምክንያቱም ሲረከባቸው ላለመውረድ ይጫወቱ የነበሩ ቡድኖች ናቸው። ከዛ ደግሞ ሊቨርኩሰን ነው፣ ዋንጫ የማሸነፍ ኃላፊነት የለብህም። ለሀያ ምናምን ዓመት ከሱ በፊት ዋንጫ አላሸነፉም ነበር። ወደ ሪያል ማድሪድ ሲሄድ ፕሬዠር መጣ። ከዛ በኋላ ፕሬዠሩ መቋቋም እንደማይችል አሳይቷል። ቼልሲ አሁን በደንብ የመፈተኛው ነው፣ በቃ ሰዓቱ ነው።
1: በማድሪድ ልክ ሄዶ ያው ፕሬዠሩ ከባድ ነው። ማድሪድ ለማንም የሚያስቸግር ቡድን ነው፣ ግልጽ ነው። ያልተሳካም በቼልሲ ቤት ደግሞ ምናልባት ዛሬ ነጥብ ቢጥል እርፍ ሊልበት የሚችልበት ነገር ቀደም ስናነሳው እንደነበር ነው የዚህ የኢንተርናሽናል ብሬክ ወቅት በመሆኑ እረፍት ሊሰጠው ይችላል። ግን እጅግ በጣም ተጠባቂ ጨዋታ ነው። አድማጮቻችን ቢያዩት ሊያፍሩበት የማይችሉት በጣም እንቅልፍን ብሰዋለት ምንም ማታዝንበት ነው። ብሬንትፎርድ ከቼልሲ ጋር ባደረጉት ያለፉት አምስት የሊግ ጨዋታዎች ምንም አልማሸነፍ አልቻሉም። ባንዶችን ፈትግጥማቸው በአራቱ ባቻ ውጤት ነው ጨዋታዎቻቸው ማጥረግ የቻሉት። ቼልሲ ደግሞ በአንጻሩ ባለፉት ከሜዳ ውጭ ባደረጋቸው ስድስት የፕሪሚየር ሊግ ጨዋታዎች አንድ ብቻ ነው ማሸነፍ የቻለው፣ በአንዷቸው ወጥቶ በአራቱ ሽንፈት ገጥሞታል። እና ይህ ቡድን ዛሬ ምሽት የሚያደርገው ጨዋታ እጅግ በጣም የሚጠበቅ ጨዋታ ነው።
0: ቼልሲን በተመለከተ ግን ከአነሳን አይቀር አንድ ማንሳት ያለብን ነጥብ የዚህ የቶድ ቦሊ ጉዳይ። ቶድ ቦሊና ማርክ ዋልተር ድርሻቸውን ሽጠዋል
1: ሲነገር
0: ነበር እንደሚሸጡ። ማርክ ዋልተር እንዲሁም ሌላ ሁሉ ችግር ሳይኖርበት አይቀርም ከመንግስት ጋር እንደዚህ በኤፍቢአይ እየተሰለለም ነው ያለው። እና ሁለቱም አሁን ድርሻቸውን ስጠዋል። ቼልሲ ውስጥ ያላቸው የድርሻ መጠንን ለክሊር ሌክ ካፒታል ለሚባለው ለአብዛኛው ባለድርሻ ላለው ምንድን ነው አካል እንደ ኮንሶርቲየም ነገር ነው ለእሱ ነው የሸጡት። ቦሊ 12.9% ነበር የነበራቸው፣ ዋልተር 12.8% ድርሻ ነበር የነበራቸው። አሁን ሁለቱንም ሽጠዋል።
1: ግን የሚገርም ሚኪ ቦሊ እኮ 14.8 ያለው አይመስልም ነበር። ብዙ ጊዜ በተደጋጋሚ የምትሰማው የሙሉ የ100% ድርሻ ያለው ቦሊ እስኪ መስለን ድረስ ነበር ስሙ በተደጋጋሚ መንሰማው።
0: በትክክል መጀመሪያ አካባቢ ሲመጣ የቡድኑ የፊት ገጽታ ነበር የነበረው ማለት ነው። የክለቡ ምልክት ሆኖ ፌስ ኦፍ ሆኖ ነበር የመጣው እና ራሱን ደግሞ መጀመሪያ አካባቢ እንደ ኢንትሪም የስፖርቲንግ ዳይሬክተር ምንድነው ይሄ ጊዜያዊ የስፖርቲንግ ዳይሬክተር አድርገው ነበር። አማንዳ ስታንሊ ነው የሚባሉት አይደለም? ያቺ ሴቷ የቼልሲ የሮማን አብራሞቪች ሴት ነበር እሷ ነበረች። እና እሷ ስለለቀቀች ከሮማን አብራሞቪች ጋር እሱ ነበር ስፖርቲንግ ዳይሬክተር የነበረው እና ድርድሮችን ሁሉ የሚያስተዳድረው የነበረው እሱ ነው። አንዳንድ ተጫዋቾችን የገዛው ለምሳሌ ስተርሊንግን በ300,000 ፓውንድ የሳምንት ደሞዝ ለ7 ዓመት ኮንትራት ሰጥቶ ነበር ያስፈረሙ። ኮንትራቱ ሳያልቅ ስተርሊንግ ኳስ አቆመ። የቼልሲ ኮንትራቱ እኮ አላለቀም። አንዳንድ ዘግናኝ ውሳኔዎችን ሲወስን ስለነበረ ማለት ነው።
1: በጣም ትርፋማ የሆኑበትም ነው። በደንብ ኪሳቸውን ሙላ የሚያደርጉበት ያስፈርሟቸውን ተጫዋቾች አንዳንዴም እኮ በእጥፍ የሚሸጡበት። አሁን ለምሳሌ ሊያም ዴላፕን በስንት አመጡት በስንት ሸጡት ብለህ ብትመለከት፣ እንደዚህ እንደ ኒኮላስ ጃክሰን፣ ኑኒ ማዲዩክ አይነት ተጫዋቾችን በጣም ትርፋማ ሆነው የሸጡበት ነው። አንዳንዴ የገበያ እቅዳቸው እጅግ በጣም ድንቅ የነበረበት፣ አንዳንዱ ላይ ደግሞ በእጅጉ የወደቀበትን የተመለከት ነው።
0: አሁን እንደ ገበያ ካየኸው ልክ ነው። ለእነሱ አትርፏቸዋል፣ ለኮንሶርቲየሙ ማለት ነው። ግን ለቼልሲ ደግሞ ካሰብክ 12 ተጫዋች 13 14 ተጫዋች ይገዛሉ በአንድ ወድን። ከዛ በኋላ አትርፎ ለመሸጥ እኮ ቡድኑ ግን አይሰራም። በዛ ማካከል
1: ቼልሲ እኮ ሻጭ ቡድን እየሆነ ነው ሲባል ነበር አይደል? እንደ ትልቅ ቡድንነቱ ብዙ ኢንቨስት አድርጎ ቡድን ከመገንባት ይልቅ ተጫዋቾች ወጣት ተጫዋቾችን እያመጣ እየሸጠ እንደነ ብራይተን ቦር ነው ማውዝ ብሬንትፎርድ አይነት አለ እዚህ ወገብ ላይ ነው።
0: በቃ ማገላበጥ ሆነ መሀል ላይ በቃ ይገዛል። ከዛ በኋላ አትርፎ የመሸጥ አይነት ነገር ነበር የነበረው። ከገንዘብ አኳያ አልከሰሩም። ግን ቡድኑን ግን መስራት አቅቷቸው ነበር። አሁን እንደገና አዲስ ስታይል አምጥተዋል፣ አዲስ ፖሊሲ አውጥተው ቻቪ አሎንሶ ራሱ እኮ ሄድ ኮች ማኔጀር ሆኖ ነው የመጣው። ከሚያስፈርሟቸው ተጫዋቾች አሁን እድሜያቸው ከፍ ያለ ተጫዋቾች እንደ ሄንደርሰን እንደ ዳንዌል ቤካኒ ተጫዋቾችን ሁሉ አስፈርመዋል። ለማንኛውም ከቼልሲን ካነሳን አይቀር የቶድ ቦሊ እና የማልክ ዋልተርን ጉዳይ በዚህ ሰሞን ሲነሳ ስለነበር ላንሳው ብዬ ነው። አሁን የቼልሲ ፌስ ኦፍ አዲሱ የቼልሲ ገጽታ በእርግጥ ቅርብ ጊዜ ከቶድ ቦሊ ግርግርም በኋላ የመጡ ናቸው። በይዳ ድጊ ባህሊ ናቸው። እሳቸው ናቸው ቼልሲን የሚያስተዳድሩት ማለት ነው እያንዳንዱ ውሳኔ ላይ። ስለ ቼልሲን በተመለከተ ያለው ነገር ይሄ ነው።
1: እንግዲህ ዛሬ ምሽቱ ጨዋታና ስለ ቼልሲ በተለይ ትላንትና ነው የመረጃ ይፋ የሆነው እና ይህንን ካነሳን አይቀር ወደ ቀጣዩ ጨዋታ እንለፍ። ሌላው በትኩረት የምንመለከተው ጨዋታ ነገ ቀን 8:30 በቶትናም ሆትስፐር ስቴዲየም ቶትናም ከአስቶን ቪላ የሚያደርጉት ጨዋታ ነው። ሁለት አስከፊ የሊግ ጅማሩን ያደረጉ ከአንዱ በሀገራችን ምን የሚባል ነገር አለ ሚኪ፣ ከቀዳዳ ይሻላል ጨምዳዳ ይባላል። ቶትናም በዛ ካልተሻለ በቀር ሁለቱም በጣም ከባድ የሚባል ጅማሮ ያደረጉ ናቸው። በጣም ሶስት ጨዋታን የተሸነፈው አስቶን ቪላ በሆነ የኤምሬስር ዘንድሮ በሊጉ ቶትናም ደግሞ ሁለት ጨዋታን ተሸንፏል። ባለሳሳት ባለፈው ዓመት 5 ጨዋታ ተሸንፏል ቪላ የውድድር ዓመቱን ሲጀምር የመጀመሪያዎቹን 5 ጨዋታዎች ድል ማድረግ አልቻለም።
0: አላሸነፈም ነበር እያንዳንዱ ወራጅ ቀጠና ላይ ነበር።
1: ግን ሲዝኑ ሲጠናቀቅ የቡድን የአውሮፓ ሻምፒዮንስ ሊግ ተሳታፊ ነበር። ዩሮፓ ሊጉን ማሳካት ችሏል። ኡናይ ኤምሬ ባስለመዱን መንገድ ይመጣሉ ወይ የሚለው የሚያጠያይቅ ነው። ይህ ቡድን በአውሮፓ ሻምፒዮንስ ሊጉ ክለብ ብሩጅን ሲያሸንፍ ጥሩ ተጫውቶ ነው ማሸነፍ የቻለ። እንደዚህ በሳምንቱ አጋማሽ ኮቨንትሪ ሲቲን በካራቦ ካፕ አሸንፏል። እርግጥ ነው ኮቨንትሪ ሲቲ በፕሪሚየር ሊጉ ያደረጋቸውን 4ቱንም ጨዋታዎች በሙሉ የተሸነፈ ቡድን ነው በፍራንክ ላምፓርድ ስር። ግን ደግሞ ነገ ሁለቱም ቡድኖች የሚፈልጉት 3 ነጥብ ነው። ቶትናም ከ3 ነጥብ በላይ የሚያስፈልገው አንድ ነገር አለ ሚኪ፣ ጎል። እስካሁን በአራት ጨዋታዎች ምንም ጎል አላስቆጠረምና ጎል ያስፈልጓል። አሁን ቶተናም ተመልክተ ከሆነ ሚኪ ቶተናም ከኤቨርተን ባድርጉት ጨዋታ ለከጨዋታው ጅማሩ ላይ አንድ እንስት ደጋፊ ባካቹ ግብ አስቆጥሮ ሚል ባነር ይዛ በስቴዲየም ውስጥ ተታየ ነበርና ደጋፊውን ከ3 ነጥብም በላይ ጉሩን የሚፈልጉ ይመስላልና ጎል ማስቆጠር እጅግ በጣም የሚጠበቅበት ጨዋታ ነው ቶተናም በዚህ ጨዋታ።
0: አንዳንዱ ነገር በጣም ግራም ያጋባ ነው አቤል፣ በተለይ ቶተናምን በተመለከተ ማለቴ ነውና ለምሳሌ ዲዘርቢን ስናቀው በማርሴም ስናቀው ከዛ ፊት ደግሞ በደንብ የምናቀው በብራይተን ነው፣ በጣሊያን ውስጥም ነበር ግን የምናቀው በማጥቃት እግር ኳሱ ነው። ስለዚህ ጎል የማስቆጠር ችግር ይኖራል ብለን አስበናል። ከዛ ደግሞ ተጫዋቾችን አምጥተዋል፣ ምንም እንኳን ዘግይተውን ቢሆን ያስፈረሙት ግን ተጫዋቾችን አምጥተዋል። ኦማር ማርሙሽን እና ሳቪዮን አምጥተዋል። እዛ ቡድን ውስጥ ሶላንኪ አላቸው፣ ቁዱስ አላቸው፣ አንዳንድ አሪፍ አሪፍ ተጫዋቾች አሏቸው መጀመሪያም ቢሆን የነበሩት ማለት ነው። እና ጎል ማጣታቸው በጣም ይገርመኛል። ደግሞ ጎል ማጣት ብቻ አይሞክሩም፣ በሙከራ መጥፎ ናቸው። በቻንስ ክሬሽን ምና በእነዚህ ሁሉ መለኪያዎች ሁሉ በጣም መጥፎ ናቸው። እና አንዳንዱ ነገር በጣም ግራ ያጋባኛል። በሌላ በኩል ግን ሁለቱም ቡድኖች መጥፎ ነው የጀመሩት እያልክ ነበር አንተም፣ ከቀዳዳ ይሻላል ጨምዳዳ ካልሆነ በቀር እንጂ። ግን ለሁለቱ ቡድኖች ወይም ለሁለቱ አሰልጣኞች ግን ያለው አስተያየት ግን በሁለቱ ክለቦችና በደጋፊዎቻቸው መካከል ተመሳሳይ አይደለም። ምክንያቱም ብዙ ቀብድ አላቸው፣ ያስያዙት ቀብድ አላቸው። ኡናይ ኤምሪ አስቶን ቪላ እሳቸው ከመምጣቷቸው በፊት ታውቃለህ፣ በጄራርድ ስር ያው ስኳድ እንዴት ስትራግል ሲያደርግ እንደነበር እሳቸው መጥተው አስቶን ቪላን የሬጉላር የቻምፒየንስ ሊግ ቡድን አድርገውታል። በየአመቱ ለቻምፒየንስ ሊግ የሚፎካከር ቡድን አድርገውታል። ቻምፒየንስ ሊግ ላይ አሁን የተለመደ ቡድን ነው። ባለፈው የውድድር አመት ደግሞ የእሳቸውን ስፔሻሊስት ዋንጫ የሆኑበትን ዩሮፓ ሊግን አሸንፈዋል። በጣም ጥሩ ውድድር ነው። እንትና እንደዛ አይደለም፣ ዲዘርቪ ላይ እንደዛ አይደለም። ምክንያቱም
1: እያነሳ ነበር ዲዘርቪ ጥሩ ተጫዋቾችን ስለሰበሰብክ ብቻ ጨዋታዎችን አታሸንፍም ብሎ ከዚህ ከሊቨርፑል የካራባው ካፕ ፕሬስ ኮንፈረንስ በፊትና ከዛ ከጨዋታ በኋላ ደግሞ ሚኪ ከሰጣቸው ሀሳቦች መካከል አሁን በመጨረሻ ያደረግናቸውን ጨዋታዎች ስመለከት በትክክለኛው መንገድ ላይ እንዳለን ነው የምረዳው፣ አሁን ወደዛ እየመጣን ነው የሚል ሀሳብ ሰጥቷልና አንዳንዴ እኮ በጨዋታ ጥሩ ሆኖ ትመለከታቸዋለ ግን ያፍሬያማ ሆኖ ነጥብ ሲያገኘው አትመለከትም። ምናልባት እኔ ቶተናም አሁን ላይ ያባርራል ብዬ አላስብም፣ ምክንያቱም የአምስት ዓመት ኮንትራት ነው ያስፈርማቸው። ካሳው የትየለሌ ነው የሚሆነው።
0: ካሳው ብቻ ሳይሆን ጊዜም መስጠት አለባቸው። ደግሞ አዳዲስ ተጫዋቾች ናቸው፣ ብዙ ተጫዋቾች ነው ያስፈረሙት። ከዛ ደግሞ ቋሚ 11 ውስጥ የሚገቡ ተጫዋቾች ናቸውም በማስፈረም ደረጃ የሚያስፈርሟቸው ተጫዋቾች ናቸው። ጊዜም ይፈልጋል ሮቤርቶ፣ ምንም ጥርጥር የለውም። በኮቺንግ ብቃቱና እውቀቱ ምናምን ችግር ያለበት አሰልጣኝ አይደለም።
1: በብራይተን ምን አይነት ቡድን አስመልክቶናል? አርሰናል ለዋንጫ የሚፎካከረውን አርሰናል ኤምሬትስ ላይ ሄዶ ያ የ2022/23 የውድድር ዘመን ላይ የአርሰናልን የዋንጫ ተስፋ በመዶሻ ከመቱት መካከል ብራይተን ትልቁ እኮ ነው።
0: ግን ኦልሞስት ከወጣ በኋላ ነው ከእጃቸው አርሰናል ያለ 3-0 የተሸነፉት እንጂ ልክ ነው። ግን ሁሉንም ቡድኖች የሚያስቸግር ቡድን ጋርዲዮላ እኮ ዓለም ላይ ምርጡ የቢውልዳፕ ቡድን የዲዘርቪ ቡድን ነው ብሎ ጋሃድ የተናገረለት አሰልጣኝ ነው። እና የኔንጃ ቡድን የመስራት ችግር ያለበት አይመስለኝም። ግን አንዳንዱ ነገር ቅድም እንዳልኩ ነው፣ በጣም ግራ የሚያጋባ ነው። ዳይሌማ ይመስላል። ለምንድን ነው አንዳንዱ ነገር ማናየው ትላለ። አሁን ጎል ማስቆጠር ለቶተና እንዴት ያቅታል? አራት ጨዋታ ተጫውቶ አንድ ጎል እንዴት ማስቆጠር ያቅታል?
1: አስቆጥሯል እኮ በካራቦ ካፕ ያስቆጥራል። ግን ፕሪሚየር ሊጉ ላይ ምንድን ነው ችግሩ? ያው ካራቦ ላይ አሁን ለምሳሌ በሊቨርፑል በካራቦ 3-1 ሲሸነፉ ጋላገር ግብ አስቆጥሩ። ያንን ወደ ፕሪሚየር ሊጉ ማምጣት ይህ ቡድን የበለጠ መሰራት አለበት ወይ? ቡድኑን ታየዋለህ፣ ከጨዋታ ጨዋታ የተወሰነ መሻሻሎች ትመለከትበታለህ። አሁን በዚህ በሊቨርፑልም ጨዋታ የተሻለ ነገር ማስመልከት ችሏል። አሁን ደግሞ ነገ ከባድ ተጋጣሚ ነው፣ ምንም እንኳ በሜዳቸው ቢሆንም ከባድ ተጋጣሚ ነው። አስቶን ቪላ ቀላል ግምት የምትሰጠው ቡድን አይደለም። ምንም እንኳ ጥሩ ጅማሮ ባያደርግም እጅግ በጣም ጥሩ የሚባሉ ተጫዋቾችን የያዘ ቡድን ነው የአስቶን ቪላ ቡድን። እንደምታውቀው በዚህ ቡድን ውስጥ እነ ጆን ማጊን አሉ መሀል ላይ፣ በጣም እንደነ ካማር አይነት ተጫዋቾችን የያዘ ቡድን ነው። እና እንደ ቀልድ የምታልፈው ወይም ደግሞ አስቶን ቪላ ቀላል ቡድን ነው ቶተናም በዚህ ድል ማድረግ ይጀምራል የምትልበት አይደለም። ሁለቱም ተጠባቂ ከሚያደርገው መካከል ይህንን ጨዋታ አንደኛው፣ ሁለቱም ይህንን ጨዋታ ማሸነፍ ይፈልጋሉ። እጅግ በጣም ደግሞ ሊፎካከር የሚችሉበት ጨዋታ ነው ይህ ጨዋታ፣ እና በጣም ተጠባቂ ጨዋታ ነው። በክረምቱ የዝውውር መስኮቶችም ጥሩ ዝውውሮችን አድርጓል እኮ አይደለ እንዴ? በዚህ በክረምቱ ጥሩ ተንቀሳቅሷል። እንደነ ጆን ማዛምቢን አስፈርሟል፣ እንደነ ጁዋ ጎሜዝ። ጁዋ ጎሜዝ ምንም እንኳ በመጀመሪያው ጨዋታ ቀይ ካርድን ተመልክቶ ባለፉት ጨዋታዎች ላይ አልተሰለፈም፣ ጎሬዝ ጋር እንደዚሁ በነፃ ማግኘት የቻሉበት አጋጣሚ አለና እኝን ስትመለከት አስቶን ቪላ እጅግ በጣም ድንቅ ቡድን ነው። እንደነ ኢብራሂም ምባያን አይነት ተጫዋቾችንም አምጥቷል። በጣም ጥሩ ጨዋታ ልንመለከትበት እንችላለን።
0: ቅድም ያልከው አስቶን ቪላን በተመለከተ ቅድም ያልነው ነገር የሚያስማማን ይመስላል። ጊዜ ይፈልጋል። ከዛ ደግሞ ዩናይ ኤምሪ ልምድ ራሱ በአስቶን ቪላ ያላቸው ቀዝቀዝ ብለው ነው የሚጀምሩት፣ በኋላ ነው የሚነሱት። ግን አስቶን ቪላ ውስጥ ያለው በቃ ትልቁ ለውጥ ብዙ ተጫዋቾች የመፈረማቸውና ከዛ ደግሞ አንዳንድ ቁልፍ ተጫዋቾች ደግሞ የመውጣታቸው ምክንያት ነው። እንደምታውቁ 11 ተጫዋቾች ነው ያስፈረሙት፣ 6 ተጫዋቾች አጥተዋል። ሜን 6 ተጫዋቾች አጥተዋልና 6ቱ ተጫዋቾች ለምሳሌ ስታርቲንግ ላይን አፑን ብታዩ ከፍራይቡርግ ጋር መጀው የዩሮፓ ሊግ ዋንጫ ጨዋታ ላይ እነሱ ቀርተው የተቀሩት 5 ተጫዋቾች ቢወጡ ይሻላል የምትላቸው ተጫዋቾች ናቸው። የት እንደሄዱ ራሱ ደግሞ ስታይ የተጫዋቾቹንም ኳሊቲ ደግሞ ታያለ። ቴሊማስ ወደ ማንቸስተር ዩናይትድ ነው ሄደው፣ ምንም እንኳን ማንቸስተር ዩናይትድ አሁን ያለበት ፎርም ቢታይም ግን ካስቶን ቪላ ከፍ ወዳሉ ቡድኖች ነው ሄደው። ሞርጋን ሮጀርስ ውዱ እንግሊዛዊ ተጫዋች ሆኖ ወደ ቼልሲ ሄደው፣ ኮንሳው ዳርሰናል ወደ ዋንጫ ተፎካካሪ ቡድን ነው ሄደው። ኢቭን ዲኝ እንኳን ሲሄድ ወደ ፒኤስጂ ነው እና ሄደው እነ ማርቲኔዝ ወደ ቼልሲ ነው ሄደው። ስለዚህ ወሳኝ ተጫዋቾቻቸውን አጥተዋል። 11 ተጫዋች መግዛት ማለት ሙሉ ቡድን መቀየር እንደማለት ነው። ከግብ ጠባቂ ጀምሮ ነው እያንዳንዱን ቦታ ነው የቀየሩትና ስለዚህ ጊዜ ያስፈልጋቸዋል ያንን ቡድን እንደገና መልሰው ሰብስበው እስኪያዋህዱ ድረስ ማለት ነው። ስለዚህ ላስቶን ቪላ ሜቢ ከነገው ጨዋታ ይልቅ 6ኛው ጨዋታ ከኢንተርናሽናል ብሬክ በኋላ ያለው ጨዋታ የመጀመሪያ ጨዋታ ሊሆን ይችላል። ይሄኛው ኤክስቴንደድ ፕሪሲዝን ሊሆን ይችላል ብዬ ነው የማስበው።
1: የአስቶን ቪላ ጨዋታ ላይ እንንካለን። 11 ሰዓት ላይ በአሜሪካን ኤክስፕረስ ስቴዲየም ደግሞ ብራይተን ካርተን የሚያደርጉት ጨዋታ ሚኪ ጅግ በጣም የሚጠበቅ ጨዋታ ነው። በዚህ አሜሪካን ኤክስፕረስ ኮሚኒቲ ስቴዲየም ላይ የሚደረግ ጨዋታ ነው። ጨዋታ 11 ሰዓት ላይ ብራይተን የአሰልጣኝ ፋቢያን ሀዝለር ቡድን እጅግ በጣም ድንቅ ቡድን ነው ሚኪ። ለማየት ከምትዝናናባቸው ቡድኖች መካከል የፋቢያን ሀዝለሩ ቡድን ብራይተን አንደኛው ነው እና ተመልክተናል በሳምንቱ አጋማሽ ማንቸስተር ዩናይትድን ምን ማድረግ እንደቻሉ እና በጣም ድንቅ ቡድን ነው ብራይተን። በሳምንቱ መጨረሻ ኮቨንትሪ ሲቲን ሜዳው ድረስ በሜዳ 5-0 አሸንፈዋል። በቼልሲ ነው 4-3 በዚህ ውድድር ዘመን የተሸነፉት። በዛም ጨዋታ እንግዲህ ምናልባት ደቂቃ ቢኖር ጨዋታውን ሊለውጡ የሚችልበት እድል ነበር። ስታንፎርድ ብሪጅ ላይ ነበር ጨዋታው። እጅግ በጣም ጥሩ ቡድን እንደሆኑ ያለትም ተመልክተናል። አስቶን ቪላን 4-0 አሸንፈው ነው የውድድር አመቱን የጀመሩት። 2 አሸንፈው በአንድ ተሸንፈው አንዳቸው አተው ነው አራቱንም አሸንፍ የቻለው። በአጠቃላይ ደግሞ በዘንድ የውድድር አመት በሁሉም ውድድሮች አደረጋቸውን 6 ጨዋታዎች ድል ማድረግ የቻለውን አስደናቂውን የሚኬል አርቴታን ቡድን አርሰናልን የሚገጥሙት። አርሰናል አሁን ላይ ልትገፋ ማትችለው ተራራ ነው፣ እንደው ተሳክቶ ልፈቀቅ ካላረከው በቀርና ብራይተን ምናልባት አርሰናልን ሊፈትኑ ከሚችሉ ቡድኖች መካከል አንደኛው ነው። አምና አርሰናል በዚህ ሜዳ 1-0 ነው ማሸነፍ የቻሉት፣ ተቸግሮ እንደነበረ የተመለከትንበት ጨዋታ ነው እዚህ ሜዳ ላይ በተደረገው ጨዋታ። ዘንድሮ ብራይተን አሁን ላይ በጣም ጥሩ መነቃቃት ላይ ነው የሚገኘው። ከአርሰናል በፊት ያደርጋቸውን 2 ጨዋታዎች አሸንፏል። ማንቸስተር ዩናይትድን 2-0 እየተመራ በ10 ደቂቃ ውስጥ 2 ግቦች ተቆጥሮበት ከዛ በኋላ 3 ጎሎችን አስቆጥሮ ነው ያሸነፈው። ብዙ ጊዜ ምን ይነሳል መሰለህ፣ ማንቸስተር ዩናይትድ ስለሆነ ስለ ማንቸስተር ዩናይትድ ብቻ ይነሳል። ያም የብራይተንን ጥንካሬ ይሸፍኗል እንጂ ብራይተን በጣም ጠንካራ ቡድን ስለሆነ በጣም የተዋቀረ ቡድን ስለሆነ ጥሩ ቡድን ስለሆነ ነው ማንቸስተር ዩናይትድን 3-2 በሆነ ውጤት ማሸነፍ የቻለ። የማንቸስተር ዩናይትድ ድክመት የብራይተንን ጥንካሬ ሲሸፍነው ስንመለከት ነበር።
0: ጥሩ ስትራክቸር ያለው ቡድን ነው። ስትራክቸሩን ስለ የዚህ ማኔጀሪያል ስትራክቸር ከጀርባ ያለው ስትራክቸር በጣም ጥሩ ነው። አሰልጣኞቹን ይቀያይራሉ ግን ቡድኑ ሁልጊዜም ተመሳሳይ ውጤት ላይ ያለ ቡድን ነው።
1: ትክክለኛ አሰልጣኝ ነው የሚያገኙት ደግሞ ለቡድኑ።
0: አዎ አዎ፣ እንትንም እኮ ያላቸው አሰልጣኝ ምንድን ነው ባለቤቶቻቸውን ቢሆኑ የዚህ የስታቲስቲክስ የዴታ የቢግ ዴታ ምናምን እዛ አካባቢ ያሉ ሰዎች ናቸው እና በዘመናዊ እግር ኳስ በሞደርን እግር ኳስ ስታቲስቲክስ ቢግ ዴታ ምናምን ያለውን ፋይዳ እናውቃለን እና ያንን የሚጠቀሙ ሰዎች ስለሆኑ ነው። ግን መጀመሪያ እንትና ነበሯቸው እኮ ከዛ በኋላ ዲዘርቢ ሄዱ፣ ወደ ቼልሲ ሄዱት አሰልጣኝ ግራም ፖተር ነበሯቸው። ከዛ በኋላ ዲዘርቢን አመጡ። ዲዘርቢን ሲያጡ ደግሞ አሁን ደግሞ ሀዝለርን አመጡ እና ግን ተመሳሳይ ነው ቡድኑ። እስካሁን በጣም ጥራት ያላቸው ተጫዋቾችን ከትንሽ ቦታ መዛ ያመጡና ከሳውዝ አሜሪካ ምናምን እየሰበሰቡ ግን በኋላ በከፍተኛ ገንዘብ ይሰጧቸዋል። ግን አንድ ነጥብ አንስተ ነበር፣ ለማየት የሚያዝናና ቡድን ነው። ሁልጊዜ ለማየት የሚያዝናና ቡድን ነው። በቃ እንዳልከው ነው። ግን ለማየት የሚያዝናን ነው የማጥቃት እግር ኳስም ስለሚጫወት ነው። በዚህ ውድድር ዓመት 13 ጎል አስቆጥረዋል። አቤል
1: በብዙ ሜትሪኮች ብትመለከት ፕሪሚየር ሊጉ ላይ በጣም ከላይ ልትመለከተው የምትችሉ አሁን ለምሳሌ ብራይተን በፕሪሚየር ሊጉ በአማካኝ ብዙ ፖሰስ ያደርግ ቡድን ወደ 71 በአቨሬጅ ፖሴሽን ያደርግ ቡድን ነው እና ለእይታ የሚማርክ በጣም አጥቅቶ የሚጫወት
0: ብዙ ኤክስጂም ያለው ቡድን ነው። 10.34 ኤክስጂ ያለው ቡድን ነው እና
1: በደምብ የሚያስቆጥራቸው በሁለት ጨዋታዎች 9 ግብ አስቆጥሯል። አስቶን ቪላ እና ኮቨንትሪ ሲቲ ላይ ብቻ በፕሪሚየር ሊጉ ቼልሲ ላይ ያገባውን 3 ጎል ብትጨምር አሁን አንተ አንስታል በአጠቃላይ ያስቆጠሩትን ግቦች ቡድኑ በጣም ጥሩ ተጫዋቾች አሉት። እንደነ ያልኮይ እነ ያሲን አያሪ ፓስካል ግሮስ እኮ እድሜው ከፍ ብሎ ግን ከእድሜው በላይ የሚጫወት
0: ሄዶ ዶርትሞንድ ሄዶ በቃ በቃ ስንል እንደገና ተመልሶ መጥቶ አሁን ጎል ያስቆጥራል።
1: በፕሪሚየር ሊግ በ35 ዓመት እንዲህ መጫወት እንደነ ዲያጎ ጎሜዝ ከኋላ መስመር ላይ ብትመለከት እንደነ ካዲዮ ጉሎ አይነት ተጫዋቾችን ነው በዚህ ቡድን ውስጥ የምንመለከተው። ይህ ቡድን እኮ ጥሩ ጥሩ ተጫዋቾችን አጥቷል። ዳኒ ዌልቤክን አጥቷል። ዳኒ ዌልቤክ የዚህ ቡድን ግባስ ቆጣሪ ተጫዋች ነበር ሚኪ። እንደዚሁ ቫን ሄከን አጥቷል። ቫን ሄከ የቡድኑ የተከላካይ መስመርን ከሚመሩ ዋንኛ ሰዎች ዋንኛ ተጫዋቾች መካከል አንደኛው ቫን ሄከ ነውና እነኚህን ተጫዋቾችም አጥቶ ቢሆን በጣም ጥሩ እንቅስቃሴ
0: በጉዳት ራሱ ለምሳሌ ያኩባ ሚንቴኮ ተጎድቷል።
1: ሚቱ ማይል
0: ሄርሽሉድ የሚባለው ልጅ የመጀመሪያው ጨዋታ ላይ ሁለት ያስቆጠረው ልጅ የለም ከመጀመሪያው ጨዋታ በኋላ ተጎድቷልና በጉዳትም ይቸግራሉ። ግን ስቲል በጣም አሪፍ ቡድን ነው። አርሰናልን መፈተን ይችላል ወይ እርግጠኛ አይደለም። ምክንያቱም ቡርኖቹ ወደ አርሰናል ሲሄዱ አርሰናል በጣም ሌላ ደረጃ ላይ ያለ ቡድን ስለሆነ ማለት ነው። በጣም ከፍተኛ ደረጃ ላይ ያለ ቡድን ስለሆነ በሌሎቹ ደረጃ ብራይተን ምንም እንኳን ሌሎቹን ትላልቅ ቡድኖች ቢያስቸግርም ግን ከአርሰናል ጋር በጣም አስቸጋሪ ሊሆን ይችላል።
1: ዋው በጣም በተለይ የተመለከተው ነው አርሰናል እንዳልኩት ነው ማይገፋ ተራራ ይሆን ያለው ቡድን ነውና አሁን ላይ በጣም የራሱን ዳይናስቲ የመሰረተ ያለው ቡድን ነው ሚኬል አርቴታው ቡድን። ግን ያ ማለት ብራይተንም በቀላሉ ሜዳው ድረስ ሄዶ ይገረሰሱታል ማለት አይደለም። ግን ይህም ጨዋታ ምናልባት ለይታ ማራኪ በጣም ኢንትረስቲንግ ጨዋታ እንደሚሆን ምንም ጥርጥር የለውም። ይህ ጨዋታ 11 ሰዓት ላይ የሚደረግ ጨዋታ ነው። አድማጮቻችን የመልእክቶችን አረመጠን እንመለስና ደግሞ እለት ወደ ስለሚደረጉት ጨዋታዎችን የተመረጡ ጨዋታዎችና እንደዚሁ በስፔን ላሊጋ ተጠባቂ ወደሆኑ ጨዋታዎች አምርተን የተለያዩ ሀሳቦችን የምናነሳ ይሆናል። አሁንም አብራችሁን ቆዩ።
2: በዚህ ሙሉ ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
3: እሱ ብቻ መስሎሽ ጠዋት ብሎ የሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
4: እኔማ ከምንም በላይ ለቤተሰብ የጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
5: አሁን ጭንቀቱ ቀርቷል። የኔ የበለጸገ በቆሎ ዱቄት በቪታሚኖች እና በሚራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ የኔ የበለጸገ በቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበርከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
6: ሁሉም ምርጥ ቁርስ በእኔ ጀምራል።
7: እስኪ እስኪ ጫነው ቶሎ በል እንጂ ቸኩ ያለው ፍጥነት አረ ፍጠኑ።
8: እንደዛ ስልቀስ እቃዎች እንዳይበላሽ።
9: አባ እማ ወዴት ልንሄድ ነው?
10: እንዴ ጎረቤቴ ወዴት ነው?
7: በአዲሱ ዓመት ወደ አዲሱ ቤታችን ልንገባ ነው ቤተሰቦቼ። እርሶስ ወደ ራስዎ ቤት ሊገባ አላሰቡ? ያ ቀን ሩቅ አይደለም። ያወቀ ተጠቀመ። እኛንና ብዙዎቹን የቤት ባለቤት ያደረገው የሪል ስቴቶች ኤክስፖ በድጋሚ ተዘጋጅቷል። ልብ ይበሉ፣ ለስድስተኛ ጊዜ የሚዘጋጀው በአዲስ ዓመት አዲስ ቤት የሪል ስቴት ኤክስፖ እርሶንም እንዳያመልጦ ከመስከረም 8 እስከ 10 በጊዮን ሆቴል ይካሄዳል። ለእናንተም ከ30 በላይ ሪል ስቴቶች በከፍተኛ የባል ቅናሽና ልዩ አከፋፈል መንገድ በከተማችን በተለያዩ አካባቢዎች የመኖሪያ ቤትና ሱቆች ይዘው እየጠበቋችሁ ነው። እርሶም ቤተሰቡን ይዘው ይምጡና ልጆች በተዘጋጀላቸው ልዩ ልዩ መዝናኛዎች ሲዝናኑ የነገ መኖሪያ ነው ይምረጡ። ከመስከረም 8 እስከ 10 በጊዮን ሆቴል ይምጡ። ለዲያስፖራዎቹም የቤት ባለቤት የሚያደርግ እድል ተዘጋጅቷል። በአዲስ ዓመት አዲስ ቤት በአርክ ኢቨንት ኦርጋናይዘር።

0: ተወዳጁ ጣቢያ በስራት ኤፍኤም 101.1 ላይ ትገኛላችሁ። ውድ አድማጮቻችን ተመልሰን መተናል። የተለያዩ ስፖርታዊ መረጃዎችን በተለይም ደግሞ እንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ የሚደረጉ ጨዋታዎችን እየዳሰስን ነው የምንገኘው። ሚኪ እለት ወድ የሚደረጉ አንዳንድ ጨዋታዎችን በወፍ በረር እንመልከታቸው። በተለይም ደግሞ እለት ወድ ከሚደረጉ ጨዋታዎች መካከል 12:30 በክራቨን ኮቴጅ ፉላም ከማንቸስተር ዩናይትድ የሚያደርጉት ጨዋታ በትልቅ ጉጉት የሚጠበቅ ነው። ይህ ጨዋታ በተለይም ደግሞ ማንቸስተር ዩናይትድ እጅግ በጣም ጥሩ ባልሆነበት ወቅት ላይ የሚያደርገው ጨዋታ ነው እና ይህ ጨዋታ በጣም የሚጠበቅ ነው። ፉላምም በተመሳሳይ ጥሩ ነው የምንለው ቡድን አይደለም፣ ወይም ደግሞ ጥሩ ጉዞ እያደረገ ያለ ቡድን አይደለም። 4 ጨዋታዎችን አድርጓል፣ ምንም ማሸነፍ አልቻለም። በ3ቱ ሽንፈት ገጥሞታል፣ አንዱን ብቻ ነው በአቻ ውጤት ማጠናቀቅ የቻለው እና ይህ ታዲያ እጅግ በጣም ተጠባቂ አድርገዋል። ማንቸስተር ዩናይትድም ይህን ጨዋታ ማሸነፍ የሚጠበቅበት ነው። በተለይ ማይክል ካሪክ አሁን ጫናው እየበዛበት መጥቷል ሚኪ፣ በሳምንቱ አጋማሽ በተለይም ደግሞ በብራይተን ጨዋታ 2-0 ሲመሩ ቆይተው መሸነፋቸውን ተከትሎ በሳምንቱ መጨረሻ ማንቸስተር ሲቲ ወደ 70 ደቂቃዎችን በ10 ተጫዋች እየተጫወተ አሸንፏል ማንቸስተር ዩናይትድ እና አሁን ላይ ካሪክ በጣም ጫናው በዝቶበታል። ይህንን ጨዋታ የግድ ማሸነፍ ይኖርበታል። ምናልባት ይህን ጨዋታ ማሸነፍ ማይችል ከሆነ በኢንተርናሽናል ብሬክ የሚኖረውን 3 ሳምንት እረፍት በተለይም በሚዲያውም በማንቸስተር ዩናይትድ የቀድሞ ሌጀንዶችም ካሪክ ላይ እየወረዱበት ሊያሳልፉ የሚችሉበት የበለጠ እረፍት የሚያጣበት ነው። ይሄ ግን ፔንኪለር ሊሆንበት የሚችልበት እድል አለ።
1: 3 ሳምንት ነው ሁል ጊዜ እንደዚህ ቡድኖች ሸንፈው ወይም መጥፎ ጊዜ ካሳለፉ በኋላ አሰልጣኞች ከዛ በኋላ የሚመጣው ኢንተርናሽናል ብሬክ ሲመጣ ሁል ጊዜ አንድ ነገር ይከሰታል። አሰልጣኙ ሁል ጊዜ ጥርጥር ላይ ይመጣል ማለት ነው። ምክንያቱም የኢንተርናሽናል ብሬክ ላይ ነው ብዙ ጊዜ አሰልጣኞች የሚቀየሩትና ካሪክ በጣም መጥፎ ጊዜ እያሳለፈ ነው የሚገኘው። መሽለስ ፕሬስ ኮንፈረንሱ ላይ አይተኸዋል ፊቱ የነበረው። ካሪክ የተረጋጋ ሰው ነው፣ ግን ፊቱ ላይ የነበረው የሚታየው ስሜት ምናምን በጣም የሚያስጠላ ነበር። ያስታውቃል ፕሬዠሩን ማለት ነው። ከዚህ በፊትም ስንናገር እናውቃለን ማንቸስተር ዩናይትድ ውስጥ ሁል ጊዜ ትልቅ ፕሬዠር አለ እና የማታሸንፍ ከሆነ ሁል ጊዜ ችግር ላይ ነው፣ ሁል ጊዜ ቀውስ ላይ ነው የምትሆነው እና አሁን ማንቸስተር ዩናይትድ እየተሸነፈ ነው ያለው። በተለይ ደግሞ የሚሸነፍበትን መንገድ የበለጠ ያባባሰው ይመስለኛል። ባለፈው ከብራይተን ጋር በኤፍኤ ካፕ በንድ ነው በካራባው ካፕ አይተሃል፣ 2-0 እየመሩ ጨዋታውን የተቆጣጠሩት ከመሰሉ በኋላ
0: ከፍ ያደረገ ጨዋታ ነው።
1: አዎ ካራባው ካፕ ነው። አሁን ቢሸነፉ ቢወጡ ምናምን ማንቸስተር ዩናይትድ የሚመዘንበት ጨዋታ ላይሆን ይችላል፣ ግን የተሸነፈበት መንገድ ግን እንደዛ አስብሎም
0: አንደኛ ሚኪ ያምናው ጅማሮን የተደገመ አምና በአሰልጣኝ ሮበን አሞሪም ስር የነበረውን ጅማሩ ማንቸስተር ዩናይትድ ዘንድሮ ደግሞታል።
1: ተመሳሳይ
0: አምና በመጀመሪያው ዙር ነው ከካራባው ካፕ የተሰናበተው ማንቸስተር ዩናይትድ፣ ዘንድሮ ይኸው በመጀመሪያው ዙር ተሰናብቷል። ምናልባት እንዳምነው በግሬምስቢ ታውን አይሆናል የተሰናበተው፣ በብራይት ነው። ብራይት በጣም ጠንካራ ቡድን ነው፣ ቀደም ስል ስናነሳው ነበር። ግን ጨዋታውን 2-0 እየመሩ ነበር። 2-0 ጨዋታዎችን የሚመራ ቡድን ወይ በትራንዚሽን ዩናይትድ ተጫዋቾች ለትራንዚሽን የሚመቹ ናቸው ይባላል። ሁለተኛ ጨዋታውን ኮንትሮል አድርጎ መጫወት አልቻለም፣ ወይ በትራንዚሽን ተጫውቶ ውጤቱን ማስጠበቅ አልቻለም እና አሰልጣኝ ማይክል ካሪክ የዕለተ እሁዱን ጨዋታ ማሸነፍ ካልቻለ ምናልባት በዚህኛው ኢንተርናሽናል ብሬክ ላይሆን ይችላል፣ ግን ቀጣዮቹ ጨዋታዎች ላይ የበለጠ ቡድኑ ጫና ውስጥ ገብቶ የሚጫወትበት ሁኔታ የበለጠ ከፍ እያለ ነው የሚመጣው።
1: ከውጤት ውጭም ደግሞ አንዳንድ ቁጥሮች ለምሳሌ በፐርፎርማንስ ደረጃም ቢሆን በጣም መጥፎ ኢንዲኬሽን ያላቸው ቁጥሮች አሉ። ለምሳሌ በስፕሪንት በማፈትለክ ሩጫ 18ኛ ነው። ይሄ አሁን የትላልቅ ቡድኖች ባህሪ ነው፣ ማፈትለክ 18ኛ ነው ከ20ዎቹ። ከዛ ደግሞ በሃይ ስፒድ 19ኛ ነው። በዲስታንት ከቨር በማድረግ ብዙ የሜዳ ስፍራ በመሸፈን 14ኛ ነው። ስለዚህ እንዲህ አይነት ቁጥሮች ደግሞ በጣም አደገኛ ናቸው። በፕሬሲንግም ያን ያክል አይደለም። አሁን የብራይተኑን ጨዋታ ታስታውሳለህ።
0: ካሪክ የሚተቸው አንዱ በዚህ ነው አይደል ሚኪ? ቡድኑ በሃይ ኢንቴንሲቲ አይጫወትም እየተባለ ይተቻልና አንዱ ከሚተችባቸው ነገሮች መካከል ይሄ አንደኛው።
1: አሁን ለማንኛውም ግን በዛኛውም ሳይድ ደግሞ ያለውን ስናይ የፉልሃምን ማለት ነው አልቫሮ አልቤሮሃም ቢሆን ሌላ ጫና ውስጥ ያለ አሰልጣኝ ነው። ምክንያቱም በእርግጥ ነው ፉልሃምን በዚህ ውድድር ዓመት ሳይ በጣም ደስ የሚለኝ ቡድን ነው። በጣም ጥሩ የሚጫወት ቡድን ነው። ጎል አስቆጣሪ ተጫዋቾች ሁሉ አሉት። ኪንግ በጣም ጥሩ እየተጫወተ ነው። ኢዮቢ ጥሩ እየተጫወተ ነው። ፓላሲዮስ በጣም ጥሩ እየተጫወተ ነው። አዳዲስ ያመጧቸው ተጫዋቾች ሁሉ የሚሞክሩት ነገር ሁሉ በማጥቃት በኩል እየሰራ ነው። ግን ብዙ የሚቆጠርባቸው ቡድን ናቸው እና ለምሳሌ የክሪስታል ፓላሱን ጨዋታ ታስታውስ እንደሆነ 2-0 እየመሩ 3-2 ተሸነፉ። ከቼልሲ ጋር ልክ እንደዚህ አንገት ለአንገት ተያይዘው ግን 3-2 እንደገና ተሸንፏል። እንደው የባለፈው ጨዋታ አንፊልድ ላይ መተው ነጥብ ማግኘታቸው ትንሽ የአርቤሏን ጫና ትንሽ መለስ አደረገለት እንጂ እንዲሁም መጀመሪያ የሚሰናበቱ አሰልጣኝ እሱ ሊሆን ይችላል እየተባለ ሁሉ እነዚህ አወራራጅ ድርጅቶች አሉ አይደል፣ እነሱ ሁሉ እንደ ግምት እያስቀመጡ ነበር ና የነበረው። ለሁለቱም በጣም አደገኛ ጨዋታ ነው የሚሆነው፣ ምክንያቱም መጥፎ አጀማመርን ስላደረጉ ማለት ነው።
0: አዎ በጣም ተጠባቂ ነው። ክራቨን ኮቴጅ ሞቅ ደመቅ ብሎ ነው ዩናይትድ የሚጠብቀው። ይህ ጨዋታ ተጠባቂ ነው። በርንማውዝ ከሊቨርፑል የሚያደርጉት ጨዋታ ላይ 1-2 ሀሳቦችን እናንሳ ሚኪ። እለት ወደ 10 ሰዓት የሚደረግ ጨዋታ ነው። አንዶኒ ኢራዮላ በቫይታሊቲ ደማቅ አቀባበል የሚደረግላቸው ይመስለኛል በግሌ
1: አሁን እንዴ በብራንድ ሞስኮ ቃት ትልቅ ስራ ኮን ይሰርቱ ወደ አውሮፓ ወደድር ኮ መልሷቸዋል በታሪካቸው አይተው ወደ ማያቁት ማለት ነው። በነበሩበት ጊዜ ሁሉ ሲመጡ ቅራኔ ነበር ምክንያቱም
0: ጋሪዮኔልን
1: ተከተው ነበር የመጡትና ጋሪዮኔል የወጣበት መንገድ ምናን ሁሉ ትልቅ ችግር ነበር። ከዛ ደግሞ ኢራዮላም ያስመሰከሩ አሰልጣኛል ነበሩ በበርን ማስ ግን ራሳቸውን ያሳዩ ያስመሰከሩ በኋላ ማንደር ድርምጃ ከፍ ብሎ አሁን ሊቨርፑል ውስጥ ያሉ አሰልጣኝ
0: አንድ በላይ ድርምጃ ከፍ ብሎ ሊቨርፑል እንግዲህ በኢራዮላ ስር ይሄን ጨዋታ ላይ ያሸንፍ ይችላል ወይ የሚለው የሚጠበቅ ነው። ወደ ስፔን ላሊጋ ነለፍና ሚኪ ካለን ሰዓት አንጻር በስፔን ላሊጋ ላይ እጅግ በጣም
1: በበርን ማስን በተመለከተ ግን አንድ ሐሳብ እናንሳና አንድ በጣም ያስገርመኝ ነገር ስላለ ነው። አራቱንም የፕሪሚየር ሊግ ጨዋታዎች በርን ማስ መርተዋል እና አራቱንም አላሸነፉ። አንዳንድ ጥሩ ተጫዋቾቻቸው በጣም ጥሩ እየተጫወቱ ነው። ለምሳሌ ማርከስ ታቫርኔን፣ ኢቫሊንሰን ራያ እንደዚህ አሁን ኢቫኒልሰን ጎል ያስቆጥሩ እንጂ ግን
0: በደንብ የቡድኑ ወሳኝ ተጫዋች
1: በሊጉ ብዙ ድል የፈጠረው ተጫዋች ነው። ታቫርኔ ከስድስቱ ጎሎ ሶስቱን ያስቆጠረው እሱ ነው። ራያን ጎል አላስቆጥረም ግን ጥሩ እየተጫወቱ ነው ያሉትና ይሄን ለማንሳት ያከ በጣም አስገራቢ ቡድን ስለሆነ አሁን ሲመራሉ ዊ ዶንት ኖ
0: የሚጠበቅ ነው የሚሆነው። ወደ ስፔን ላሊጋ እንለፍ። ሚኪ ሰባተኛ ሳምንት ዛሬ ምሽት ነው የሚጀምረው፣ ግን ነገ በጣም ተጠባቂ ጨዋታ ይደረጋል። በራሞን ሳንቼዝ ፒዥዋል ስቴዲየም ሲቪያ ባርሰሎናን የሚያስተናግድበት ጨዋታ እጅግ በጣም ከሚጠበቁት ጨዋታዎች መካከል ነው። ሲቪያ 13 ነጥቦች አሉት፣ አምስተኛ ደረጃ ላይ የተቀመጠው። ባርሰሎና በእንግሊዝ አርሰናልን እንደምናነሳው ሁሉ በስፔን የምናነሳው ቡድን ነው። ሀይባ እያጣ ቡድን ነው ባርሰሎና። የጎል ናዳ ነው የሚያወርደው፣ የጎል ዝናብ በስቴዲየሞች ትመለከታለህ። በሳምንቱ አጋማሽ ከሬሲንግ ሳንታንደር ጋር ያደረጉትን ጨዋታ 7-2 ነው ማሸነፍ የቻለው ይህ ቡድንና ግን የሚያስቆጥር ቡድን ነው። በቃ ከዛ በፊት ሌቫንቲን 4-2 አሸንፏል። ከዛ በፊት እንደዚሁ ቫሌንሺያን 5-0 ነው ማሸነፍ የቻለው። ከዛ በፊት እንደዚሁ ራዮ ቫይካኖን 5-2 በሆነ ውጤት አሸንፏል። እና በቃ ዝም ብሎ ግን የሚያስቆጥር ቡድን ነው የሃንስ ዲተር ፊሊክ ቡድን። ለማየት የሚመች እጅግ በጣም አዝናኝ ቡድን ነው አሰልጣኝ ሃንስ ዲተር ፊሊክ የገነቡት። ከሴቪያ ጋር ከሜዳቸው ውጭ የሚያደርጉት ጨዋታ ነው። እጅግ በጣም ተጠባቂ ጨዋታ ነው ሚኪ።
1: በትክክል የባርሴሎና ጉዳይ በጣም ሪያል ማድሪድም እኮ ጥሩ እኮ ነው የጀመረው። 15 ነጥብ እኮ አለው። አንድ ጨዋታ ብቻ እኮ ነው የተሸነፈው በቤቲስ። ግን የባርሴሎና በዛ ደረጃ ላይ መቀመጥ ሪያል ማድሪድ መጥፎ እያስመሰለው ያለ ይመስለኛል። እያንዳንዱ ጨዋታ ላይ አሁን ከአራት ጎል በታች እኮ አላስቆጠሩም። እንደውም መቼ ዕለት ሬሲንግ ሳንታንደር 7 ነው ያስቆጠሩ፣ ከዛ ፊት ቫሌንሲያ ላይ 5 ነው ያስቆጠሩትና ግን እኔ ከዚህ ጋር በተያያዘ ከባርሳ ጋር በተያያዘ አሁን ግልጽ ስለሆነ ባርሴሎና ያማል የራፊኒያ ወይ የፌርሚን ምናምን ብቃት በጣም ጥሩ ነው፣ ጎሎቹ እያስቆጠሩ ነው። ግን የላማሲያ ጉዳይ መነሳት ያለበት ይመስለኛል። ላማሲያ ውስጥ በትውልድ ነው የሚቀመጠው። አሁን ለምሳሌ የሜሲ የፋብሪጋዝ እና የፒኬ ቡድን የ1987 ትውልድ ነው የሚባለው፣ በተወለዱበት ነው የሚቀመጠው። አሁን ሶስት ተጫዋቾች እዚህ ውስጥ አሉ፣ ላሚን ያማል፣ ቻቪ ኤስፓርት ከቫሌንሺያ ጋር ጎል ያስቆጠረ ተጫዋች ማለት ነው፣ አሁን የግራ ተከላካይ ሆኖ እየተጫወተ ያለው ተጫዋች እና ማርክ ቤርናል። እነዚህ የ2007 እነሱ ከዛ ቀደም ያሉ ናቸው፣ ግን የ2007 ትውልድ ነው የሚባሉት እና የ2007 ውድድር ምናልባት ከነ ሜሲ ትውልድ ሁሉ የተሻለ ነው እያሏቸው ነው የሚገኙት። እና ፌርሚን በጣም ጥሩ እየተጫወተ ነው እዚህ ውስጥ፣ ጋቪ በጣም ጥሩ እየተጫወተ ነው ተቀይሮ በገባ ጊዜ። አዳዲስ ያመጧቸው ተጫዋቾች ሁሉ ሰርተዋል። አዲያሚ ጥሩ እየተጫወተ ነው፣
0: ጎርደን
1: በጣም ጥሩ፣ ሮድሪ አሁን ከቡድኑ ጋር እየተዋሃደ ነው። የባርሳ ጉዳይ ሴቪያን በጣም ጥሩ ነው በነገራችን ላይ ጀምሮ፣ አንድ ጨዋታ ብቻ
0: በሉዊስ ጋርሲያ ስር አምና ጥሩ አልነበረም ሴቪያ፣ በጣም ተቸግሮ ነበር። ዘንድሮ ግን ተሻሽሏል። ነገ ምሽት ግን ከባዱን ፈተና በውድድር አመቱ እጅግ ከባዱን ፈተና ነው የሚጋፈጠው። ሚኪ ወደ መጨረሻው ጨዋታ እንለፍ። እለተ እሁድ ሌላ ተጠባቂ ጨዋታ አለ በስፔን ላሊጋ፣ ሪያል ኤር ሜትሮፖሊታኖ ስቴዲየም ላይ የማድሪድ ደርቢ ይደረጋል። አትሌቲኮ ማድሪድ ከሪያል ማድሪድ እጅግ በጣም ተጠባቂው ጨዋታ ነው የሚሆነው። ማድሪድ ቀደም ሲል አንተ እንዳነሳኸው 15 ነጥቦች አሉት፣ ሁለተኛ ደረጃ ላይ ነው የሚገኘው፣ 5 ጨዋታ አሸንፏል። አትሌቲኮ ዲ ማድሪድ 13 ነጥቦችን ያሉት፣ በሳምንቱ አጋማሽ ኦሳሶናን 4-0 በሆነ ውጤት አሸንፏል። ሆዜ ሞሪኒዮ የሚያደርጉት ጨዋታ ይጠበቃል ከዲያጎ ሲሞኒ ጋር፣ ሁለቱ ሙቅ አሰልጣኞች የሚፋጠጡበት ጨዋታ ነው። ይህ እጅግ በጣም ተጠባቂ ጨዋታ ነው።
1: በትክክል የሞሪኒዮ መምጣት እንደምታውቀው አሁን ላሊጋውን የበለጠ ያነቃቃው ይመስላል። ምንም እንኳን ሞሪኒዮ ለባለፈው 10 ዓመት አካባቢ የሊግ ዋንጫ አሸነፉ አሰልጣኝም እንኳን ባይሆኑ ግን የእሳቸው መምጣት ከዛ ደግሞ ሪዩኒየን ነው ወደ ሪያል ማድሪድ ውስጥ መጀመሪያ የነበራቸው ጊዜ ስለሚታወቅ ማለት ነው። አትሌቲኮ ማድሪድን በተመለከተ ምን መገመት እንዳለብን አናውቅም። ምክንያቱም በየአመቱ ሲመጡ በቃ ዘንድሮ ለዋንጫ ይፎካከራሉ እንላለን፣ ግን ሁል ጊዜ ለዋንጫ ይፎካከሩ መጨረሻ ላይ ጥሩ ይሆን አይደለም። ዘንድሮ ብዙ ተጫዋቾችን አስፈርመዋል። ካንግ ኢንሊ በጣም ጥሩ እየተጫወተ ነው። እኔ በግሌ የምወደው ተጫዋች ነው። አሁን በጣም ጥሩ ተጫውቷል። በፊትም ቢሆን አንዳንድ ሰዎች ምን ይላሉ፣ የችሎታ ችግር አልነበረበትም ፔዤ ውስጥም እያሉ የሞቲቬሽን ችግር እንጂ ይላሉ። አሁን ወደ አትሌቲኮ ማድሪድ መጥቷል። አትሌቲኮ ማድሪድ ውስጥ ደግሞ እንደምታውቀው የሞቲቬሽን ችግር የለም ከኤልቾሎ ጋር ሆነ ማለት ነው። ስለዚህ በጣም ሱጥሩ እየተጫወተ ነው። ማድሪድ ጨዋታውን ማሸነፍ ይኖርበታል ባርሴሎናን መከተል ካለበት ማለት ነው፣ ለዋንጫው መፎካከር ካለበት። ባለፈው ሁለት ሲዝን ምንም አይነት ዋንጫ አላሸነፈም። ስለዚህ ሞሪኒዮ ዲማንዳቸው ወይም ግዴታው ሪያል ማድሪድ ውስጥ አሁን ዋንጫ ማሸነፍ ስለሆነ ማለት ነው።
0: የማድሪድ የፊት መስመርም እጅግ በጣም ድንቅ ነው። ምባፔ ግብ እያስቆጠሩ ነው። ቪኒም ቢሆን ጥሩ እየተንቀሳቀሰ ነው።
1: ኤስፒ የሚባለው ልጅ ራሱ ተቀይሮ እየገባ ባለቀስ
0: አዳኝ ሆኗል። ሪያል ማድሪድ አዳኝ እየሆነ ነው። ባለፈውም ኤልቼን ሲያሸንፉ እኮ 2-2 ሆነው በጭማሪ ሰዓት የመጨረሻውን ግብ ያስቆጠረው ካርሎስ ኤስፔ ነው። ይህ ጨዋታ እጅግ በጣም ከሚጠበቁ ጨዋታዎች መካከል የሚጠቀሱት ናቸው። በነገራችን ላይ ውድ አድማጮቻችን ዛሬ ምሽት በለንደን ደርቢ በጊትሽ ኮሚኒቲ ስቴዲየም ከምሽቱ 3 ሰዓት ጀምሮ ይህን ጨዋታ ከምሽቱ 3 ሰዓት ጀምሮ ቲፎዞች እነ ታደለ መብራቱ ምና ተፈራ ታመነ ይህን ጨዋታ በቀጥታ ወደ እናንተ ወደ አድማጮች የሚያደርሱ ይሆናል። ይህን ጨዋታ እንድትከታተሉ በአክብሮት እንጋብዛለን። እንደዚሁ በሳምንቱ መጨረሻ የሚደረጉ ተጠባቂ ጨዋታዎችን በተወዳጁ ጣቢያ በቀጥታ ወደ እናንተ ይደርሳል፣ እንድትከታተሉ እንጋብዛለን። ከ7 ሰዓት ጀምሮ የተለያዩ ስፖርታዊ መረጃዎችን ወደ እናንተ ያደረስንበት የስፖርት መረጃ ሰዓታችን ወደ መጠናቀቁ ተቃርቧል። እዚህ ስቱዲዮ መረጃዎችን ወደ እናንተ በማድረስ ሚካኤል ጸሐዬ እንዲሁም ያቤል አሻግሬ፣ በቴክኒኩ ኤፍሬም ተክሎ አብሮን ቆይታ አድርጓል። እኛ ስቱዲዮን ለቀን ስንወጣ ተወዳጁ የሬዲዮ ፕሮግራም ሁሉ አዲስ የአየር ሰዓቱን የሚረከብ ይሆኗል። ከሁሉ አዲስ ጋር መልካም ቆይታ ይሆንላችሁ።

0: በዚህም ሁሌ አዲስና ትኩስ ቁርስ ማዘጋጀት እኮ ራሱን የቻለ ፈተና ሆነብኝ።
1: እሱ ብቻ መስሎሽ ጧት ሆሎ ሚደርስ ደግሞ ልጆቹ ጥርግርግ አድርገው የሚበሉት ቁርስ ማግኘት እኮ ጭንቅ ነው።
2: እኔማ ከምንም በላይ ለቤተሰብ የጤናና ኃይልን የሚሰጥ አልቢ ምግብ ነው ያጣሁት።
3: አሁን ጭንቀቱ ቀርቷል። የኔ የበለጸገ የበቆሎ ዱቄት በቪታሚኖችና በሚነራሎች የበለጸገ ከግሉተን ነፃ የሆነ ገንፎ ቢባል ጨጨብሳ ልጆቹ የሚወዱት ልዩ ፓንኬክ። የኔ የበለጸገ የበቆሎ ዱቄት ከጥራቱ አይነቱ ከአይነቱ መበረከቱ በ400 ግራም በ1 ኪሎ እና በ3 ኪሎ እንደ ልቡ የሚገኝ
4: ሁሉም ምርጥ ቁርስ በእኔ ጀምራል።
5: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።

ሁሉ አዲስ ለዩ የመዝናኛ ፕሮግራም Marvin Promotion and Communication ከብስራት FM 101.1 ጋር በመተባበር ማክሰኞና ሐሙስ ከ10 እስከ 12 ሰዓት አር ከ8 እስከ 10 ሰዓት በሁሉ አዲስ ዘናበሉ።

ብርና ሚኒስቴር አስታውቋል። የሚኒስትር ዴኤታ አማካሪ ፕሮፌሰር አሊ መሐመድ ይህንን ያወሱት በአፋር ክልል ሰመራ ከተማ ከመስከረም 10 እስከ 12 ቀን 2019 የሚካሄደውን ሁለተኛውን የኢትዮጵያ ዓለም አቀፍ የቴምር ፌስቲቫል አስመልክቶ በሰጡት መግለጫ ላይ ነው። ፕሮፌሰር አሊ በመግለጫቸው እንደተናገሩት ኢትዮጵያ ከ500,000 እስከ 700,000 ሄክታር የሚደርስ ለቴምር ምርት እጅግ ተስማሚ የሆነ መሬት ያላት ቢሆንም እስካሁን የለማው ግን 1.2% ወይም 6,000 ሄክታር ያህሉ ብቻ ነው ብለዋል። መንግስት ባህላዊና የተበታተነ አሰራርን በማዘመን ምርቱን ለሀገር ውስጥ ፍጆታ ብቻ ሳይሆን ለውጭ ገበያ በስፋት ለማቅረብም በትኩረት እየሰራ ይገኛል ያሉት ኃላፊው፣ ይህንን እውን ለማድረግም የፌዴራል መንግስት፣ የአፋር ክልል የዩኒቨርሲቲዎችና የምርምር ተቋማት ባለሙያዎች በተቀናጀ መልኩ ያዘጋጁትን የአስር ዓመት የምርምርና ልማት ፕሮግራም ወደ ተግባር ማሸጋገራቸውን ጠቁመዋል። በአዲስ አበባ ከ1 ሚሊዮን በላይ ተማሪዎችን በምገባ መርሃ ግብር ተጠቃሚ ለማድረግ እየተሰራ ነው። በአዲስ አበባ ከተማ አስተዳደር በ2019 ዓ.ም ከ1 ሚሊዮን በላይ ተማሪዎችን በምገባ መርሃ ግብር ተጠቃሚ ለማድረግ እየተሰራ መሆኑን የከተማ አስተዳደሩ ምገባ ኤጀንሲ ገልጿል። የኤጀንሲው ምክትል ዋና ዳይሬክተር አቶ ስንታየው ማሞ እንደገለጹት የከተማ አስተዳደሩ የህፃናትን ትምህርታዊ ውጤት፣ ስነ ምግባርና ማህበራዊ ኢኮኖሚያዊ ደህንነትን ለማሻሻል የሚያስችሉ ስራዎችን በማከናወን ላይ ሲሆን ከነዚህም ውስጥ የምገባ መርሃ ግብር አንዱ ነው። ለዚህም ትምህርት ቤቶችን ለምገባው ምቹ ለማድረግ የመሰረተ ልማት ቅድመ ዝግጅቶች፣ የመጋቢ እናቶች የጤና ምርመራና የበጀት ማዕቀፍ የማዘጋጀት ስራዎችም መሰራታቸውን አመልክተዋል። የምገባ መርሃ ግብሩ ከተማሪዎች ውጤት መሻሻል ባሻገርም የተማሪዎችን ማርፈድና ከትምህርት ገበታ መቅረት በመቀነስ ረገድም ትልቅ አስተዋጽኦም አድርጓል ያሉት። ወደ ሌላ መረጃ እንዲሁ ስናሳልፋችሁ በኢትዮጵያ የጉበት ህመም ስርጭት ከፍተኛ ቢሆንም የዘርፉ ስፔሻሊስት ሐኪሞች ቁጥር ከ60 እንደማይበልጥ ተገልጿል። በኢትዮጵያ በጉበት ህመም የሚጠቁ ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መምጣቱን በየጊዜው የሚደረጉ ጥናቶች ማረጋገጥ መቻሉ ተገልጿል። ሆኖም ግን የህክምና አገልግሎቱን የሚሰጡ የጉበት ስፔሻሊስቶች ቁጥር ከ60 እንደማይበልጥ የኢትዮጵያ ጋስትሮአንትሮሎጂ ማህበር አስታውቋል። የማህበሩ ፕሬዚደንት ዶክተር ጂክሳ ዳበሳ ከብስራት ሬዲዮ ጋር ባደረጉት ቆይታ እንደተናገሩት ኢትዮጵያ ካላት የህዝብ ቁጥር አኳያና ከበሽታው ከፍተኛ ስርጭት አንጻር በዘርፉ የተሰማሩ ባለሙያዎች ቁጥር አነስተኛ ነው። እንደ ፕሬዚደንቱ ገለጻ ካሉ ጥቂት ባለሙያዎች መካከልም የተወሰኑት ወደ ተለያዩ የዓለም ሀገራት መሄዳቸው የባለሙያዎቹን እጥረት አጉልቶታል። በመሆኑም በርካታ የጉበት ታማሚ ባለበት ሁኔታ ባሉት 60 ስፔሻሊስቶች ብቻ ህክምናውን ከመስጠት ይልቅ ከጤና ጣቢያዎችና ከሆስፒታሎች ጋር በመቀናጀት የውስጥ ደዌ ስፔሻሊስቶች የመጀመሪያ ደረጃ ምርመራና ህክምና ሰጥተው ከአቅማቸው በላይ የሆነውን ሪፈር የሚያደርጉበትን ሁኔታ ማመቻቸት እንደሚያስፈልግ ጠቁሟል። ዘገባው የባልደረባችን መባወርቅነ ነው።

ከውጭ ወደ ያዝናቸው መረጃዎቻችን ስናልፍ ናይጄሪያን አስቀድመን እናገኛለን። በናይጄሪያ 37 ህገወጥ ወርቅ አውጪዎች በእስር ቤት ውስጥ ሞተው ተገኙ። በመካከለኛው ናይጄሪያ በኒጀር ግዛት በሚገኝ የፍትሐብሔር መከላከያ ወይም ሲቪል ዲፌንስ ማቆያ ጣቢያው 37 ተጠርጣሪ ህገወጥ ማዕድን አውጪዎች በእስር ላይ ሳሉ ህይወታቸው ማለፉ ተሰምቷል። ክስተቱን ተከትሎ የናይጄሪያ ባለስልጣናት ሐሙስ ዕለት አስቸኳይ ምርመራ መጀመራቸውን አስታውቀዋል። የሞታቸው መንስኤ እስካሁን አከራካሪ ሆኖ የቆየም ሲሆን የጸጥታ አካላት ጉዳዩን በህመም ለማሳበብ ቢሞክሩም የስለላ ሪፖርቶች ግን ሞቱ የደረሰው በበቂ ሁኔታ አየር ባለማግኘት እንደሆነ ጠቁመዋል። በቤልጅየም ከሁለት እጥፍ በላይ ስፋት ያለው የኒጀር ግዛት በሀብት የበለጸገች ስትሆን አብዛኛዎቹ የወርቅ ፍለጋ ህልም ያላቸውን በሺዎች የሚቆጠሩ ባህላዊ ማዕድን አውጪዎችም ትስባለች። የግዛቱ ገዢ መሐመድ ኡማሩ ባጎ በግዛቱ ዋና ከተማ ሚና በቲቪስ ኒውስ ቴሌቪዥን በቀጥታ በተላለፈ ጋዜጣዊ መግለጫ ላይ ዛሬ ጠዋት እዚህ በሚና በሚገኘው የሲቪል ዲፌንስ ማቆያ ውስጥ 37 የሚጠጉ ሰዎች መሞታቸውን ሰምተናል ብለዋል። ገዢው መሐመድ ኡማሩ ባጎ አክሎም አሳዛኝ ክስተት ነው በማለትም በሞቱት ሰዎች ዙሪያ ምርመራ የሚያደርግ ኮሚቴ ተቋቁሞ ስራው መጀመሩን ገልጸዋል። በመካከለኛው ናይጄሪያ የተከሰተውን ይህንን አሳዛኝ አደጋ አስመልክቶ ገዢው የሶስት ቀናት ብሔራዊም የሀዘን ጊዜ ያወጁ ሲሆን ጥር ላይ ለሚካሄደው ምርጫ ሊጀመር የነበረው የምርጫ ዘመቻም ተራዝሟል። በፓኪስታን በሚገኝ መስጊድ ላይ በደረሰ የቦምብ ጥቃት ቢያንስ 16 ሰዎች ሲሞቱ 56ቱ ቆስለዋል። በርካታ ሰዎች ለአርብ ጸሎት በተሰበሰቡበት ወቅት ከአፍጋኒስታን ድንበር አቅራቢያ በምትገኘው የካይበር ግዛት በኮሃት የፖሊስ ዋና መስሪያ ቤት ውስጥ በሚገኝ አንድ መስጊድ ውስጥ ጥቃቱ ተፈጽሟል። ለጥቃቱ ወዲያውኑ ኃላፊነት የወሰደ አካል ባይኖርም የክልሉ ፖሊስ አዛዥ ዙልፊካር ሐሚድ የቦምብ ፍንዳታው ራስን

0: የደፈጣ ጥቃት መሆኑን አረጋግጧል። ከፍንዳታው በኋላ ታጣቂዎች ወደ ፖሊስ ግቢው ለመግባት የሞከሩ ሲሆን ከፖሊስ አባላት ጋርም የተኩስ ልውውጥም አድርገዋል። የአደጋ ጊዜ የነፍስ አድን ባለስልጣን የሆኑት ቢላል ፋይዚ ለኤኤፍፒ የዜና ወኪል እንደተናገሩት 5 የፖሊስ አባላትና 10 ሲቪሎች በሟቾች ውስጥ እንደሚገኙ የሆስፒታል ባለስልጣናት አረጋግጠዋል። ከቆሰሉት ውስጥም አብዛኞቹ ምዕመናን ናቸውም ተብሏል። ሩሲያ ደረሰን። ሩሲያ ምርጫ ባስጀመረችበት ወቅት ዩክሬን የድሮን ድብደባ ሰነዘረች። ሩሲያ ጦርነቱ ከተቀሰቀሰ ወዲህ ለመጀመሪያ ጊዜ ለሚካሄደው የፓርላማ ምርጫ የምርጫ ጣቢያዎችን በከፈተችበት ወቅት ዩክሬን በሞስኮና በሌሎች ክልሎች ላይ የድሮን ድብደባ ሰንዝራለች። የሞስኮ ከንቲባ እንደዘገቡት ዛሬ ከ350 በላይ የዩክሬን ድሮኖች የሩሲያን ዋና ከተማ ኢላማ አድርገዋል። በሩሲያ የምስራቅ ጫፍ ክልሎች ዛሬ የምርጫ ጣቢያዎች የተከፈቱ ሲሆን ድምጽ አሰጣጡ እስከ እሁድ ድረስ የሚቀጥል ይሆናል። ለምርጫው የተመዘገቡት ጦርነቱን የሚደግፉ ፖለቲካ ፓርቲዎች ብቻ ሲሆኑ ግጭቱን የሚቃወሙ ብቸኛው ፓርቲ ያብሎኮ በነሐሴ ወር ከምርጫው ታግዶም ነበር። ዛሬ የሞስኮ ከንቲባ ሰርጌይ ሶቢያኒን በማህበራዊ ሚዲያ ላይ እንደጻፉት ከሆነም በሌሊት ወደ ዋና ከተማዋ ከተላኩት 350 ድሮኖች መካከል አብዛኛዎቹ በውጫዊ የመከላከያ ቀጠና ላይ የወደሙ ሲሆን 64 ያህሉ ደግሞ ወደ ከተማዋ ሲቃረቡ ተመተው መውደቃቸውን የተሰማው። አድማጮቻችን መረጃዎቻችን አሁንም ወደ እናንተ መድረሳቸውን ይቀጥላሉ። አሁን የተወሰኑ መልእክቶችን እናድምጥና እንመለስ።
1: ይሄማ ድሮ ነበረ፣ ዘንድሮማ እድሜ ለንባት። ሎሚ ተራ ዘምኖና ቀልጥፎ ንብ ተራ ሆኖ ከች ብሏል። በአገልግሎት አይነቱም የደንበኞቹ ኩራት ለመሆን በቅቷል። ንብ ተራ ኦንላይን በታታሪዋ ንብ ጥላ ስር ከያዛቸው አገልግሎቶች መካከል የኪራይ አለፈ አላለፈም እንግልትን ከስሩ ነቅሎ ለሕንፃ ባለቤቶች፣ ለተከራዮችና ለሕንፃ አስተዳዳሪዎች ንብ ተራ ሕንፃ አስተዳደር ሁነኛ እፎይታ ሆኗል። ንብ ተራ ስኳላም ወላጆች የትምህርት ቤት ክፍያም ባሉበት ሆነው ከፍለው የልጆቻቸውን የዘወትር እንቅስቃሴ እንዲቆጣጠሩ ከማስቻሉ በተጨማሪ ለመምህራኖችም የተማሪዎቹን ውጤት መዝግቦና መዝኖ ኦንላይን ለማስተማርና የትምህርት መርጃ መሳሪያዎችን ለመለዋወጥ የሚያስችል ሁነኛ መፍትሄ ሆኗል። ንብ ተራ አስኳላ ጊዜውንና ጤናውን ብቻ ሳይሆን የኪስውንም ውሃ ልክ የሚጠብቅ ንብ ተራ ይሰራዋል። ከልብ እንደ ንብ ንብ ኢንተርናሽናል ባንክ።
2: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666060 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት። አያት

እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊያን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። መልካም በዓል ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ

0: ምድሩ ባዳ ባጊቶ ተስፋ ለሰነቀች የመስከረም ፀሐይ የክረምትን ማለፍ የደመናን መገፈፍ በጧት ተታበስር ያዲስ አመት አዲስ ተስፋን ባዲስ ምዕራፍ ለመጀመር ሆ ብለን መተን ነበር። ለብሩህ ዘመን ጅማሮ ተነፋፍቀን ስንገናኝ ማዳችንን አካፍለናል። ከኛ አልፈን ለሰው ተርፈናል። ላንለያይ ተዋህደን እልፍ ዘመን ተሻግረናል። እንቁጣጣሽ እንኳን በደህና መጣሽ ይያልን አደይ የብር ሙዳይ ኮለል በይ ሲሉን የብር ሙዳይ የሆነው ባንካችን እንኳን ለአዲሱ አመት በሰላም አደረሰው ይላል። አዎ ከብሮን ይቆዩ። አማራ ባንክ ከባንክ ባሻገር።
1: የጋለ ስሜትና የወርቃማ ኃይል ምሽት ኢትዮ ፎርትናይት የሀገራችን ታላላቅና ምርጥ ተፋላሚዎች ባንድ አሬና ውስጥ የሚጋጠሙበት ደምሚያሞቅ ታላቅ የፎርትናይት ምሽት መስከረም 9 የትግል አሬናው ይነዳል። እርሶስ ዝግጁ ነዎት? የአሸናፊዎችን ትግል በቅርብ ለመከታተል የትኬት አማራጭ ኦን ካንስቴ አሁኑኑ ይቁረጡ። መደበኛ 2500 ብር፣ የቪአይፒ የቀረበ 4000 ብር፣ ቪአይፒ 25000 ብር፣ ቪቪአይፒ 50000 ብር። ቀኑን ያዙ፣ መስከረም 9 ትኬቶን አሁኑኑ በአርስቴ ይቁረጡና የዚህ ታሪካዊ ምሽት አካል ይሁኑ። ኢትዮ ፎርትናይት በኮንቬንሽን ሴንተር ብቸኛ የሚዲያ አጋር ኢቢኤስ ቴሌቪዥን።
2: መልእክቶችን አድምጠን ተመልሰን ተገናኘን። አሁንም መረጃዎቻችን እንደቀጠሉ ናቸው የሚገኙት። በድጋሚ ቆይታችሁን ከኛ ጋር እንድታደርጉ እንጋብዛለን። ይህን ሰዓት ታዲያ ስፖንሰር ያደረገላችሁም አህዱ ባንክ ነው። አዲሱን ዓመት አስመልክቶ ከወዳጅ ዘመድ የሚላክልዎትን ገንዘብ በአህዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግልዎታለን ይሎታል ባንኩ። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓመተ ምህረት ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቦን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት አህዱ ባንክ።
3: ያለፈው ዘመን በተስፋው ሊያሻግረን የተስፋውን ፍሬ የሚያበቅለው ዝናብ በጊዜው ይዘንባል። በለመለመ መስክ በአደዮች መሃል እንቦርቃለን። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ የሆሽ ዝማሬ አዲሱን ዓመት አህዱ ብለን እንጀምራለን። አህዱ ባንክ ከብዙዎች ለብዙዎች።
2: ወደ ቀሪ መረጃችን ስናሳልፋችሁ በኤሌክትሪክ የሚሰራ ከባድ የጭነት ተሽከርካሪ ከናይሮቢ ተነስቶ ትላማታ አዲስ አበባ ገብቷል። አፍሪካን ወደ አረንጓዴ የትራንስፖርት ስርዓት የሚያሸጋግር ታሪካዊ ምዕራፍ እየተመዘገበ ይገኛል የተባለም ሲሆን ኢትዮጵያ በታዳሽ ኃይል ላይ የተመሰረተ የሎጂስቲክስ ስርዓት ለመገንባት በምታደርገው ጥረት ትልቅ ስኬት እያስመዘገበችም ትገኛለች። ሙሉ በሙሉ በኤሌክትሪክ የሚሰራ ከባድ የጭነት ተሽከርካሪ ከኬንያ ዋና ከተማ ናይሮቢ ተነስቶ በሞያሌ በኩል 1600 ኪሎ ሜትር ተጉዞ ትላማታ አዲስ አበባ መግባቱን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ተሽከርካሪው በኬንያና ኢትዮጵያ መካከል 3200 ኪሎ ሜትር የደርሶ መልስ ጉዞ በማድረግም በአፍሪካ የኤሌክትሪክ ከባድ ጭነት ተሽከርካሪዎች የረጅም ርቀት ጉዞ አቅምን በግልጽ እያሳየም ሆኗል ተብሏል። ወደ ውጪ መረጃችን ስናሳልፋችሁ ቢል ጌትስ አርቲፊሻል ኢንተለጀንስ ከምድር ውጪ ያለ የማሰብ ችሎታ ነው አሉ። ቢል ጌትስ አርቲፊሻል ኢንተለጀንስ ወይንም AI ከምድር ውጪ ያለ የማሰብ ችሎታ በመሆኑ መንግስታት ጥንቃቄ እንዲያደርጉ አስጠንቅቀዋል። በቴሎራይድ ፊልም ፌስቲቫል ላይ ተናገሩት ቢል ጌትስ አንዳንድ ፊልሞች ላይ ከምድር ውጪ ያሉ አካላት ሲመጡ አሜሪካ፣ ቻይናና ሌሎች ሀገራት ችግሩን ለመፍታት ተባብረው እንደሚሰሩ ገልጸው AI ልክ እንደነዚህ አይነት ከምድር ውጪ ያለ የማሰብ ችሎታ ነው፣ እናም በፊልሞቹ ላይ እንደሚታየው ማድረግ ይመረጣል ብለዋል። ቢል ጌትስ የላቁ የኤአይ ሞዴሎች ከተለመዱት የኮምፒውተር መሳሪያዎች በላይ እጅግ ማደጋቸውንም አጽንኦት ሰጥተዋል። ዘመናዊ የኤአይ ቴክኖሎጂዎች ማመዛዘን፣ ቋንቋዎችን ማቀናበርና ያለ ሰው ጣልቃ ገብነት ውስብስብ ስራዎችን ማከናወንም ችለዋል ብለዋል። የሰው ሰራሽ አስተውሎት ከሰው ልጅ አስተሳሰብና ከዝግመተ ለውጥ የመትረፍ ከደመ ነፍስ ጋር ሙሉ በሙሉ በሚለይ መልኩም ይሰራል። መሐንዲሶች ራሳቸው የኤአይ ሞዴሎች እንዴት ወደ አንድ የተወሰነ መደምደሚያ እንደሚደርሱ ማስረዳት እስከማይችሉ ድረስ አዳዲስ ሐሳቦችና ስርዓቶችንም በራሳቸው እያዳበሩ ይገኛሉ። በኦሃዮ ግዛት ለሚካሄደው የምክር ቤት ምርጫ ከፍተኛ ፉክክር እየተደረገ ነው። በአሜሪካ የኦሃዮ ግዛት የሴኔት ምርጫ ለመቆጣጠር በሚደረገው ከፍተኛ ፉክክር ውስጥ ሪፐብሊካኖች በዲሞክራቱ ሼሮድ ብራውን ላይ ያነጣጠረ የ14 ሚሊዮን ዶላር የማስታወቂያ ዘመቻ በግዛቱ አጥለቅልቀውታል። የቅርብ ጊዜ የህዝብ አስተያየት ውጤቶች እንዳመለከቱት ከፕሬዚዳንት ዶናልድ ትራምፕ ጋር ቁርኝት ያላቸው ድርጅቶች እጅግ ውድ የሆነውን ይህንን የዘመቻ ርብርብ እየመሩት ይገኛሉ። በቅርቡ ይፋ በተደረጉ መረጃዎች መሰረትም የሪፐብሊካኑ እጩ ሴናተር ጆን ሆስቴድ ከዲሞክራቱ ተቀናቃኛቸው ሼሮድ ብራውን በድምጽ በትንሹ እየተከተሉ መሆናቸውም ታውቋል። ይህ የገንዘብና የማስታወቂያ ውድድር የተጧጧፈው ፕሬዚዳንት ዶናልድ ትራምፕን ጨምሮ በቢሊየነሩ ኤሎን መስክ፣ በኮች የፖለቲካ አውታርና በሴኔቱ የሪፐብሊካን አመራሮች አማካኝነት በሚደገፉ ኮሚቴዎች መሆኑም ነው የተሰማው። አድማጮች አሁን በድጋሚ ቆይታችሁን ከኛ ጋር አድርጉ። መልእክቶችን አሁንም እንስማና እንመለስ።
3: በዕለት ተዕለቱ ጣውረር ተጠምደን ቅድሚያ ልንሰጣቸው የሚገቡ ጉዳዮችን ትኩረት ሳንሰጥ ስንት ዓመታት አለፉ? ቅድሚያ ሊሰጡ የሚገባውንና ለዓመታት የሚያሳርፈንን የእኛ አድርገን ቀልባችንን ለማሳረፍ ነገን የሚገነባ ሁነኛ ወዳጅ ማስፈለጉ ሳይታለም የተፈታ ነው። ዞሮ መግቢያችንን የሚያቆምልን ስናገኝ ደግሞ ልባችን አርፎ መንፈሳችን ተረጋግቶ አዲሱን ዓመት ከወዳጅ ቤተሰብ ጋር በተስፋ እንቀበላለን። በአዲሱ ዓመት ቤት ለመግዛት እቅዶ ቅድሚያ ይስጡ። አያት ሪል ስቴት በካዛንቺስ፣ በቤለር፣ በሲኤምሲ እና በአያት በሚገነባቸው ዘመናዊ አፓርትመንቶች ላይ ቀስ በቀስ እየከፈሉ የሚገዙበትን እድል አመቻችቷል። ለበለጠ መረጃ በ7760 ወይም በ0977666 ይደውሉ። ዛሬውን ይወስኑ፣ ነገውን ያሳምሩ። መልካም አዲስ ዓመት።

0: እንኳን ለአዲሱ ዓመት በሰላም አደረሳችሁ። ከየትኛውም የዓለም ክፍል ባለም አቀፍ ገንዘብ አስተላላፊዎች በዌስተርን ዩኒየን፣ መኒግራም፣ ዳብሽል፣ ዳንዲሊየን ፔመንት፣ ሪያ፣ ትራንስፋስት፣ ሂድሞና ኦፔሳ ኮዳጅ ዘመድ የሚላክልዎትን ገንዘብ በዳሽን ባንክ በኩል ሲቀበሉ ከመደበኛ የምንዛሬ መጠን በተጨማሪ የ10% ጉርሻ ያገኛሉ። አብራው ይቆዩ ካብራው እንደላሽን ባንክስፈው ተስፋው ሰምሮይተው ካብራው ይቆዩ መልካም በዓል ዳሽን ባንክ ሁልጊዜም አንድ ርምጃ ቀዳሚ።
1: ግሎሲ ግላም ጥፍርና አይላሽ ስራ የምንሰጣቸው አገልግሎቶች የጥፍር የአይላሽ የሜኒኪዩር የፔዲኪዩርና የዋክስ ስራዎችን እንሰጣለን። በብስራተ ገብርኤል ቤተክርስቲያን አዶት ህንጻ ለፍሎ በሚገኘው የተንጣለለና ምቹ በሆነው ሽመክት ህንጻ አንደኛ ፎቅ ላይ እንገኛለን። በ0911 239865 እንዲሁም ደግሞ በ0934 253030 ይደውሉ ያገኙናል። ግሎሲ ግላም ጥፍርና አይላሽ ስራ።
2: ንብተራ ኦንላይን መተግበሪያ መሰረታዊ የባንክ ጉዳይ ማቃለያ። እኛ ለርሶ የሚመጥን አገልግሎት ለመስጠት ያላንዳች መሰላቸት ሌት ተቀን እንተጋለን። ለባንክ አገልግሎት ጥያቄው ባሉበት ሆነው ሳይወጡ ሳይወርዱ ወረፋ ሳይጠብቁ በእጅ ስልኮ ንብተራ ኦንላይን መተግበሪያን ከፕሌይ ስቶር ወይም ከአፕ ስቶር አውርደው በመጫን ይገለገሉ ዘንድ ከምቾት የሚበልጥ ምቾት አቅርበንልዎታል። ንብተራ ኦንላይን መተግበሪያ ከአገር ቤት እስከ ባህር ማዶ የገንዘብ ዝውውርና የቢል ክፍያዎች መፈጸም ከማስቻል ባሻገር መሆኑን በተግባር ያሳየ የባንኮ የክብር ገጸ በረከት። ንብተራ ኦንላይን መተግበሪያን በእጅ ስልኮ ይጫኑ። ባንኮን ያለ ስጋት በአስተማማኝ ደህንነት ይዘው እየተንቀሳቀሱ መሆኑን ለቅጽበት አይጠራጠሩ። ንብ ኢንተርናሽናል ባንክ ይሰሩዋል እንደ ንብ።
3: ተወዳጁ ጣቢያ ብስራት ኤፍኤም 101.1 ላይ ነው የምትገኙት። መልእክቶችን በድጋሚ አድምጠን ተመለሰን። አሁንም ቀጥለናል። ይህን ሰዓት ታዲያ ስፖንሰር ያደረገላችሁም አህዱ ባንክ ነው። አዲሱን ዓመት አስመልክቶ ከወዳጅ ዘመድ የሚላክልዎትን ገንዘብ በአህዱ ባንክ በኩል ሲቀበሉ እኛ ደግሞ 10% ጉርሻ ጨምረን በዓሉን ደማቅ እናደርግልዎታለን ይሎታል ባንኩ። በውጭ ሀገር ገንዘብ አስተላላፊ ድርጅቶች በስዊፍት እንዲሁም እጆ ላይ ያለውን የውጭ ገንዘብ ከጳጉሜ 1 ቀን 2018 እስከ መስከረም 25 ቀን 2019 ዓ.ም ድረስ በባንካችን በኩል ሲቀበሉና ሲመነዝሩ እኛ ደግሞ የ10% ጉርሻ ጨምረን ገንዘቦን በክብር እናስረክባለን። ደንብና ሁኔታዎችም ተፈጻሚ ይሆናሉ። መልካም አዲስ ዓመት አህዱ ባንክ።
4: ያለፈውን ዘመን በተስፋው ሊያሻግረን የተስፋውን ፍሬ የሚያበቅለው ዝናብ በጊዜው ይዘንባል። በለመለመ መስክ በአደዮች መሃል እንቦርቃለን። በሚያበረታ ብርሃን እንከበባለን። በጥበብ ዜማ እንቁጣጣሽ፣ በቅኔ ስንኝ አበባ የሆሽ ዝማሬ አዲሱን ዓመት አህዱ ብለን እንጀምራለን። አህዱ ባንክ ከብዙዎች ለብዙዎች።
3: አህዱ ባንክ እናመሰግናለን። አንድ መረጃን እናደርሳችሁና በቀጥታ ስፖርት መረጃዎች እንከታተላለን። ኪሊያን ኤምባፔ በፈረንሳይና ስፔን የቀኝ አክራሪዎች ትችት ገጥሞታል። የሪያል ማድሪዱ ፈረንሳዊ አጥቂ ኪሊያን ኤምባፔ ከስፔንና ከፈረንሳይ ወግ አጥባቂና የቀኝ አክራሪ ፖለቲከኞች ከፍተኛ ትችት እየገጠመው ነው። ውዝግቡ የተነሳው ከሞሮኮ ጋር የምትዋሰነውና የስደት ቀውስ ላለባት የስፔን ግዛት ለሆነችው ሴኡታ ነዋሪዎች ድጋፍ ለማሳየት የተዘጋጀን ቲሸርት ኤምባፔ በመልበሱ እንደሆነ ተነግሯል። ኤምባፔ ቲሸርቱ የለበሰው ህይወታቸውን ያጡ ስደተኞችንም ለመደገፍ እንደሆነ ተነግሯል። በሐምሌ ወር ወደ ሴኡታ የገባውን የስደተኞች ፍሰት ተከትሎ ስደተኝነት በስፔን ውስጥ ዋነኛ የፖለቲካ አጀንዳም ሆኗል። ክስተቱም በሚቀጥለው ዓመት ከሚካሄደው የፓርላማ ምርጫ ጋር ተያይዞም ወደ እግር ኳሱ ዓለምም ገብቷል። ውዝግቡ የፈነዳው ማክሰኞ ዕለት በሪያል ማድሪድ የላሊጋ ግጥሚያ ከመደረጉም አስቀድሞ ነው። ኤምባፔ ከቪኒሺየስ ጁኒየር እና ከፈረንሳዊ አጋሩ ኢብራሂማ ኮናቴ ጋር በመሆን ሁላችንም ሴኡታውያን ነን የሚል ጽሑፍ ያለበትን ቲሸርት በከፊል ለብሶም ነበር። የተጫዋቾቹ ፎቶዎች በማህበራዊ ሚዲያ በፍጥነት መሰራጨታቸውንም ተከትሎ ምላሾችም ተሰጥተዋል። ዋና ወግ አጥባቂ የህዝብ ፓርቲ ተናጋሪ እንደገለጹትም በክስተቱ ጥልቅ እፍረትም እንደተሰማቸው ነው የተደመጡት። ወደ ስፖርታዊ መረጃዎች አልፈናል። ስፖርታዊ መረጃዎችንም ሊነግራችሁ አህመዲን ከማል እዚህ ስቱዲዮ ነው የሚገኘው። አህመዲን እንኳን ደህና መጣህ፣ መቀጠል ትችላለህ።
5: አመሰግናለሁ። ከሀገር ቤት ስፖርታዊ መረጃዎቻችን እንጀምራለን። በ2027 በጎረቤት ሀገር ታንዛኒያ፣ ኬንያና የዩጋንዳ አስተናጋጅነት ለሚካሄደው የአፍሪካ ዋንጫ የማጣሪያ ጨዋታ ለማድረግ በዝግጅት ላይ የሚገኘው የኢትዮጵያ ብሔራዊ ቡድን በቀጣይ ቀናት የወዳጅነት ጨዋታ ለማድረግ ራሱን እያዘጋጀ እንደሚገኝም እየተነገረ ነው የሚገኘው። ከሀገር ውስጥ ክለቦች ከቅዱስ ጊዮርጊስ ጋር እንዲሁ ደግሞ ከዚህ ቀደም የወዳጅነት ጨዋታን የአቋም መፈተሻ ጨዋታን ማድረጉ ይታወሳል። ከዛ ውጪ ከኢትዮጵያ ከ20 ዓመት በታች ብሔራዊ ቡድንም እንዲሁ የአቋም መፈተሻ ጨዋታን ማድረጉ ይታወሳል። አሁን ላይ በመጪው እሁድ ረፋድ 3 ሰዓት ላይ በሐዋሳ ሰው ሰራሽ ስቴዲየም ላይ ከሐዋሳ ከተማ ጋር የወዳጅነት ጨዋታ ወይንም የአቋም መፈተሻ ጨዋታ ለማድረግ በዝግጅት ላይ እንደሚገኝም እየተነገረ ነው የሚገኘው። ከዚሁ የአፍሪካ ዋንጫ ማጣሪያ ጨዋታ ጋር በተያያዘም ከዋሊያዎቹ ጋር የሚጋጠሙት ሴኔጋሎች በዛሬው ዕለት በአሰልጣኝ ፓትሪክ ቬራ የሚመራው ብሔራዊ ቡድን በዛሬው ዕለት አሰልጣኙም የስኳድ ስብስቡን ይፋ አድርጓል። በዚህም መሰረት ሳዲዮ ማኔ በቅርብ ቀን ከብሔራዊ ቡድን ራሱን ማግለሉን ተከትሎ ፓትሪክ ቬራ ለዚህ ተጫዋች ጥሪ ሳያደርጉለትም ቀርቷል። ከዛ ውጪ ደግሞ ለሌሎች ተጫዋቾችም እንዲሁ ጥሪ አድርጓል። ጥሪ ከተደረገላቸው ተጫዋቾች መካከልም እንዲሁ የሌንሱን ተከላካይ ማላንጋ ሳርንም እንዲሁ ጥሪ አቅርበውለታል። ከዛ ውጪ የሞናኮ የኋላ መስመር ተጫዋች ክሪፒን ዲያታ ጥሪ ሳይቀርብለትም ቀርቷል። ከዛ ውጪ የፊት መስመራቸው ላይ ለበርካታ ተጫዋቾች ጥሪ አድርጓል። ኢብራሂም ኢምባይ እንዲሁም ደግሞ ኢልማን ኒዳይን ጨምሮ እስማኤል አሳር፣ አብዱላሂ ሲማ፣ ሳኔ ዲያሎ፣ ኒኮላስ ጃክሰንን ጨምሮ በዚህ ስብስብ ውስጥ ጥሪ ከተደረገላቸው ተጫዋቾች መካከል የሚጠቀሱት ናቸው። ወደ አውሮፓ መረጃዎቻችን ስናልፍ የመድፈኞቹ አሰልጣኝ ማይክል አርቴታ በአርሰናል ኮንትራታቸውን ለማራዘም መስማማታቸውን እንዲሁ በዛሬው ዕለት አሳውቋል። አሰልጣኙ እንግዲህ ነገ ጨዋታቸውን ያደርጋሉ። ከነገው ከብራይተን ኤንድ ሆቭ አልቢየን የእንግሊዝ ፕሪሚየር ሊግ ጨዋታ አስቀድሞ በሰጡት ጋዜጣዊ መግለጫ ላይ ይህንን ሀሳብ ለማንሳትም ሞክሯል። አሁን በእርግጥ ውሌን የማራዝምበት ቀን ይፋ ባይሆንም በጊዜው ይፋ ሊሆን ይችላል። አሁን ግን አስቀድሜ መናገር የምፈልገው ሁሉንም ነገር ከአርሰናል ኃላፊዎች ጋር ጨርሰናል። እኔ በአርሰናል ቤት በቀጣይ የሚኖረኝ ኮንትራትን ለማራዘም ተስማምቻለሁ የሚልንም ሀሳብንም እንዲሁ አንስተዋል። ከተጫዋቾች ጉዳት ጋር በተያያዘም በአርሰናል ቤት አሁን ላይ ጉዳት የሚባል ነገር የለም፣ ሁሉም ተጫዋቾች በጥሩ ጤንነት ላይ ይገኛሉ የሚልንም ሀሳብ አንስተዋል። ዮከሬሽ እንግዲህ በቀጣይ የመጫወቻ ጊዜ እንሰጠዋለን፣ አሁን ላይ ግን ተጫዋቹ ሙሉ የመሰለፍ እድልን እያገኘ አይደለም፣ በናፖሊ ጨዋታ ጥሩ ጊዜን አሳልፏል፣ በቀጣይም የመጫወቻ ጊዜ እንሰጠዋለን ሲሉ ማይክል አርቴታ በጋዜጣዊ መግለጫ ላይ ይህንን ሀሳብ ማንሳትም ችሏል። ፈረንሳዊ ኮከብ ኪሊያን ኢምባፔ ከአሜሪካው ብራንድ ናይክ ጋር ለረጅም ጊዜ የነበረውን አጋርነት በዛሬው ዕለት ማቋረጡን ይፋ አድርጓል። ከ2006 ጀምሮ ላለፉት 20 ዓመታት ይህ ተጫዋች ከናይክ ጋር ይህ ናይክ የሚባለው የአሜሪካው ድርጅት ከዚህ ቀደም የስፖርት ትጥቅ አምራች ድርጅት እንደሆነም ይታወቃል። ጫማዎችን እንዲሁም ደግሞ ቁንታዎችንም ቱታዎችንም ሲያመርት ነበረ። ኪሊያን ኢምባፔ ከዚህ አጋር ድርጅት ጋር እንዲሁ ሲሰራ ነበረ ላለፉት 2 ዓመታት። በዛሬው ዕለት ይህንን ውል አቋርጧል። በቀጣይ ደግሞ በስዊዘርላንድ ከሚገኘው ሌላኛው ካምፓኒ እንዲሁ ለመፈራረምም መብቃቱ እየተነገረ ነው የሚገኘው። ይህ ታዲያ ካምፓኒ ኦን ሆልዲንግ ይባላል። በነገራችን ላይ በቀጣይ ከ2027 ከክረምቱ ጀምሮ የተለያዩ የስፖርት ጫማዎችንም እንዲሁም ደግሞ ቱታዎችንም ጋር በተያዘ የአጋርነት ስምምነትም እንዲሁ ፈርሟል ነው የተባለው። ለዚህ ደግሞ እንደ ዋናነት እንዲሁ ስራውን ሲሰራ የነበረው ቴሪ ዳንኤል ኦነሪ እንደነበረም ታውቋል። የዚህኛው ታዲያ ካምፓኒም ቴሪ ዳንኤል ኦነሪ ከ2005 ጀምሮ ከጀርባ ስራዎችን ሲሰራ እንደነበረም ተዘግበዋል። በቀጣይ በዳይሬክተርነትም ሊሰራ የሚችልበትም እድል በጣም ሰፊ ነው እየተባለ ነው የሚገኘው። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ አስተያየታቸውን ሰጥተዋል። ማይክል ካሪክ በመጪው እሁድ ከፉላም ጋር ጨዋታቸውን ያደርጋሉ። ታዲያ አሁን ላይ ማንቸስተር ዩናይትድ የውጤት ቀውስ ውስጥ ገብቷል። ከዚህ ጋር በተያያዘም አሰልጣኙ አሁን ላይ መሸነፍ እንደሌለብን እናውቃለን፣ የተወሰኑ ጨዋታዎችን መሸነፍ ታዲያም የዓለም መጨረሻ አይደለም የሚል አስተያየታቸውንም ሰጥቷል። በጨዋታዎቹ ልንሸነፍ እንችላለን፣ ነገር ግን ያ ማለት ማንቸስተር ዩናይትድ ጥሩ ጎኖች አንነበሩትም የሚል ነገርን አያስይዝም የሚልንም አስተያየትንም ሰጥቷል። የማንቸስተር ዩናይትድ እንዲሁ ከማንቸስተር ዩናይትድ ሌላ ቦታን ደግሞ ብትሆን ምን ትመርጣለህ የሚል ሐሳብንም ተነስተውላቸው ነበር። እሬ ከማንቸስተር ዩናይትድ ውጪ ሌላ ቦታ ወይንም ሌላ ቡድንን እንዲሁ ማሰልጠን አልፈልግም። አሁን ግን ያለንበት ሁኔታ ጥሩ አይደለም። እንደነዚህ አይነት ውጤት ማጣት ነገር ሊከሰት ይችላል። ያንን ደግሞ ማለፍ ይገባል የሚል ሐሳብንም ሰጥቷል። ከፉላሙ ጨዋታ ጋር በተያያዘም ካርሎስ ባሌባና ሉክ ሾው በዚህ ጨዋታ ሊሰለፉ የሚችልበት እድልም በጣም ሰፊ ነው ሲል ማይክል ካሪክ ፍንጭ ሰጥቷል። ወደ ሌሎች መረጃዎቻችን ስናልፍ በርካታ አሰልጣኞች አሁን ላይ ኢንተርናሽናል ብሬኩ እየተቃረበ መሆኑን ተከትሎ ለበርካታ ተጫዋቾች በርካታ ሀገራት ብሔራዊ ቡድኖች ጥሪ እያደረሱ ነው የሚገኘው። ከዛ መካከልም የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላፎንቴ ለተጫዋቾች ጥሪ ካቀረቡ አሰልጣኞች መካከል የሚጠቀሱት ናቸው። ከዛ ውስጥም ታዲያ ሉዊስ ዴላፎንቴ 7 የባርሴሎና ተጫዋቾችን ለስፔን ብሔራዊ ቡድን ጨዋታ እንዲሁ ጥሪ አድርሰዋል ተብሏል። በጣም አስገራሚ ጉዳይም ሆኗል። ሪያል ማድሪድ ግን ማስመረጥ የቻለው 2 ተጫዋቾች ናቸው። ዲን ሁይሰን እና ማርክ ኩኩሪያ የተከላካይ መስመር ተጫዋቾች ብቻ ናቸው። ከባርሴሎና ደግሞ እነ ፓው ኮባርሲ፣ ኤሪክ ጋርሻ፣ ሮድሪ፣ ፔድሪ፣ ፈርሚን ሎፔዝ፣ ላሚን ያማል እና ዳኒ ኦልሞን ጨምሮ ለእነዚህ 7 ተጫዋቾች ሉዊስ ዴላፎንቴ ጥሪ ማድረሳቸውም እንዲሁ ተሰምቷል። በስተመጨረሻ አንድ መረጃ እናንሳና የስፖርት መረጃችንን በዚሁ እናጠናቅቃለን። በመጪው ቅዳሜ ማለትም በነገው ዕለት ከምሽቱ ከቀኑ 8:30 ጀምሮ በሻምፒዮንሺፑም ከባድ ደርቢ ይደረጋል። በደቡብ ምስራቅ ለንደን ደርቢ የሚደረግ ነው የሚሆነውና ለዚህ ጨዋታ ሚልዎልን ከዌስትሃም ዩናይትድ ጋር በሚያገናኘው ጨዋታ ላይ የዚህ እንዲሁም ደግሞ የሜትሮፖሊታን ፖሊስ ወደ 400 የሚጠጉ ፖሊሶችን ወይንም የፖሊስ መኮንኖችን መሾሙ ተሰምቷልና በጣም አስገራሚ ሆኗል። በዚህ ታዲያም ከሚሰማሩት የፖሊስ ኃይል መካከል ውሻዎችም ይገኙበታል ተብሏልና በጣም አስገራሚ ሆኗል። ነገ ከ8:30 ጀምሮ ሚልዌል ከዌስትሃም ዩናይትድ በሚያደርጉት ጨዋታ ወደ 400 የሚጠጉ ፖሊሶች ደጋፊዎችን እንደሚጠብቁም የፖሊስ መኮንኖችም እንዲሁ ተመድበዋል ነው የተባለው። ካለን ሰዓት አንጻር ለሰዓቱ ያስኳቸውን ስፖርታዊ መረጃ በዚህ ላጠናቅ። ለነበረን ቆይታ አድማጮችንም አንቺንም ከልብ አመሰግናለሁ።
6: ለመረጃዎቹ እኔም አመሰግናለሁ። የዕለቱ የብስራት 12 የመረጃ ሰዓታችን ይህን ይመስል ነበረ። ስላዳመጣችሁ እናመሰግናችኋለን። ከቀሪ የጣቢያው ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። መልካም ምሽት።

0: እየተከታተላችሁ የምትገኙት ተወዳጅ ተመራጭና ባለብዙ አማራጭ የሆነውን ብስራት ኤፍኤም 101.1 ነው። የሁልጊዜም ቀዳሚ ምርጫችሁ በመሆናችን እንኮራለን። ደስታንም ወደ እናንተ እናደርሳለን። ብስራት የኢትዮጵያውያን ኩራት።
1: ጃጃ ጃልሜዳ የኛ ሜዳ በሰፊው ሜዳ
2: ጃልሜዳ የስፖርትና የመዝናኛ ዝግጅት የሚ ፒክቸርስ ፊልም ፕሮዳክሽን ከኦያያ መልቲሚዲያ ጋር በመተባበር በብስራት ነጋሪት ድምጽ 101.1 ዘወትር ማክሰኞ ምሽት ከአንድ ሰዓት እስከ 2 ሰዓት ሮብ ምሽት ከ12 ሰዓት ተኩል እስከ 2 ሰዓት ጃን ሜዳ የስፖርትና የመዝናኛ ዝግጅት
1: ጃልሜዳ የኛ ሜዳ በሰፊው ሜዳ
3: ጃልሜዳ
1: እንጫወት።
2: አዘጋጆች ቴዎድሮስ ባጫና እሰይ ጸጋይ። ጃን ሜዳ የስፖርትና የመዝናኛ ዝግጅት ተጀመረ።
1: አሎ ጃን ሜዳ
3: አሎ ጃን ሜዳ

0: ጃጃል ሜዳ ጃጃል ሜዳ የኛ ሜዳ በሰፊው ሜዳ
1: አሎ ጃል ሜዳ
2: አሎ ጃል ሜዳ አሎ ጃል
3: ሜዳ። እንደምን አምሽታችኋል የተከበራችሁ አድማጮቻችን። ጃል ሜዳ የስፖርት እና የመዝናኛ ዝግጅት በተወዳጁ ጣቢያ ብስራት ኤፍኤም 101.1 የለተ አርብ ዝግጅታችን ወደ እናንተ መድረሱን ጀምሯል። ጃል ሜዳ እንግዲህ የአዲስ የፕሮግራም ሰዓት ለውጥ አድርገን ዘወትር ማክሰኞና አርብ ዝግጅታችን ወደ እናንተ እያደረስን እንገኛለን። የ2019 ዓ.ም የመጀመሪያውን አርብ ዝግጅት ወደ እናንተ በመስከረም 8 ይዘን መተናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እስከ ምሽት 2 ሰዓት 0910-985675 0910-985675 ባጭር የጽሑፍ መልእክት ሀሳብ አስተያየታችሁን እያደረሳችሁን አብራችሁን ቆዩ እንጋብዛለን። ፕሮግራሙን እየመራው ስንታየሁ አድርገው አብሬያችኋለሁ። ከኳታር ዶሃ ቴዲ ባጫም አለ፣ በቴክኒኩ አሸናፊ አብሮን ያመሻል። ጥሩ ጊዜ እንዲሆንላችሁ በድጋሚ በአክብሮት ጋብዛችኋለሁ። ጃል ሜዳ የስፖርትና የመዝናኛ ዝግጅት ዘውትር ማክሰኞና ረቡዕ የነበረው ዘውትር ማክሰኞና አርብ ከብስራት 12 መረጃዎች ቀጥሎ እስከ 2 ሰዓት በቀጥታ ስርጭት ወደ እናንተ የሚደርስ በሀገር ውስጥ ስፖርታዊ ጉዳይ፣ በተለይ ደግሞ በሀገር ውስጥ የኢትዮጵያ እግር ኳስ ጉዳይ ላይ ትኩረቱን የሚያደርግ ዝግጅት ነው። የተከታተላችሁ አብራችሁን እንድትቆዩ ሀሳብ አስተያየታችሁን ስትሰጡ በአክብሮት ጋብዛችኋለሁ። በየመንገዱ፣ በየስራ ቦታ፣ በየመዝናኛዎቹ፣ በሬዲዮ፣ በስልክ እንዲሁም በዓለም አቀፍ ስርጭት በቀጥታ ስርጭት እየሰማችሁ ላላችሁ የብስራት አድማጮች ጥሩ ጊዜ ይሆንላችሁ ባይ ነኝ። ዛሬ በዋናነት ጉዳያችን የኢትዮጵያ ብሔራዊ ቡድን ይሆናል። የኢትዮጵያ ብሔራዊ ቡድን ከሁለቱም ቡድኖች አንጻር እንመለከተዋለን። የ20 ዓመቱ ወይም ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን ታንዛኒያ ይገኛል። የጋና 2027 ላይ የምታስተናግደውን አፍሪካ ዋንጫ ለማለፍ በምስራቅ አፍሪካ ደረጃ እየተካሄደ ያለውን የሴካፋ ዞን ማጣሪያ ውድድር እያከናወነ ይገኛል። ትላንት ጨዋታውን አድርጓል። በቀጣይ ነገ ደግሞ ምሽት 1 ሰዓት ላይ እጅግ ተጠባቂ ፍልሚያውን ያደርጋል። ስለዚህ ጉዳይ እናነሳለን፣ ስለ 17 ዓመቱ። ከዛ ደግሞ መለስ ብለን ስለ ዋናው ብሔራዊ ቡድን የዋሊያዎቹን ዝግጅት እንግዲህ 10ኛ ቀናቸውን ይዘዋል። ሐዋሳ ላይ ዝግጅታቸውን ማድረግ ከጀመሩ አጠቃላይ ስለ ዋሊያዎቹ፣ ስለ ቀጣይ ተጋጣሚዎቻቸው የምናነሳቸው ጉዳዮች ይኖራሉ። አሰልጣኝ ዮሐንስ ሳሌ ቡድናቸውን እንግዲህ 39-40 የሚጠጉ ተጫዋቾችን ይዘው ጀምረዋል። አሁን ተጫዋቾች እየቀነሱ ዋናውን ቡድን በይፋ እስካሁን አላሳወቁም፣ ግን ከቀናት በኋላ ያሳውቃሉ ተብሎ ይጠበቃል። በውጭ ሀገር እየተጫወቱ ያሉት እንደ ከነአን ጋቶች ያሉ ተጫዋቾች ቡድኑን ተቀላቅለውት ልምምድ እያደረጉ ይገኛሉ። ስለዚህ ስለ ዋሊያዎቹም አንዳንድ ጉዳዮችን የምናነሳ ይሆናል። እንደተለመደው ሀሳባችሁ አይለየን። እንደ መንደርደሪያ ሀሳቦችም እናነሳለን። የ2019 የኢትዮጵያ ፕሪሚየር ሊግ የአመቱ ድልድል ይፋ ሆኗል። 17 ሳምንታት የእርስ በርስ ግንኙነቶች የሳምንቱ ጨዋታዎች ትናንትና ይፋ ተደርገዋል። ስለ ፕሪሚየር ሊጉ ድልድል እንደ መንደርደሪያ እናነሳለን። ኋላ ላይም ቆየት ብለን በኢትዮጵያ እግር ኳስ እጅግ መድመቅ ከቻሉ ኢትዮጵያ ብቸኛውን 3ኛውን የአፍሪካ ዋንጫ ባነሳችበት ወቅት የብሔራዊ ቡድኑ አምበል ሆኖ ዋንጫውን ከፍ ያደረገው ሉቻኖን ካጣን 4 ዓመት ሆኖታል። መስከረም 6 ነበረ ሞቱ የተሰማው። ጣሊያን ላይ ቀብሩ ተካሂዶ ነበረ። 1954 ኢትዮጵያ 3ኛውን የአፍሪካ ዋንጫ ስታዘጋጅና አሸናፊ ስትሆን በአምበልነት ዋንጫውን ከፍ ካደረጉ በኢትዮጵያ ደረጃም ስማቸው በትልቁ ከደመቁ ተጫዋቾች አንደኛው ነው። የ6ኛውን 7ኛውን የአፍሪካ ዋንጫ ኮከብ ተጫዋች ተብሎ የተመረጠ ድንቅ ተጫዋች እንደነበር እናስታውሳለን። በኢትዮጵያ የአፍሪካ ዋንጫ ተሳትፎ ታሪክ ከመንግስቱ ወርቁ ቀጥሎ በስድስት ጎሎች ከፍተኛ ጎል አስቆጣሪ የነበረም ታላቅ ተጫዋችና እግር ኳሰኛ እንደነበር የምናውቀው ነው። እንግዲህ ሉቻኖ ቫሳሎ ካረፈ 4 ዓመት ሆኖታል። ስለ እሱም ጥቂት እንላችኋለን። ወደ መጨረሻ አካባቢ በሚኖረን ዝግጅት እሱን እናስባለን። እነዚህን ዝግጅቶች ወደ እናንተ እያደረሰን ስንቆይ ሀሳባችሁን እንደተለመደው በድጋሚ በ0910-985675 አድርሱን፣ መልሰን ወደ እናንተ እናደርሳለን። እንግዲህ ትናንትና በኢትዮጵያ ፕሪሚየር ሊግ የ2019 በይፋ በቀጣይ እንደሚጀመር በመስከረም 30 ሚል ስኬጁል ወጥቶለት ነበር በኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር። ነገር ግን ያው አንድ ቀን ማሻሻያ አድርጎ መስከረም 29 ይጀመራል። እሱን አስመልክቶ እንግዲህ አዲስ የውድድር መርሃ ግብር በተለያዩ ሜዳዎች እንዲደረግ ስኬጁል ተደርጎለት ወይም ደግሞ መርሃ ግብር ወጥቶለት ከመስከረም 29 ጀምሮ እስከ ግንቦት ድረስ በተቻለ መጠን ለማጠናቀቅ በሚል ውድድሩ ትላንትና የጣማውጣት ስነ ስርዓት ተካሂዶ ነበር። ደብሮ ማጎስ፣ አሸናፊ ግርማ የመሳሰሉ የቀድሞ ኳክብት ደግሞ የጣማውጣት ስነ ስርዓቱ ላይ የነበሩ የተጫዋቾችን እንግዲህ የተጋጣሚዎችን ይፋ ሲያደርጉ የነበሩ ተጫዋቾች ሆነው ተመልክተናቸዋል። እንግዲህ መርሃ ግብሩ በሰባት ስቴዲየሞች ይካሄዳል። የ2019 የኢትዮጵያ ፕሪሚየር ሊግ በ18 ክለቦች መካከል ሚካሄድ ፍልሚያ ነው የሚሆነው። የሳምንት ጨዋታዎች፣ የብሔራዊ ቡድንና የካፍ ውድድሮችን ግምት ውስጥ ያስገባ የጨዋታ መርሃ ግብር እንደሚኖር አዘጋጅ ኮሚቴ ወይም አዘጋጅ አክሲዮን ማህበሩ ወይም አዘጋጅ አካሉ አሳውቋል። ሰባት ስቴዲየሞች ለዚህ ውድድር ተመርጠዋል። አዲስ አበባ ስቴዲየም አንዱ ነው። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም፣ ሐዋሳ ዩኒቨርሲቲ ስቴዲየም፣ ባህር ዳር ዓለም አቀፍ ስቴዲየም፣ ሀላባ ስቴዲየም፣ ሆሳና አብዮት ኤርሳሞ ስቴዲየም፣ አርባ ምንጭ ዩኒቨርሲቲ አባያ ካምፓስ ስቴዲየም ደግሞ ሰባቱ ስቴዲየሞች ሆነው የኢትዮጵያ ፕሪሚየር ሊግ የ2019ን የሚያስተናግዱ ናቸው። እንግዲህ ከነዚህ ውስጥ አዲስ አበባ፣ ሐዋሳ እንዲሁም ደግሞ አዳማ ላለፉት 5-6 ዓመታት የኢትዮጵያን ፕሪሚየር ሊግ እንግዲህ ቀጥ አድርገው በማስተናገድ ውለታ ውለዋል። አሁንም በቀጣይ እንግዲህ ተመርጠዋል። ባህር ዳር ዓለም አቀፍ ስቴዲየም ኢትዮጵያን ብሔራዊ ቡድን ጭምር ወደ ሀገር የመለሰ ስቴዲየም ነው። በቀጣይ እንግዲህ ፕሪሚየር ሊጉ የሚካሄድበት ሆኗል። ሀላባ ስቴዲየም እንግዲህ በፊፋ ስታንዳርድ የተሰራ ሜዳን አለው የሚል መረጃ እስከ መውጣት የደረሰለት በጥሩ ጥራት የተገነባ ስቴዲየም ነው። እሱም የ2019ን የኢትዮጵያ ፕሪሚየር ሊግ ያስተናግዳል። ሆሳና ሌላኛው አቤት ኤርሳሞ ስቴዲየምን አምጥታለች ለዚህ ዓመቱ። አርባ ምንጭም ዩኒቨርሲቲ እንግዲህ አባያ ካምፓስ የስቴዲየሙን ዩኒቨርሲቲ ለ2019

0: Något annat är barn, det här som det sägs av vårt i engelsk premierliga med Sanya Sammens. London Derby till GTX Community Stadium, Rijkerbaten Akbam, Brentford och Chelsea Aragot. ጨዋታ የመጀመሪያ 45 ደቂቃ ያለግባቸው አጠናቋል። ይህንን ጨዋታ ተመልከቱልን እያላቸው የሚገኙ የክብር አጋሮቻችን ክለብ እናመሰግናለን። ስቶክላንድ የክብር አጋራችን ነው። በስራ ቦታ፣ በቤት፣ በበዓል፣ በመዝናኛ፣ በጉዞና በልዩ ልዩ ዝግጅቶች ስኮትላንድ ትክክለኛ ልብስ ምቾትን፣ ውበትና በራስ መተማመን ይጨምራል። ለእነዚህ ፍላጎቶ ደግሞ ስቶክላንድ አለሎ። ስቶክላንድ ከመቶ በላይ ዓለም አቀፍ ብራንዶችን ይዟል። በዓል ሲመጣ፣ ቤተሰብ ሲሰበሰብ፣ ስራ ሲጀምሩ፣ ለመዝናናት ሲወጡ፣ የውሃ ዋና ሲያስፈልገው የሚስማማውት ልብስ ይመርጣለው። ስቶክላንድ ለወንዶች፣ ለሴቶች፣ ለልጆች፣ ለዕለት ተዕለት ህይወት፣ ለበዓላት፣ ለመዝናኛ፣ ለመዋኛ ጃኬቶች፣ ቲሸርቶች፣ ሱሪዎች፣ ዳኒምና ካርጎ ፓንቶች፣ በአጠቃላይ ዘመናዊ ልብሶች፣ አንድ ስም፣ በርካታ አማራጮች። ስቶክላንድ ምርቶቻችን በአሜሪካና በአውሮፓ ገበያዎች በከፍተኛ ደረጃ ተወዳጅነትን አትርፈዋል። ለእርሶና ለቤተሰቦም በተመጣጣኝ ዋጋ እንሆ ብለናል። ስቶክላንድ በዓለም ላይ በሚሊዮኖች የሚለበስ ብራንድ ኤክስፖርት ልብሶች መሸጫና ማከፋፈያ፣ አድራሻው ሜክሲኮ ደብረ ወርቅ ህንፃ ቁጥር 303 ጎሮ ስፍራ፣ የሺ ህንፃ መገናኛ ዘፍመሺ ግራንድ ሞል ጎፋ መብራት ከፍ ያለው የገበያ ማዕከል ላይ ይገኛሉ። በብዛት ለምትረከቡ ነጋዴዎች ወይም በኦንላይን ለምትሸጡ የሺ ህንፃ አንደኛ ፎቅ ላይ ማኔጅመንቱን በስራ ሰዓት ማናገር ይችላለው። ስልክ 0911575257 ወይም ደግሞ በ0963636390 መደወል ይቻላል። ዋትሳፕ፣ ኢንስታግራም፣ ቲክቶክ፣ ፌስቡክ በሁሉም የማህበራዊ ሚዲያዎች ይገኛል። ስቶክላንድ የዘመናዊ አልባሳት ብራንድ በቴሌግራም እና በቲክቶክ ቻናል ላይ ገብታችሁ አልባሳቱን በደንብ ማየት ትችላላችሁ። እጅግ በጣም አስገራሚ ልብሶች አሉ፣ እዛ ላይ ማየት ትችላላችሁ። ሌላው የክብር አገራችን ሆኖ ይህን ጨዋታ ተመልከቱልኝ እያላቸው የሚገኘው ዳሽን ባንክ ነው። ዳሽን ባንክን ከልብ እናመሰግናለን። ሰበር ዜና ከዳሽን ሱፐር አፕ። በአዲሱ ዓመት ዳሽን ባንክ እስከዛሬ ተሰምቶ የማይታወቅ አዲስ ዜና ይዞላችሁ መጥቷል። ከዚህ በኋላ ገንዘብ ማስተላለፍ ቢፈልጉ በቀን የገንዘብ ማስተላለፍ መጠን ገደብ አያሳስቦትም። እርስዎ ዳሽን ባንክን ምርጫው ካደረጉ በስልኮ በዳሽን ሱፐር አፕ በቀን እስከ 5 ሚሊዮን ብር በአንድ ጊዜ ደግሞ እስከ 1 ሚሊዮን ብር ድረስ ያለ ገደብ ማስተላለፍ ይችላሉ። ዳሽን ሱፐር አፕን ይጠቀሙ፣ ህይወቶን ቀላልና ዘመናዊ አድርጉ። በተጨማሪም ከወዳጅ ዘመድ ከባንካችን ጋር ከሚሰሩ የሀዋላ አስተላላፊ ድርጅቶች በኩል የተላከለውትን ገንዘብ ሲቀበሉ ከተወዳዳሪ የውጭ ምንዛሬ ተመን በተጨማሪ የአስር በመቶ ጉርሻ ያበረክትልዎታል። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ ነው። የክብር አገሮቻችን ከልብ እናመሰግናለን። የመጀመሪያ 45 ደቂቃ ያለግባቸው ተጠናቋል። ሰፌ ምናልባት የተወሰኑ መልእክቶችን
1: አሉ። በማህበራዊ ስር ገጻችን ላይ ቲፎዞ በአማርኛም በእንግሊዝኛም በፌስቡክና በቴሌግራም ያገኙናል። ለአድማጮች መልእክታችን አድርሰውናል። የተወሰኑትን መለሰን ወደ አድማጮች እናድርስ። በፌስቡክ ገጻችን ሙሉቀን ማሞ ከቦሌ መድኃኔዓለም ሰላም ሰላም ቲፎዞዎች እንኳን ደህና መጣችሁ። በጂቲክ ኮሚኒቲ ስቴዲየም ንቦቹ ከሰማያዎቹ ጋር የሚያደርጉት የአምስተኛ ሳምንት የፕሪሚየር ሊግ ጨዋታ እንደ ወትሮው ሁሉ የጎል ፌስታል እንመለከት ቋምጠናል። ብሬንትፎርድ 2 ቼልሲ 2 ተብሏል። ግምቱ እንደኛ ነበር፣ ነገር ግን በግምት ነው መንገድ አለም። ፈርስት ሀፍ ሰፋ በረከት ከጥሩ ኃይሎች ሰላም ሰላም። የተወዳጁ የቲፎዞ ስፖርት አዘጋጆች እንኳን ደህና መጣችሁ። ብሬንትፎርድ 3 ቼልሲ 2 የሚል ግምቱን አድርሷል። ድል የልዩነት የክለብ ለሆነው ለብሬንትፎርድ የሚል መልእክት አድርሷል። ተስፎ አሰግድም እንደዚሁ ሰላም ቲፎዞ ስፖርት እንኳን ደህና መጣችሁ፣ የኒው ዩናይትድ ነገር እያሳሰበኝ ነው የሚል መልእክት አድርሷል። ሱሌማን ሙሳ እንደዚሁ ከሆጄሌ ሰፈር ሰላም ቲፎዞች እንዴት ናችሁ? ሰላማችሁ ይብዛ። በተጠባቂው ጨዋታ ስለመጣችሁ ደስ ብሎናል። ቀላል የማይባል ፉክክር እንደምናይ አልጠራጠርም። ድል ብሬንትፎርድ እያልኩኝ እስከ መጨረሻው አብረነን። ቼልሲ 3 ብሬንትፎርድ 3 የሚል ግምቱን አድርሶናል። ሀምዶ አባስ ዩትር አድማጫችን ነው። ሰላም ውዴ ቲፎዞዎች እንኳን ደህና መጣችሁ። በሰማያዊ ምሽት እነሆ በፈጣሪ ፈቃድ ብሬንትፎርድ ከቼልሲ ከፍ ባለ ብልጫ ብሬንትፎርድን የምናሸንፍበት ምሽት ይሆናል። ብሬንትፎርድ 1 ቼልሲ 5 ድል ለታላቁ ቼልሲ

0: የሚል ግምቱን አድረሱናል። ሐምዱ አባስ የቼልሲ ደጋፊ እንደሆነ ይታወቃል። ሰፋ በድሩ አለናል። እስከ መጨረሻው አብረንን ረዲ ከድር፣ ሀዋ ታደሰ፣ አህመድ መድፈኛው፣ ከፉሪ ሙዛይክ፣ መሐመድ ምህረት፣ ጸጋይ ብርክቲ፣ ገነት ጣሶ፣ ሙሉጌታ፣ እነዚህ ሁሉ መልእክታቸውን በማህበራዊ ስር ገጻችሁ ላይ አድርሰውናል። ስለ መልእክታቸው ሁሉንም እናመሰግናለን። ሌሎቻችሁም አድማጮች በፌስቡክ እና በቴሌግራም ቲፎዞ የሚል በእንግሊዝኛም በአማርኛም ገጽ አለን። በፌስቡክ ገጻችን ላይክ እያደረጋችሁ በቴሌግራም ቻናላችን ደግሞ ጆይን እንድታደርጉ በአክብሮት እንጋብዛችኋለን።
1: እናመሰግናለን። ሰላም ታዴ ተፌና ሉሌ አለን ወሳለን። ታዴ እንኳን ለአዲሱ ዓመት በሰላም አደረሰን አደረሳችሁ። በአሉ ከሚልቹ ሶፈር ሰርሃዲን አማን ከጅማው ላይ መልእክቱን ያደረሰን እናመሰግናለን። ቼልሲና ብሬንትፎርድ ሶስት አቻ ይጠናቀቃል የሚል መልእክት ነበር ያደረሰን። በጣም እናመሰግናለን። ሰላም ሰላም ተብለን ቼልሲ ከብሬንትፎርድ ቼልሲ 3-2 ያሸንፋል የሚል መልእክትም እየተመለከቱ ገኛለሁ። ዘነበ ከመርካቶ ሰላም ጠና አስጥልን ወደ ተፈዞች። ታዴ ባልደቦችን አድማጮች እንኳን በደህና መጣችሁ። ታዴ ከታላቁ አሰልጣኝ ስንብት በኋላ በታሪክ መዝገብ ላይ የሰፈሩት ስፍር ቁጥር የሌላቸው ሪከርዶች ተፍቀዋለቁ። መሴ ከዚህ ቀደም አብስቶ የማንቸስተር ዩናይትድ አንድ ቁጥር ይናገር ነበር። ይኸውም ከ1974 በኋላ ማንቸስተር ዩናይትድ በኦልትራፎርድ እየመራ ተሸንፎ አያውቅ የሚል ነበር። ከትናንት በስቲያ በብራይተን ሆነ
2: እሙን ሆነ በሁለት
1: መሴን ነበር ያስታወሰኝ ብሏል። እናመሰግናለን። ሐምዱ ከሰበታ መልእክቱን አድርሶናል። እናመሰግናለን። ሌሎች መልእክቶችም አሉ፣ የምንመለስባቸው ይሆናል። ሉሌ
2: ጨዋታው ላይ ስላነሳ ነው በዝርዝር ከምንገልጸው ለምንድን ነው ጎል ያልተቆጠረው የሚለው እና የሚሻል ይመስለኛል። ቼልሲ አይደለም 45 ደቂቃ 10 ደቂቃ ወስዶበት አያውቅም። ከዚህ በፊት በነበሩ ውስጥ ጨዋታዎች ጎሎች የሚቆጠሩበት ነበር። ያንድ ተጫዋች ጉዳይ አይመስለኝም። አንደኛው ነገር ምንድን ነው የመጀመሪያው ጥሩ ሙከራ የነበረው 10ኛው ደቂቃ ላይ ነው። 10ኛው ደቂቃ ስንል ኔቶ የሞከረው ኬለር ያዳ ነው ኳስ ነው፣ ግን የመጠፋፋት ነገር ነው ይመስለኝ። አሎንሶ ጫናዎች እየደረሱበት ነበረ። ይሄ ሰሞኑን ቅድቅድም አንስተነዋል። ቡድኑን ከያዘ ጀምሮ በፕሪሚየር ሊጉ ባደረጋቸው 4 ጨዋታዎች፣ ከዛ ደግሞ ቅድም ያላነሳ ነው አለ በካራቦ ካፕ በሊድስ 3-0 እየተመራ 6-3 አሸንፉ አይደል?
1: 3-0
2: 6-3 ነው፣ ከ2-0 6-3 እንደዛ ነበረ።
1: ሁለት ለባዶ ነበሩ።
2: አለቀ መጨረሻ ላይ እነ ፓልመር ተቀይረው ገብተው። በየጨዋታው በጣም ብዙ ጎሎች ያስቆጥራል፣ ግን ደግሞ ጎሎች ይቆጠሩበታል። ፈተናው ምን ሆነ? ችግር የለውም እኮ አይደለ? ምንድነው በእግር ኳስ ከተጋጣሚ አንድ የበለጠ ጎል ካስቆጠር ከ10-9 ቢያልቅ ድሉ ነው። ግን ዘላቂ አይደለም። ልዩነቱ ደግሞ አንደኛ ጠባብ ነው። ቼልሲ እያሸነፈ ያለው በጣም ጥሩ ምሳሌ የሰጠው እንደ ባርሴሎና በጋፑ ሰፊ አይደለም። 4-3 3-2 አሁን ፉልሃምንም ሲያሸንፍ ከዛ በፊት ማ ብራይተንንም ሲያሸንፍ ከዛ ደግሞ ከአርሰናልና ከሀል ሲቲ ጋር ደግሞ እየመራም ስለዚህ እንትኑ እየጠበበ ነው የመጣው። እና የግድ መከላከሉ ማሻሻል የመጀመሪያ ስራ ነው የሚመስለው የነበረው ለአሎንሶ። አሁን እንዲያውም በረፍት ሰዓት ላይ የፕሪሚየር ሊጉ ቲቪ ላይ እያየን ነበረ። ብቻ ያሳዩት ነገር የቼልሲ መከላከል ነው፣ በስትራቴጂም በሀሳብም በታክቲክም እና ደግሞ በአእምሮም በተጫዋቾቹ ላይ በነበረው አእምሮ እና በአካላዊ ሁኔታ የቼልሲ መከላከል በጣም ተሻሽሎ ነበረ። ያ ምናልባት በቁጥር በዝተው ወደፊት አለመሄዳቸው አንዱ ምክንያት ነው። እሱ ጎል እንዳይቆጠር ምክንያት ሆኗል። ካየን በጣም በቁጥር እያነሱ ነበረ። እድሎች የተፈጠሩባቸው መንገዶች እንኳን ካየን የመጀመሪያው የኔቶ እድል ከፖተር ስተት የተገኘ ነው። ኳሱን አቆማለሁ ብሎ ተሳሳተ። ከዚ ውጭ ብዙዎቹ ከቼቬሪያ በኩል ይደረጉ የነበሩ ለዌልቤክ ከሚሻገሩ ወይ ደግሞ አንድ በጣም ጥሩ ኳስ ቅድም የተመለከት ነው ለሮጀርስ የተሰጠ ኳስ ነው። ከዚ ውጭ ልክ እንደ ሌሎች ጨዋታዎች 5-6 ሆኖ ሳጥን ውስጥ እየደረሱ አላየንም። ሁለቱ አማካዮች እንደዚህ በጣም ጥሩ ምሳሌ ይመስለኛል። ባርኮም ሄንደርሰንም ጭራሽ እየሄዱ አልነበረም ወደፊት። ኳሶቹን ያቀብላሉ፣ ከዛ ሁል ጊዜም ተከላካዮቻቸውን ከጥቃት ለመጠበቅ ይቆያሉ። ከዛ ሌላ ደግሞ የተመለከት ነው ብዙ ተጫዋቾች በግል በጣም ሲታገሉ ነበር መከላከሉ ላይ። አሁን ደጋግመን ስናየ ፓልመር 2-3 ከኋላ እየመጣ ኳስ ሲቀማ አይተነዋል። እነ ዳምስጋርድን እነ ሻደን በግራ በኩል ሮጀርስ ቦታው ሲሸፍን ነበረ። ኔቶ በተደጋጋሚ መከላከሉን ሲያግዝ ነበረ። የቆሙ ኳሶች ላይ ነው ሌላ በጣም ጥሩ ምሳሌ የሚሆነው። እንዲሁም ከአርሰናል ጋር ካስታውሳችሁ የመጀመሪያዎቹን ጥቂት የማዕዘን ምቶች እንዴት እንደተከላከሉ ታስታውሳላችሁ። ሶስት አራት ተጫዋቾችን ሳጥን ውስጥ ያደረጉ ወደ መሀል ይህንን ካስታወሳችሁ ይህንን መጀመሪያ ጊዜ ያየ ነው ኖ ሊያም ሮሰኒየር ነበር ያደርገው ከአርሰናል ጋር አምና የቼልሲ አሰልጣኝ ሆኖ በካራባው ግማሽ ሰዓት ይመስለኛል ማለት ተጫዋቾችን መሀል ሜዳ ጋር ያደርጋል። አምስት ስድስት ተጫዋቾች ብቻ ናቸው የሚከላከሉት የቼልሲ። ግራ ገባቸው አርሰናሎች እንዴት ብለ አምስቱን ትተ
0: ስለዚህ የሚያጠቃ በቁጥር ያንሳል።
2: ይህን አድርጎ ነበር አሎንሶ በነዛ አይንክ አልሰራም መሰለኝ ከሄል ሲቲ ጋርም ይሄን ሲያደርጉ ነበር ግን በኋላ ተቆጠረባቸው። ዛሬ ካየ እንደውም ባንድ አጋጣሚ 10ም የሜዳ ተጫዋቾች ሳጥን ውስጥ ነበሩ። የማዘምት ሲመጣ ከዮዲጅ ሲወረወር ሁሉም አንድ እንኳን መውጫ ተጫዋች ራሱ አንነበራቸውም። ድንገት ኳሱን ብንይዝ
0: ካውንተሩን
2: አንነበራቸው። ይሄ አሎንሶ ዛሬ በቃ የመጀመሪያ አላማው የሚመስለው መከላከሉ ላይ መስራት ነው የሚመስለውና ያ ይመስኛል በቂ ድሎች እንዳይፈጥሩ ያደረጋቸው ቼልሲ። የመጀመሪያው ሀዲቃ በጣም አድንቀናቸዋል ግን ያደንቀናቸው ድሎች በመፍጠር አልነበረ ኳሱን በመያዝ ነው። ምናልባት ያ ኳስ መያዝም አንዱ እንትን ሊሆን ይችላል ይሄ የበለጠ ሴፍቲን መፈለግ ምክንያቱም ድሎች አልፈጠሩባቸው። እኔ ማስተዋወሰው አንድ ወይ ሁለት ድል ነው
0: ከረቀት የተሞከረው ኳስ።
2: ስለዚህ ሴፍቲ ነበር በጣም ለብሬንትፎርድ ከባድ የነበረው። ብዙ ተጫዋቾች ቅብሎቹ ላይ ሳተፋሉ። ዌልቤክ እንደ 9 ቁጥር ተጫዋች ሳጥን ውስጥ የምታገኙ አይደለም ቦታዎች ለቆ ይሄዳል። ፓልመር መሀል ለመሀል በአስር ቁጥርነት ካልተመቸው ወደ ቀኝ ይወጣል። ስለዚህ ተጫዋቾችን ማሳደር ኳስ መንጠቅ ከብዷቸው ነበር። ይሄ ብሬንትፎርድንም ኳስ አሳጣው የሚያጠቃበት እድል። ቼልሲዎችም ግን ያንን የኳስ ቁጥጥር ወደ ሙከራዎች መቀየር ተቸግረው ነበርና ለእኔ የአሎንሶ እና ቡድኑ ይዞት የመጣው ስትራቴጂ እና አእምሮ ሜንታሊቲው ጎል እንዳይቆጠርብን በቃ በመከላከል ረገድ ጠንካራ መሆን አለብን የሚል ስሜት ነው። ያ የምናውቀውንም እኮ አደገኛ መልሶ ማጥቃት አላየንም። አንዱ እሱ ምክንያቱም ይመስለኝ እንደ ሌሎቹ ጨዋታዎች ቼልሲዎች በራሳቸው ሜዳ ላይ አልነበረም ሲከላከሉ የነበሩት። ኳሱን ይዘው ነበረ በኳስ በመያዝ መከላከል አለ አይደል አንዳንድ ኳሱን ብዙ በመያዝ ነበር ለመከላከል የሞከሩት። እና ብሬንትፎርዶችም አንዱ የተቸገሩት ነገር ኳሱን አጡት። ኳሱን ሲያገኙት ደግሞ በፍጥነት ይነጠቃሉ። ቅድም እንዳልኩት በቼልሲ በጣም በተሻሻለ መከላከል ፕሬስ ያደርጋሉ። መከላከል ስል ሳጥን ውስጥ ያለ መከላከልም ብቻ አይደለም ከፊት ጀምሮ ከነ ዌልቤክ ከነ ሮጀርስ እና ፓልመር ጀምሮ ያለ ፕሬሲንግ ልክ አንድ ተጫዋች ሲያልፋቸው ተከትሎ መንጠቅ ለእያንዳንዱ ኳስ ለ50 ኳሶች መፋለም ይሄ ይመስለኛል የጓጓነውን ያክል ክፍት የሆነ ጨዋታ እንዳንመለከት ያደረገ። ሁለተኛው አጋማሽ መጠነኛ መሻሻል ምክንያቱም ደግሞ አቻም በቂ ስላልሆነ ለቼልሲ መጠነኛ መሻሻል መጠነኛ ድፍረት እና መጠነኛ እና ፓልመር ለምሳሌ ሆነ ሳል ላይ ለ20-15 ደቂቃ ከጨዋታው ጠፍቶ ነበር። ዌልቤክ እንደዛው ጠፍቶ ነበር። ሮጀርስ ገባ ወጣ ነው የሚለው እድሎች ፈጠሩ የነበሩት ከቻቫሪያ በኩል ነውና ከቼልሲ በኩል በማጥቃቱ ረገድ የግድ መሻሻል ያስፈልጋል። ከብሬንትፎርድ በኩልም የምናልባት የሳንጋሪንና የውታራ በተለይ ሳንጋሪን ቀያሪ ቡድኑ ጥርስ ይፈልጋል። ይሄ ኳሱን ሲያጣ በፍጥነት ሄዶ ኳስ ምን መንጠቅ ይፈልጋል። ኳሱን ካገኙት በኋላ ደግሞ ድሪብል ያደረጉ የቼልሲን አማካይ ክፍል ማለፍ ይህን ይፈልጋል።
0: እንግዲህ በመጀመሪያው አጋማሽ የተመለከት ነው ብሬንትፎርድ በባህሪው ምንድን ነው በሜዳው ሲጫወት ምንጊዜም ፍልሚያዎችን የሚያሸንፍ ቡድን፣ እንዳትረጋጋ የሚያደርግ ቡድን፣ ከዚያም ደግሞ ሲያልፍ ተጋጣሚ ቡድኖች ከሜዳ ውጭ እየተጫወትክ እንድትሆን እንድታስብ ያደርጓል። የሜዳ አድቫንቴጃቸውን በሚገባ የሚወስድ አይነት ቡድን ነው ደጋግመን የምንመለከተው። ብሬንትፎርድ የትኛውን ቡድን ጋር ሲጫወት ያ ኳሊቲያቸው በደንብ እንመለከታለን። ስለዚህ ያን ነገር አሁን መልሰው ማግኘት ከቻሉ የበለጠ ፈተና እንደጉ ማቅረብ እንደሚችሉ ይታሰባል። በቼልሲ በኩል ባለፉት 4 ሳምንታት ከተመለከትናቸው የጨዋታ ባህሪዎች ትንሽ ለውጥ ያለ ነገር ተመልክተናል። ቀደም ሲል ብሎ ሲያነሳው ነበረ፣ ምክንያቱም የተሰለፉ አማካኞች፣ ምክንያቱም የአንድ ቡድን ዋነኛና አንኳር የሚባለው ስፍራ አማካይ ክፍል ነው። ምክንያቱም አማካይ ክፍል የማጥቃቱን ሂደት፣ የመከላከሉን ሂደት፣ ሁሉም ትራንዚሽን መልክ የሚይዝበት ስፍራ ስለሆነ ስለዚህ አማካኞቹን ከተመለከተ ሄንደርሰንም ሆነ ቫላንቲን ባርኮ የበለጠ ለሳጥን ቀርበው ሲጫወቱ አልተመለከትናቸው። ማለት በቁጥር አነሱ ማለት የበለጠ እድሎች እንዳይፈጠሩ የሚያደርግበት አጋጣሚ ያለ ይበልጥ ሲያደርጉ የነበረው በግራ መስመር ይበልጥ ፔፕ ቻቫሪያ ኳሶችን በጣም ለጥጦ እየተጫወተ በጣም ተችላኑ ይታኮ እየተጫወተ እድሎችን ሳጥን ውስጥ ኳሶችን እያሻገረ ለመሞከር ነበር ጥረት ያደርግ የነበረው። ነገር ግን ቼልሲ አሁን ላይ ካራክተሩን ለውጦ መግባት እንዳለበት እናስባለን። ምክንያቱም አቻ በቂ ነው ብሎ አያምንም። ቼልሲ ምናልባት አሁን በደንብ ከመሪዎቹ ራሱን በደንብ መቅረብ ካለበት እያንዳንዱ ጨዋታ ማሸነፍ ስለሚገባው
1: ሁለተኛ 45 ተጀምሯል። ክብሮትና ክብራን ቼልሲዎች ከግራ ወደ ቀኝ ከሰሜን ወደ ደቡብ በቀደም ብለን እንደገለጽነው በጥቁር መለያና በጥቁምጣ እንዲሁም ደግሞ በቢጫ ግንባር ላይ ገብተዋል። ሁለተኛውን አጋማሽ ያስጀምሩት ብሬንትፎርዶች ናቸው። ነጭ ስራይ ባለበት ቀይ መለያ በጥቆር ቁምጣና በጥቆር ገምባል ከቀይ ወረግራ ከደቡብ ወደ ሰሜን ያጠቃለው ኬቨን ሻርል የተመለከተው እንገኛለን። የማዕዘን ያክል የሚፈልገውት የመርስሩ ራጊን ተዋል ብሬንትፎርድ ምን ሊያደርገው ትችላለው? ካዮቴን እየተመለከተው እንገኛለን። ማይክል ካዮቴ ወረወረ ሰወረወረ ኳስ ምን ሊያደርገው ትችላለ? አደገኛ ኳስ ይመስላል። ተወረወረ እንደ ብሩም ቸልሲዎች ጥፋት ሳልዋር ፔትሮ ኤሚ ማርቲኔዝ ላይ ጥፋት የተሰራ ይመስላል። ኢጎር ቲያጎ የ25 ዓመቱ ብራዚላዊ ጥፋት ሰርቷል በሚል የቅጣት ምት ሰጠዋል።
0: ታዴ ባየር ሙኒክ ስድስተኛ ጎል ላይ ደርሷል። ባቫሪያኖቹ በሜዳቸው ኡኒየን በርሊን እየገጠሙ ይገኛሉ። እስከ ረፍት 3 ለ0 ነበሩ። ከረፍት መልስ ተጨማሪ 3 ጎሎችን አስቆጥሯል። ሃሪኬን 2 ጎሎችን በጨዋታው ሲያስቆጥር፣ ማይክል ኦሊሴም 2 ጎሎችን አስቆጥሯል። ቀሪዎቹን ጎሎች ደግሞ ጀማል ሙሲያላ እና የክረምቱ አዲስ ፈራሚያቸው ሞሮካዊ እስማኤል ሳይባሪ ባስቆጥሯቸው ጎሎች 6 ለ0 እየመሩ ይገኛሉ።
1: ኳሱ በረጅም ሞተሮት የተመተው ኳስ ሞርካ ሮጀርስ አልደረሰበትም፣ በቀጥታ ወጥቷል። በመርስሩራ ብሬንትፎርዶች ጨዋታውን የሚያስቀጥሉ የሚሆነው ኬታ አንድሪውን እየተመለከትናቸው እንገኛለን። 46ኛ ዓመታቸው ላይ ይገኛሉ። ጃቢ አሎንሶ ደግሞ 44 ዓመቱ ላይ ነው የሚገኘው። የ46ና የ44 ዓመት አሰልጣኞችን ነው እየተመለከትናቸው የምንገኘው። እንደገና ቸልሲዎች ኳሱን አግኝተውታል። ምን ሊያደርገው ይችላል? ኳስ ወደ ኋላ መመለስ ያለባቸው ይመስላል። መሀል ሜዳ ላይ እንደገና መስመር ላይ ቻቫሪያ ምን ሊያደርገው ይችላል? አደገኛ ኳስ ሻሞን ኳስ ተከላክሎት፣ ይህ ኦስትሪያዊ ጃንክ ሾስተር እጅግ በጣም አስገራሚ መከላከል ነው እያስመለከት ነው የሚገኘው። ጃኒክ ሾስተር
0: ከኦስትሪያ ጥሩ ጥሩ ተጫዋች እየፈሩ ነው። ታዴ ኦስትሪያ በደንብ በዚህ በገገን ፕሬሲንግ እግር ኳስ በጣም ይታወቁ ናቸው። በደንብ ወደ ፕሪሚየር ሊጉ ያንን ልህቀታቸውን ደግሞ በደንብ እያስተጋቡ ይመስላል።
1: ጆርዳን ሄንደርሰን የማዕዘን ኳሱን መውጣት እየተመለከት ነው እንገኛለን። ምን ሊያደርገው ይችላል? ቼልሲዎች 48ኛው ደቂቃ ላይ ዘዋስ ጀምረውታል። መስመር ላይ እንደገና አደገኛ ኳስ አግኝተዋል። ተሻማ ምን ኳስ ነው! እጅግ በጣም ደካማ ኳስ ነው የተመለከት ነው። ቻቫሪያ ያ ከዚህ የተሻለ ማድረግ ይችል ነበር ከዚህ የተሻለ ማድረግ ይችል ነበር።
2: እኚህ የቆመ ኳስ አሰልጣኙ በጣም የታወቁ ስፔሻሊስት ናቸው።
0: የቀድሞ ቪላ
2: አስቶን ቪላ ነበሩ። ብዙ ሰሜን አየርላንድ ብሔራዊ ቡድን፣ ኒውዚላንድ፣ ስኮትላንድ ብሔራዊ ቡድን ብቻ ባለፉት ዓመታት ከምናቃቸው ከነ ዩቨር ጋር በደንብ የሚጠሩ ናቸው አለ። አሁን ደግሞ ወደ ቸልሲ መጥቷል።
1: ኢጎር ቲያጎ ኳስ ይዞታል። ለማሸማ ጥረት አድርጓል። ቆንጆ ኳስ ለመሰጥ ጥረት አደረገ። አደገኛ ኳስ ይመስላል። ሻደ ለማታለል ጥረት እያደረገ ነው። ቦክስ አካባቢ እንደገና ፖተር ኳሱን አግኝቶታል። ያምሎክ ፖተር አሸማ ኳስ ተከላከሉት። ማስናቂ ሁኔታ
2: ታዴ። ይሄ ኳስ ክሮስ ሲደረግ ከፓልመር እና ዌልቤክ ውጪ ስምንቱ ተጫዋቾች ሳጥን ውስጥ ነበሩ። ይሄ ምን ያክል በቸልሲ በኩል ያለን የመከላከል መሻሻል የሚያሳይ ነው። በቁጥር በመብዛት
1: ፓልመር ቆንጆ ኳስ ለመውጣት ጥረት እያደረገ የተመለከተው እንገኛለን። ኔቶ ኳሱን ተነጥቋል። በሁለት ተጫዋቾች መካከል አልፋለሁ ብሎ ያደረገው ጥረት አልተሳካለትም። እንደገና ቸልሲዎች ያገኙት ምን አይነት መረባረብ ነው! ግን ደግሞ ቆንጆ ኳስ ምን ሊያደርገው ይችላል? አደገኛ ኳስ ዳኒ ወልባ ካሳበበው
0: ከጨዋታ ውጭ። ግን ሾስተርን ግን ማድነቅ አለብን ይመስለኛል ታዲያ፣ ምክንያቱም